0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን፣ እንደምን አደራችሁ? እንዴት አደራችሁ? ሌሊቱ ጨለማ አልፎ ወደ ብርሃን ቀን ስንሸጋገር ጥሩ ቀን ይሁንልን ብለን ተመስገን ብለን ጥሩ ቀን እንቀበለዋለን። ማዲም ለሲምካ መልካም የባለ መጸለት አመት በዓል ይሁንላችሁ ይሁንልን። እለቱ እንደ ዕብራውያን ዘመን አቆጣጠር ሀዮም ዮም ሽልሺ ዩድኸት በትሽሬ ታብሽን ፔ ዛይን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 29 ቀን 2026 ዓ ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ዕለተ ማክሰኞ መስከረም 19 ቀን 2019 ዓ ም ነው። የቴክኒክ ባለሙያችን ሮኒን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜናም የጋዜጦችን አምድ እንዲሁም ወቅታዊ ዘገባና ቃለ ምልልሳለን። ቆይታችሁ እኛ ጋር ይሆን። የሰዓቱን ዜና እናስቀድም። በቅድሚያም አርዕስተ ዜና፣ የጠቅላይ ሚኒስትር ናታንያሁ ጉብኝት ከተጠናቀቀ አንድ ቀንና ሌሊት ካለፈ በኋላ የተባበሩት አረብ ኤምሬትስ ፕሬዚዳንት ቤን ዘይድ ትናንት ጠቅላይ ሚኒስትር ናታንያሁ እንዳስተናገዱ አረጋገጡ። የናታንያሁ ጽህፈት ቤት ስለዚሁ ስብሰባ ጥሪ ያደረጉላቸው ቤን ዘይድ መሆናቸውን ገለጸ። ባለፉት ጥቂት ዓመታት ውስጥ በሺዎች የሚቆጠሩ መደበኛ የጦር መሳሪያዎች እንደተሰረቁና የወንጀል ድርጅቶች እጅ እንደገቡ የእስራኤል መከላከያ ሰራዊት አስታወቀ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር ቦምብ ኖሯት ባለቤት ሁና ቢሆን ኖሮ አሜሪካን ለማጥፋት ትጠቀምበት ነበር አሉ። የአየር ጸባይ ሁኔታ ከሰነበተው ቀዝቃዛማ ይሆናል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የምስራዊ ጉብኝት ከተጠናቀቀ አንድ ቀን እና ሌሊት በኋላ የተባበሩት አረብ ኤምሬትስ ፕሬዚዳንት ቤን ዛይድ የዕለቱ ጠቅላይ ሚኒስትር ቢንያሚን ናታንያሁ ተቀብለው እንዳስተናገዱ አረጋገጡ። በአረብ ኤምሬትስ መግለጫ ሁለቱ ወገኖች በሁለቱ አገሮች መካከል ባሉ ግንኙነቶችና እነሱን ለማጠናከር በሚያስችሉ መንገዶች ላይ መወያየታቸው ተገልጿል። ጋዜጠኛችን ሮይ ካይስ ከዚሁ ከሁለቱ ከፍተኛ ባለስልጣናት ስብሰባ የተወሰደ ምንም አይነት የጋራ ፎቶግራፍ አልወጣም ሲሉ ዘግቧል። በመግለጫቸው ቤን ዛይድ በጥቅምቱ ሰባት እልቂት ከመድረሱ በፊት ለናታንያሁ አስተላልፈዋል የተባለውን የማስጠንቀቂያ ጉዳይ በተመለከተ ምንም አይነት የሚገልጽ ነገር የለም። የጠቅላይ ሚኒስትር ጽህፈት ቤት ከኢየሩሳሌም ጉብኝቱን አስመልክቶ ምላሽ የሰጠ ሲሆን ጉብኝቱ የተካሄደው በአረብ ኤምሬትስ ፕሬዚዳንት ጥሪ መሰረት መሆኑን ገልጿል። ጠቅላይ ሚኒስትር ጽህፈት ቤት ትናንት ሌሊት እንደገለጸው በጉብኝቱ ላይ የብሔራዊ ደህንነት ምክር ቤት ሊቀመንበር እንዲሁም የሞሳድ የስለላ ድርጅት የብሔራዊ የደህንነት ኃላፊ፣ የወታደራዊ ዋና ጸሐፊና የፖለቲካ አማካሪው ተሳትፈውበታል። የቀድሞ የሻባክ የሀገር ውስጥ የመረጃ ድርጅት ዋና ኃላፊ ሮኔን ባር ጥቅምት ሰባት ጠዋት ላይ ሊካ ስለነበረው ጥቃትን ባስመለከተም አስቀድሞ ለጠቅላይ ሚኒስትር ናታንያሁ አልነገሯቸውም በሚል ውንጀላም የሐሰት ስለሆነ በጠቅላይ ሚኒስትር ናታንያሁ ላይ የውሸት ስም በማጥፋትነት ክስ ለመመስረት እቅድ አላቸው። ሮኒን ባር ከጥቅምት ሰባት በፊት ከጸጥታ ተቋም አካላትና ከባዕድ አካላት ጋር የነበሩት የናታንያሁ የስብሰባ መርሃ ግብሮች ሰነዶች ይፋ እንዲደረጉ ይጠይቃሉ። ሮኒን ባር ትናንት ማታ ባወጡት መግለጫ ላይ ጠቅላይ ሚኒስትሩ የቀድሞው የሻባክ ድርጅት ኃላፊ ላይ ገደብ የለሽና ከእውነት የራቀ የማነሳሳት ዘመቻ ጀምረዋል። አሁን ደግሞ ከጥቅምት ሰባት እልቂት በፊት ስለደረሷቸው
ማስጠንቀቂያዎች ምስክርነቶችም መውጣት ሲጀምሩ በእውነተኛ ሰዓት ያስጠነቀቃቸውን አካል በወንጀል እሳቱን ከራሳቸው ለማስወገድ እየሞከሩ ነው ሲሉም ገልጸዋል። ሮኒን ባርን ጋዜጠኛችን ግሊ ኮሄን ትናንት በማታ የቴሌቪዥን ካን ዜና ዘገባ ላይ እንደዘገበችው ከጠቅላይ ሚኒስትር መግለጫ በተቃራኒ በጥቅምት ሰባት የሽብር ጥቃት የነበሩት የሻባክ ድርጅት ኃላፊና የጦር ሰራዊቱ ኢታማጆር ሹም ከጥቅምት ሰባት ትልቂት በፊት በነበረ ሌሊት እርስ በርሳቸው አላወሩም ነበረም። ውይይቱም በሁለት ኃላፊዎች ጽፈት ቤቶች ኃላፊዎች መካከል ብቻ የተደረገ ነበርም። ይህ የተገለጸ ለፖለቲካ አመራር በቀረበው የእስራኤል መከላከያ ሰራዊት ምርመራ ላይ ነው። በምርመራ መሰረት በዛ ሌሊት የሰራዊቱን ኢታማጆር ሹም እንዲነቃ ያደረገው የሻባክ ድርጅት ኃላፊ ነው። በጉዳዩ ላይ እውቀት ያላቸው አካላት እንደገለጹት የናታንያው መግለጫ ሁለቱ ኃላፊዎቹ ተነጋግረው መረጃውን ከጠቅላይ ሚኒስትሩ እንደደበቁ የሚያሳየው ውሸት ገጽታ ይፈጥራል። አንድ የቀድሞ የከፍተኛ የጸጥታ ባለስልጣን ለዘጋቢያችን እንደነገሩት ከሆነ ጉዳዩ በጸጥታ ድርጅቱ ኃላፊዎቹ ላይ የሚካሄድ የክፋት ዘመቻ መሆኑንና መግለጫም ሐሰተኛ መሆኑን ጠቅላይ ሚኒስትር ያውቃሉ። ከጠቅላይ ሚኒስትሩ ጽህፈት ቤት እስካሁን ምንም አይነት ምላሽ አልተሰጠም። በእስራኤል መከላከያ ሰራዊት ግምት መሰረት ባለፉት ጥቂት ዓመታት ውስጥ በሺዎቹ የሚቆጠሩ መደበኛ የጦር መሳሪያዎች ተሰርቀው የወንጀል ድርጅቶች እጅ ደርሰዋል። ይሁን እንጂ ሰራዊቱ የዚህን ክስተት ትክክለኛ መጠን የሚያሳይ ትክክለኛ መረጃ የለውም። ጋዜጠኛ ኢታይ ብሎምንታል በካን ዜና በቴሌቪዥን ዘገባ ላይ ይፋ አድርጓል። ዝርዝሮች እንደሚያሳዩት በአዛና በሊባኖስ ለተዋጊዎቹ ተሰጥተው የነበሩ የእጅ ቦምቦች፣ ሚሳይሎችን፣ ፈንጆችና ጥይቶች በውጊያ ላይ ጥቅም ላይ እንደዋሉ ተደርገው በሐሰት ሪፖርት ተደርጓል። በዚህ ከሰራዊቱ ላይ የወጣው የምርመራ ገለጻ ሲሆን ወታደራዊ የምርመራ ፖሊስ ከእስራኤል ፖሊስ ጋር ሙሉ ትብብር ሳያደርግ የጦር መሳሪያዎችን ለመከታተል እየሞከረ ነው። የመከላከያ ሰራዊት በሰጠው ምላሽ እያንዳንዱ ጥርጣሬ በሰፊው እንደሚመረመርና የማስረጃ ማዕቀፍ በሚጠናከርበት ጊዜ የዲስፕሊንና የወንጀል እርምጃዎች እንደሚወሰዱ ገልጿል። በተጨማሪ መከላከያ ሰራዊት ሐሰተኛ መረጃዎች ወይም ዜጎችን ስለሚመረምር ከእስራኤል ፖሊስ ጋር የሚደረገ ትብብር ይህንን ክስተት ለመዋጋት ከፍተኛ ጠቀሜታ እንዳለው ተገልጿል። ፕሬዚዳንት ትራምፕ ኢራን የኒውክለር ቦምብ በእጇ ገብቶ ሆነ ኑሮ ቃል መግባት ይቅርታ፣ ፕሬዚዳንት ትራምፕ የኢራን የኒውክለር መሳሪያ እንደማይኖራት ቃል መግባታቸውን ደጋግመው አረጋገጡ። በዋይት ሀውስ ቤተ መንግስት በተዘጋጀ ሁኔታ ላይ ንግግር ያደረጉት ትራምፕ በዓለም ላይ ሊከሰት የሚችለውን ከሁሉም የባሰም ክፉ ነገር ለማስቆም ወደ ጦርነት መግባታቸውን ተናግረዋል። ኢራናውያን እስራኤልን መካከለኛው ምስራቅና አጥፍተው በመቀጠል ወደ አውሮፓ ይደርሱ ነበረ። ቦምብ ተሰጥቷቸው ቢሆን ኖሮ በአሜሪካ ላይም ይጥሉት ነበር ብለዋል ትራምፕ። በብሪታንያ በሚገኝ መሰረት ላይ ደግሞ በአሜሪካ ኃይሎች ላይ ሊሰነዘር የነበረውን ጥቃትም ማክሸፉን አስመልክቶ ትራምፕ ሲናገሩ ኢራን በጥቃት ሙከራ ጀርባ እንዳለች ወይም እንደሌለችም እንደሚያውቁ ገልጸው ነገር ግን ስለዚህ ጉዳይ አለማውራት ፈቃደኛ እንዳልነበሩ ተናግረዋል። የአየር ጸባይ ትንበያ እስከ ነገ ወዲያ ሐሙስ ድረስ ቀስ በቀስ ቀዝቃዛማ ይሆናል። ቀላል የአካባቢ ዝናብ በሰሜንና በባህር ዳርቻ አካባቢዎች ደግሞ
በጥቂቱ አልፎ አልፎ ይዘንባል። የሙቀቱ መጠን ይህን ያህል ለውጥ አይኖርም ተብሏል። ሙቀቱና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 24 ዲግሪ ሴንቲግሬድ፣ ተራዊና አካባቢዋ በርሼባ 28 ዲግሪ ሴንቲግሬድ፣ ሃይፋ ከተማና አካባቢዋ 7፣ ኢላትና ከተማና አካባቢዋ ደግሞ 35 ዲግሪ ሴንቲግሬድ ይሆናል። ዜናው የስከዚሁ ነው።

0: በመቀጠል ወደ ወቅታዊ ዘገባ እናልፋለን። ከዘጋቢያችን አይቸው ባየ ጋር ነው የሚሆነው። እንግዲህ የምንመለከተው በዚህ በትናንት ወዲያ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በሚስጥር በአረብ ኤምሬትስ ያደረጉት አጭር ጉብኝታቸው እና በዚህ ቀጥል በኦክቶበር 7 በደረሰው የሽብር ጥቃትን ብሔራዊ የመታሰቢያ ስነ ስርዓት ቀን እየተቃረበ ነው። በዚህ ዙሪያ እንመለከታለን። አይቸው ባየ ጤና ይስጥልን፣ እንደምን አደርግ?
1: አድርሃል። እንዲሁም አድማጮቻችን እንደምን አደራችሁ?
0: ደህና ነን። እንግዲህ ያለው በወቅታዊ ጉዳዮች ላይ ነው የምንመለከታቸው። የጠቅላይ ሚኒስትር ቢንያሚን ኔታንያሁ በአረብ ኤሚሬትስ ያደረጉት እንዲያው አጭር ጊዜ ጉብኝታቸው በተመለከተ እንዲያው በምን ላይ ያተኮረ ነው?
1: ሻያው አመሰግናለሁ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በትናንትና በፊት ወደ ተባበሩት አረብ ኤሚሬት በማቅናት ለዛም በተለየ ሁኔታ በአንድ ባለሀብት የግል አውሮፕላን እንደሆነና በዚህም አውሮፕላን ውስጥ እንደተጓዙ በተለይ ከፍተኛ ባለስልጣናት ለእንደዚህ አይነት አጭር ጉብኝት እንደሚጠቀሙበት የተጠቀሰ ሁኔታ አለ። በዚህ ጊዜም እንዲያውም ጠቅላይ ሚኒስትሩ ወደ ተባበሩት የዓለም በተባበሩት መንግስታት ውይይት ከመደረጉ በፊት ወደዛ የመብረር እቅድ እንደነበራቸው እና መጨረሻ ላይ ፕሬዚዳንት መሐመድ ቤን ሳይድ ከሀገር የሉም በመባል እንደተሰረሰባቸው ከዛ መልስ እንደሄዱ የተነገረበት ሁኔታ አለ። ዞሮ ዞሮ ግን ሻያው የሄዱበት ዋናው ምክንያት አሁን በተለይ ጥቅምት 7/2023 ሐማስ ያደረሰብን ክስተት በማስመልከት በተለይ ፕሬዚዳንት መሐመድ ቤን ዛይድ ጠቅላይ ሚኒስትር ቢንያሚን ኔታንያሁን ራሳቸው ደውለው አስጠንቅቀዋቸው ነበር። ሐማስ የዚህ አይነት ክስተት ሊያመጣ ይችላል በማለት አስጠንቅቀዋቸው ነበር ተብሎ በሰፊው ባለፈው ሳምንትም እየተነገረ እኛም ትኩረት ሰጥተን
0: በብዙሃን መገናኛ አውታሮች፣ በጋዜጦች፣ በቴሌቪዥኖች አማካኝነት በይፋ እንዲህ አይነት ዘገባ የተሰጠው አሁን ይህም አወዛጋቢነቱም እንደቀጠለ ነው እና ከዚህ ቀጥል
1: አዎ በጣም አወዛጋቢነቱ እንደቀጠለ ነው። ከዛም ባሻገርም እንደገና የግብጽ የመረጃ ክፍሉም ለተወሰኑ ሰዓታት ያህል ከኛ አየር ማረፊያ ድረስ በመምጣት ቤንጎሪዮን ከዛ ከአንድ ከፍተኛ ባለስልጣን ጋር እንደተገናኙ ይሄም ሐማስ የሚያደርገውን ዝግጅት እንዳስታወቁ ከዛም አሳልፎ የዮርዳኖስ እንደዚህ የመረጃ ክፍሉም ያስጠነቀቁበት ጉዳይ አለ የሚባል ሁኔታ አለ። እንደገና ዞርነት ስንመለከተውም ሮኔን ባር የመረጃ ክፍል የነበሩትም አሁንም እንደገና በከፍተኛ ደረጃ ከጠቅላይ ሚኒስትሩ ጋር ብዙ እየተነጋገሩበት እንዳለ ነው። በዚህ አላወቅኩም አውቅ ያለው በሚለው አንተም በዜና እንደጠቀስከውም የቀድሞው ኢታማጆር ሹም የነበሩት ከመረጃ ክፍሉ ጋር እንዳልተነጋገሩ ያን ቀን ጥቅምት 7 ሌሊት ላይ ክስተቱ ከመፈጠሩ እንዳልተነጋገሩ የሚል ብዙ መረጃዎች የሚወጡበት ሰዓት እና አሁን ይህን ነገሮችን ማስተባበያም እያንዳንዱ የሚፈልግበት ሁኔታ ነው። ስለዚህ አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደዛ ሄዱበትም ያቀኑበት ምክንያት ተብሎ እንግዲህ በተለያዩ መገናኛ አውታሮች እንደወጣው ከሆነ የተባበሩት አረብ ኤምሬት ፕሬዚዳንት መሐመድ ቤን ዛይድን በግል ሂዶ ለማነጋገር ማለት ጥቅምት 7/2023 ክስተት በፊት እሳቸው ደውለው ጠቅላይ ሚኒስትሩን አስጠንቅቀው የተባለውን ሐሰት ነው እንዲሉ ሐሳባቸውን እንዲቀይሩ ለማድረግ ነው ሄዱት በማለት በትናንትና ዕለትም በሰፊው ተዘግቦ ነበር። ይህን እንግዲህ የጠቅላይ ሚኒስትሩ ቢሮም ውሸት፣ ሐሰተኛ ዜና ነው፣ የጠቅላይ ሚኒስትሩ ጉብኝት የነበረው የሁለቱን ሀገር ግንኙነት የበለጠ ለማጠናከርና በተለይ በኢራን ዙሪያ ያለውን ተጨባጭ ሁኔታ ለመነጋገር በቅርብ ለመመካከር ብሎም እንግዲህ ኢራን ሁለቱን ሀገራት ጥቃት እየሰነዘረችበት ያለችበት ሀገር ምንም እንኳን ወደኛ ሮኬቶችን ሚሳይሎችን ባታስወነጭፍም ኢራን የተባበሩት አረብ ኤምሬትን ግን ከአሜሪካ ጋር በሚፈጠረው ሽኩቻ በመሆኑ የመተኮስ እና ያን የመስራት የመደብደብ ሁኔታ አለና በዚህ ዙሪያ የበለጠ ለመወያየት የሁለቱን ሀገር ግንኙነት ደግሞ የበለጠ ለማጠናከር ነው በዚህ ዙሪያ የተሰራ ነው እንጂ ጋዜጠኞች የሚሉት ነገር ሐሰተኛ ዜና ነው በማለት የጠቅላይ ሚኒስትሩ ቢሮም ለዚህ ማስረጃ ብሎ ያወጣው ሁኔታ አለ። ሻየው ዞሮ ዞሮ እዚህ ጋር የምንመለከተው ነገር ምንድን ነው? በተለይ አሁን ያለንበት ወቅት የምርጫ ወቅት ነው። የምርጫ ወቅት ስለሆነ አንዱ ፓርቲ በአንዱ ላይ የሚያደርገውን ዘመት ማውገዝ ሁኔታ የእሱን አትምረጡን የምረጡ ብሎ የመራጮችን ልብ ቀልብ ለመሳብና እነሱን እንዲመርጧቸው የሚያደርጉት ሽኩቻ ሁሉንም መንገድ የሚጠቀሙበት ይሆናል። ይሄ ደግሞ በጣም ችግርና ለሌላው ለቀሪው ህዝብም ለመራጩም ትልቅ ተጽዕኖ የሚያሳድር ነው። ምረጡኝ ብዬ እኔ በቅስቀሳ ዙሪያ የማደርገው ንግግር ወታች በሚወርድበት ሰዓት ራሱን የቻለ ሌላ መልእክት አለው። ያለ መግባባት፣ የመጋጨት፣ አንዱን አንዱን አለመቀበል፣ በሐሳብ ልዩነት ቢኖርንም ያን ሰው ጭራሽ ከነሰውነቱ ጭራሽ ማጥላላት። እንዳውም አንድ በሊኩድ ፓርቲ ውስጥ ገብተው የሚወዳደሩ አንድ ግለሰብ የተናገሩት ነገር አለ። ቻየው አንዷን ተጠልፋ ቆይታ የነበረች ግለሰብ እንዳውም መንገድ ባገኝ ተመልሼ ለሐማስ ነበር ማስረክብሽ ብሎ የተናገሩበትና መጨረሻ ላይ በጠቅላይ ሚኒስትሩ ጫና ምክንያት ወጣው ይቅርታ የጠየቁበት ሁኔታ አሉና ከእንደዚህ አይነት አነጋገሮች ለመቆጠብ የማድረግ ሁኔታ ነው ከፍተኛ ጥረት ይደረግበት የሚገባ ነውና ዞሮ ዞሮ የጠቅላይ ሚኒስትሩ ጉብኝት ይሄን ነገር ለማስተባበል ነው የሚል ሁኔታ እየተነገረ ይገኛል። ቀላል ጊዜ አይደለም ሻያው ያሳለፍ ነው ያለው። በተለይ የጥቅምት 7 ክስተቶች ጥቅምት 7 2023 የነበረው ክስተት እኔ ተናግሬ ነበር፣ አስጠንቅቄ ነበር። ጠቅላይ ሚኒስትሩ ነው ያልሰሩትኝ አይደለም፣ የመረጃ ክፍሉ ምንም አላደረጉም፣ ኃላፊነታቸውን አልተወጡም እየተባለ አንዱ በአንዱ ላይ
0: ይበንዲህ እንዳልከው ጥምር የክነስ አሁን የብሔራዊ የክነሴት ምርጫ የሚካሄድበት ቀን እየተቃረበ ሄደዋል። ከዚህ ጋር በተያያዘ ከፍተኛ ባለስልጣኖች ከጠቅላይ ሚኒስትሩ እና የመረጃ ድርጅት እንዲሁም የመከላከያ ሰራዊቱ ከፍተኛ መኮንኖች የእርስ በርስ የመወነጃጀል ክስተ ነው ያለ። አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በውጭ አካል ማስጠንቀቂያ ተቀብለዋል። አስቀድመው ኦክቶበር 7 የሽብር ጥቃት ከመድረሱ በፊት በሚለው ይህንን በብዙሃን መገናኛ አውታሮች በሐሰት ዘግበዋል እና በዚህ ላይ ስሜ ጠፍቷል፣ በእነዚህ አካላት ላይ ክስ መስርታለሁ አሉ ጠቅላይ ሚኒስትሩ። በተቃራኒው ደግሞ የቀድሞ የመረጃ ድርጅት ኃላፊ የነበሩት ሮኒን ባር ደግሞ አዎ አላግባብ ደግሞ ስሜን አጠፉ ጠቅላይ ሚኒስትሩ ከሳቸዋለሁ እያሉ ነው። በቃ ንትርክ ውዝግብ ነው ያለው። እንግዲህ
1: በጣም ያሳዝናል።
0: በጣም
1: ሻያው ይሄ ሁኔታ ይሄ ክስተት ሲጀመር እኛ እንዳንድ እንደ ህዝበ እስራኤል ነዋሪ በምንመለከትበት ሰዓት በፍጹም ሊከሰት የማይገባ ክስተት ጥቅምት 7 2023 ተከስቷል። ከዛ በኋላ ግን ያንዳንዱ በእውነት በሚያስፈልገው ሁኔታ በስራ ዘርፉ እንደው ህዝቡም ማህበረሰቡም ቢሆን ሁሉም በመተባበር ከዚህ በእውነት አስደንጋጭ አደጋ ማለት ትችላለህ ይሻየው በአንድ ላይ በመተራረብ በመተባበር አንድነትን በማሳየት በተቻለ መጠን ለመቀልበስ የተሞከረበት መንገድ ነበር። በኋላ እየቆየ ሲመጣ ግን አንተነህ እኔ መንባልና ህዝቡም ዝሮ የመከፋፈሉ ሁኔታና ጭራሽ የአገር ድክመት ውድቀት

0: ባለ ሁኔታ የመታሰቢያ ቀን ሁሉም በእውነት ይህን ጥቅም ሰባት ክስተት በሚያስታውስበት ሰዓት ወደዛ ቦታ ይሄዱ የሚያስታውሱበት እንደ የህሊና ጸሎትም የሚያደርጉበት በተለይ በተለይ ልጆቻቸው ባሎቻቸው አባቶቻቸው ወንድሞቻቸው የተገደሉባቸው ቤተሰቦች ይህን ቦታ እነሱ እንዳሉበት በቃ ልክ እንደ መካነ መቃብር ይቻየው ይሄድን የመታሰቢያ ቀን እንደምናከብር እንደዛ አድርገው እየተጠቀሙበት የሚገኝ ነውና እዛ ቦታ ላይ አሁን የመታሰቢያ ስነሳቱም ሌሎችም የሙዚቃ ዝግጅቶች መደረግ አለበት የሚሉ አሉ። ግማሽ ደግሞ አይደለም በፍጹም መደረግ የለበትም ይሄ ቦታ የተከበረ ቦታ ነው ከዛ ቦታ ፈቀቅ ባለ ወይም 150 ሜትር ራቅ ብሎ ማድረግ ይቻላል የሚባል በእውነት ይቻየው ለመሆን የለለበትኝ አነጋጋሪ ሆነ ከፍተኛ ሽኩቻ ያመጣና
1: ይበንዲላችን
0: ያስፋፋ የመጣበት ሁኔታ ነው ቻየው
1: ይበንዲ እንዳለ ያ ከባድ ሽብር ጥቃት ጥቅምት 7 2023 ነው 3 አመት ከተፈጸመ 3 አመት አስቆጠረና አሁን ላይ ጠቅላይ ሚኒስተር ናታንያሁ በትናንት ማምሻውን ባደረጉት ንግግር በእስራኤል ብሔራዊ የክነሴት ምርጫ ጥቅምት 27 በምርጫውን ቀን ለማበላሸት ሐማስ አዛ ቀበሌ ሆነው እስራኤልን ሊያጠቁ ይችላል የሚል ስጋት እንዳለ ተናገሩ። እንዴት ነው ባንድ በኩል
0: እጅላውን ምናን ለመሰለይ ሻየው አሁን ወደ ፖለቲካው በመንመጣበት ሰዓት ፖለቲከኞች ቀድም እንደተነጋገር ነው አንዱን ፓርቲ በማጥላላት የመራጮችን ቀልብ ለበመሳብና የራሳቸውን ድምጽ ለማሳደግ ጥረት የሚያደርጉበት ሁኔታ አለ ክስተት የሚታይበት አለ። ተቀናቃኝ ፓርቲዎች እንዲያውም ጠቅላይ ሚኒስትር ቢናሚን ናታንያሁ የምርጫውን ጊዜ ለማራዘም ምርጫው በተወሰነለት ጊዜ እንዳይካሄድ ጦርነት ይከፍታሉ የሚል ከፍተኛ ዘመቻ ያስከሩበትና የሚናገሩበት ሰዓት እንደነበር ካሁን በፊት እናውቃለን ይሄን ይሆናል የሚሉ የሚያምኑ ሰዎችም አሉ። አሁን በአሁኑ ሰዓት ደግሞ አሁን እንደዚህ ጠቅላይ ሚኒስትሩ እንደዚህ በሚናገሩበት ሰዓት ሲጀመር እንግዲህ በአሁኑ ሰዓት ሐማስ ራሱን ችሎ ወደ ጦርነት ይገባል የሚል ብዙም እምነቱ የለም። አንደኛ መከላከያ ሰራዊታችን ቢያንስ ከስንት 5 እጅ በላይ አዛን ተቆጣጥሮ ያለበት ሁኔታ ነው። ሐማስ ያን ያህል አቅም አለው ተብሎ አይገመትም በአሁኑ ሰዓትና የጦርነት ይነሳል ተብሎ ምናልባት ግን እስራኤል አንዳንድ ነገሮችን ታይቆረ ከደህንነት አንጻር በተለይ ያገራችን የደቡብን ክፍል ያለውን ሰላም የበለጠ ለማረጋጋትና ሐማስን ከመድረገጽ ለማጥፋት የሚደረገው ወይም ከስልጣኑ እንዲወርድ ወይም አሜሪካ በጀመረችው ድርድር ወይም የሰላም ኮሚቴ ባቋቋመችው ምክንያት በዚህ ምክንያት ይሄን ለማደራደር ወይም ይሄን ደግሞ የበለጠ ለማሐማስ ለማባር ለሚደረጉ ጥረቶች ምናልባት ጦርነት ሊገቡ ሊከፍት ይችል ይሆናል። ነገር ግን ያን ያህል ሆም ብሎ የምርጫውን ቀን ሊያስተጓጉል የሚያስችል ጦርነት ይሆናል የሚል ሐሳብ የለኝም። ምክንያቱም ሐማስ ብዙ የተዳከመበት ረጅም ርቀት ተምዘግዛኪ ሚሳኤሎቹ ሙሉ በሙሉ ማለት ባይቻልም በጣም በቁጥራቸው አነስተኛ በሆነ ሁኔታ ያላቸው እንጂ እንደ ጥቅምት 7 በፊት እንደነበረው ኃይልና አቅም የላቸውም። ስለዚህ ምርጫውን ያስተጓጉላል የሚለው እኔ መስሎ አይታይም በእኔ በኩል ይሻየው።
1: አሁን በእውነትም ከሀገር ወጣ ብለን ደግሞ በእስራኤል በስካሁን ድረስ በአውሮፓ በሚገኙ ሀገሮች በጣም ወዳጅ ሀገሮች ጋር ነበሩ። እናም ከእነሱ መካከል ሆላንድ በጣም የእስራኤል ወዳጅ ሀገር ነበረች። ግን አሁን እንዲያውም በጣም ኢየሩሳሌም የሚገኘው የእስራኤል የውጭ ጉዳይ ሚኒስትር ባወጣው መግለጫ የጉዞ ማስጠንቀቂያ አውቷል። እስራኤላውያን ወደ ሆላንድ ወደ አምስተርዳም ሲሄዱ በአየር ማረፊያ ጣቢያዎች አካባቢ ጥንቃቄ እንዲያደርጉ የሚል ማስጠንቀቂያ የጉዞ ማስጠንቀቂያ አውቷል። እንዴት ነው እንዴት ከይሁዳና ሰማርያ ቀበሎች የሚመረትን ጋር በተያዘ ነው አይደል?
0: እዚህ ላይ ምን አለ መሰለህ አሁን ይሻየው ከጥቅምት 7 2023 ክስተት ወዲህ በተለይ እስራኤል በወሰደቻቸው እርምጃ የተለያዩ ሀገራት እስራኤልን እያወገዙ የሚገኙበት ሰዓት ላይ ነው ያለ ነው። አሁን ወደ እነዚህ ከተሞች ደግሞ በተለይ በይፋ በግልጽ እየወጡ እስራኤልን አይደለምና እኮ እስራኤሎች ሂዶ እዛ ቦታ ጉብኝት ሊያደርጉ በተለያዩ ዓለም አቀፍ የስፖርትም ሆነ የሙዚቃ ኮንሰርት ወይም ፕሮግራሞች ላይ እስራኤል እንዳትሳተፍ እያሉ ጸረ እስራኤል እንቅስቃሴ ከሚያወጡትኝ ሆላንድ በቅድሚያ ደረጃ የምትገኝ ነች። ስፔን አለች ሌሎችም ኤርላንድ

0: አለች። በቀደምም የእግር ኳስ ጨዋታ በነበረበት ሰዓትም እጅግ በሚያሳዝን ሁኔታ የእንድን ሀገር የብሔራዊ መዝሙር በሚደመርበት ሰዓት ስፖርተኞቹ አንገታቸውን የሚደፉበት እነኛ ተቀናቃኝ ስፖርት አንገታቸውን ደፍተው የዛን ሀገር አለማክበር ማቋሸሽ የሚደረገው ሂደት እጅግ በጣም በጭራሽ በተለይ ስፖርት አፍቃሪዎችን ሊያሳፍር የሚችል ድርጊት እየተደረገ እንደሆነ ስፖርት ከስፖርትነቱ ወጥቶ ፖለቲካዊ አቋም መግለጫ የሆነበት የምናይበት ሁኔታ ነው። በጣም በሚያሳዝን ሁኔታ እና ዞሮ ዞሮ ወደዚህ ስንመጣ እስራኤልን እንደዚህ ከሚያወግዙ ሀገራት እየበዙ መምጣታቸው የሚታወቅ ነው። ነገር ግን እኛ ምንድን ነው ማድረግ ያለብን? እኛም መጠንቀቅ አለብን። የሚሰጠን ማስጠንቀቂያ ተጠቅመን በማስጠንቀቂያው መሰረት መንቀሳቀስ ያለብን። አንዳንድ ጊዜ አሁን ወደ ሲናይ አካባቢም እንዳትሄዱ ተብሎ ማስጠንቀቂያ ወጥቶ የሄዱ ሰዎች አሉ። ኢትዮጵያም ራሱ ብንመለከተው በኢትዮጵያ በሰሜኑ የሀገራችን ክፍል አትሄዱ ተብሎ ማስጠንቀቂያ ወጥቶ ወደ 20 የሚሆኑ እስራኤላውያን እዛ በተለይ ላሊበላ አካባቢ መመለሻ አጥተው በጦርነቱ ምክንያት የሚሰቃዩ 20 የሚሆኑ እስራኤል ዜጎችና ሌሎችም ሀገር ዜጎች ያሉበት ሁኔታ አለ። ዞሮ ዞሮ ኢሳያው እንደዛ አይነት እስራኤል መረጃ ክፍል የእስራኤል የሚያስጠንቀቂያ አስቀድሞ የሚወጣበት ሁኔታ አለ። ይህን ደግሞ እኛ እንደ አንድ ዜጋ ተቀብለን እንዲሁ ዝም ብሎ ችላ ብሎ በማለፍ ወደዛ ትሂድ ወደተባለው ቤት የግድ መሄድ ሳይሆን የሚሰጠውን መመሪያ ማዳመጥ አለብን። ዞሮ ዞሮ ችግር ቢፈጥር የምንሰቃየው እኛንን ምን ችግር የሚፈጥረውም በሀገሪቱ ላይ ነው። ከሀገሪቱም አንጻር ለሱም ለቤተሰቡም ትልቅ ችግር የሚፈጠረውን ነገር አናውቅም። በየትኛውም ቦታ ዛሬ እስራኤላዊነታችሁን እንኳንስ የተከለከለበት አካባቢ ይቅርና ባልተከለከሉባቸው አካባቢም በምትዞር በምትንቀሳቀሱበት ሰዓት እስራኤላዊነታችሁን የሚያሳይ መሆን የለበትም። እንደምሳሌ ደብቃችሁ ተንቀሳቀሱ የሚባል አቋም አለ። ለምሳሌ ብትወስደው ቲፕ አድርገን መሄድ መቆጠብ፣ ጽጥት አድርገን ከመሄድ ቆጠብ፣ ዕብራይስጥኛ ቋንቋ ከመናገር በመቆጠብ ብዙ ጥንቃቄዎችን አድርጉ እየተባለ የሚነገርበት ነው። ወቅት ነው፣ ጊዜ ነው፣ ሊያልፍ ይችላል። ነገር ግን የሚሰጡትን መመሪያዎችን ተቀብለን ደግሞ እውን ማድረግ እንደ አንድ ዜጋ ኃላፊነት አለብን። ይሳየ
1: እዚህ ላይ የሆላንድና የእስራኤል ዲፕሎማሲያዊ ግንኙነት የመሻከርነታቸው እንደዚህ በፖለቲካም የሆላንድ መንግስት ለዜጎቹን የወንጀል መቅጫ በጣም አጠናክሯል። ማለት በዚህ በይሁዳና ሰማሪያ ቀበሎች ይሁዳያን በሚያመርቷቸው ምርቶች ሸቀጣሸቀጦችን ደግሞ የሚገዙ የሆላንድ ዜጎች ላይ እስከ 6 ዓመት በላይ የስራ በስራት እንደሚቀጣ ያወጣው ህግ እንግዲህ ከባለፈው ሳምንት ጀምሮ ተግባር ላይ ወጥቷል። ይህን በተመለከተ ነው። አሁን ደግሞ
0: አንድ ደቂቃ ስጠኝና እንደው ይሄ ነገር ሊከሰት የቻለበት ሁኔታም አንዳንድ ጊዜም እኛም እንደ የምናደርገው እንቅስቃሴዎች አሉ። በውጭ ሲታይ በጣም እጅግ የሚያሳዝን የሚያስከፋ እንቅስቃሴዎችን የምናደርጋቸው አሉ። ለምሳሌ ሰፈርተኞች እያልን የምንጠራቸው በተለይ በፍልስጤማውያንና በይሁዳውያን ሰፈርተኞች መካከል ያለው አለመግባባት፣ የሚደረጉ አምባጓሮዎች፣ የምናያቸው ነገሮች በሙሉ ጥሩ ስም አይሰጡም ለኛ ለእስራኤላውያን። በተለይ ደግሞ ብሪታንያ ነች ይህን ጉዳይ የጀመረችው። ከዛት በመከታተል ወደ 12 ሀገር ባልሳሳት ይሄ እሷን በተለይ በይሁዳና ሰማሪያ አካባቢ የሚመረቱ ምርቶችን አንቀበልም አንገዛም ሲሉ ነገ ማልዳ ምን ሊሆን ይችላል? እንዴት ስሮሱ ማለያየት የሚቻለው? ነገ ማልዳ እኮ ጭራሽ ከእስራኤሉ የሚወጡትን ሸቀጣሸቀጥ ንግዶችንም አንቀበልም የሚባልበት ሁኔታ ሊመጣ ይችላል። ስለዚህ አንዳንድ ጊዜ ልናስብ የሚገባው ሁኔታ እንደዚህ አይነት ፕሮፓጋንዳዎች የሚሄዱትኝ በይሁዳና ሰማሪያ አካባቢ በይሁዳውያንና በፍልስጤሞች ዞብን ፍልስጤሞች ጋር የሚደረገው ሁኔታ አንዳንድ የመቀነስ የምንችልበት ሁኔታ ብንቀንስ፣ ሊቆንጥብ የምንችልበት ነገር ብንቆጥብ፣ ግን እየሄድን የምናደርጋቸው ነገሮች ይሻያው። ታስታውሳለህ፣ ባለፈው አንድ ክንሴት አባልም የሆነ ሀውልት የሽብርተኞችን ሀውልት ሂዶ በመዶሻ ሲቀጠቅጥ ሲታይ ለሚያየው ሰው ምንድን ነው የሚመስለው ይሄ ነገር? ሌሎችስ በተራራማዎች አካባቢዎችን ብዙ ኮረብታዎች አካባቢ እየሄዱ ሲታኮሱም ሲጋደሉም እኮ እያየን ነው። ይሻያው ይሄ ምንድን ነው? የውጭ ዓለም እኔ ወይም አንተ ከዚህ ያለ ነው እናውቀዋለን ችግሩ እንዴት እንደሆነ። ለውጭ ዓለም በሚታይበት ሰዓት ግን ምንድን ነው የሚባል እንኳንስ ዘንቦብሽ እንዲያውም ጤዛነሽ የሚባል ሁኔታ አባባልና እንኳንስ እንደዚህ አይነት ነገር የሚቀሰቅስ ታይቶ ይቅርና ጸረ እስራኤል እንቅስቃሴ ለማካሄድም ይሁዲ በመሆናችን ብቻም የሚደረግብን ዘመቻም ብዙ ነው እና ከእንደዚህ ነገሮችን ብንቆጠብ መልካም ነው። አንዳንዴ እኛንን ከሰዓቱ ላይ ነዳጅ የምንጨምርበት ይሻየው።
1: ለዚህ ሁሉ የዓለም ህብረተሰብ ምዕራባውያን ዘመናዊ ሀገራት የበለጸጉ በኢኮኖሚ በቴክኖሎጂ በአውሮፓ አሜሪካን አያሏን አሜሪካ ጨምሮ ምንም በአጥፊነት በእስራኤል ላይ ተባለ እንጂ አሁን በዚህ በመካከለኛው ምስራቅ በሚገኙ በአረብ ሀገራት መካከል እንደ ሶሪያ፣ እንደ ኢራቅ፣ እንደ ኢራን ወዘተረፍ ነዋሪዎቹ ዜጎቻቸው በአስተዳደር በአምባገነንና የስርዓተ መንግስትን ለመላቀቅ ብለው በሚሊዮኖች የሚቆጠሩ አረቦች ወደ አውሮፓ ፈልሰዋል። አሁን ይሄን አይነትን እንደ የድሮዎቹ የእስራኤል ወዳጅ ሀገሮች ላይ አሁን በእስራኤልን ለማጥቃት የተነሱበት በውስጥ በየሀገራቸው ባጋጠማቸው ንትርክ ውስጣዊ ማህበራዊ ህይወታቸው ተበላሽቷል። ከዛ ጋር የተያያዘ ነው ይመስለኛል።
0: ኢሳያው አሁን በፊት ተነጋግረንበታል። በ2017 ዓመተ ምህረት የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስትር ነው የሚያገለግሉት የነበሩት የተናገሩት ነገር አለ። አውሮፓውያኖች ቆዩ በመካከለኛው ምስራቅ በአፍሪካ አክራሪ እስልምና ሃይማኖት ተከታዮች ስደተኞች በየሀገራችሁ ያሉት የሚመጡት ከአሁኑ ልባት ካልሰጣችኋቸው ነገ ነገ ማልዳ የሚፈነዱ ቦምብ ይሆናሉ ብለው የተናገሩበት አጋጣሚ ነበር። የእሳቸው ንግግር አሁን እያየነው ነው። እንደ ምሳሌ አድርገን በተሰጥ ሰሞኑን በነበረው በተባበሩት መንግስታት ጉባኤ ለበነበሩት ኢማኑኤል ሚክሮን የፈረንሳዩ ፕሬዚዳንት ወጣው ምንድን ነው የተናገሩት? በይሁዳና ሰማርያ ሐማስ አንድም ቀን አልነበረም፣ ሐማስ የለም፣ ሐማስ ከዛ እያስተዳደረ አይደለም፣ ሐማስ የሚባል ነገር የለም የተናገሩበት ነገር አለ። ግን በአንጻሩ ግን የሐማስ የላካቸው ሽብርተኞች አንድ የፈረንሳይን ዜጋ እንደገደሉ እናስታውሳለን። በኤሬቪዮም ኪፖር እናስታውሳለን። ይህን ሳየው እና ይህ አይነት ነገሮች የሚሄዱትኝ አንዳንድ ጊዜ ምርጫ አለባቸው። ሜክሮን ምንድን የተባለ መጨረሻ ምንድን የተባለ የውስጥ የሀገራቸው ምርጫ አለው። ለሶስተኛ ጊዜ ወደ ምርጫ መወዳደር ይፈልጋሉ። ብዙ የእስልምና ሃይማኖት ተከታዮች አክራሪዎች አሉ። እነሱን ለማስደሰት ብሎ ያደረጉት ነው ተብሎ እየተነገረ የሚገኛል።
1: የውስጣዊ የፖለቲካ ችግር ነው እንዲህ አይነት ንግግር የሚያደርጉ። እሺ አይቸው ባዬ
0: እና ዙሮ ዙሮ እንደዚህ አይነት እንቅስቃሴዎችም ይኖራሉ ወደፊት። ግን አንድን ማህበረሰብ አጠናክራለሁ ብለህ አንድን ሀገር ደግሞ ጥሩ ወዳጅ ሀገርህን ደግሞ በእነሱ ላይ አንተ የምትናገረው የምትሰደው እንደ መሪው ነው የምትናገረው ነገር መልእክትም ስላለው ጥንቃቄ ሊኖር ይገባል። እስራኤል ሁለት ብቻ ሳይሆን አራት አይኗን አብርታ በደንብ መከታተልና መቆጣጠር ያለባት።
1: በጣም ጥሩ። እንግዲህ ዘጋቢያችን አይቸው ባዬ እናመሰግናለን። ወደ ቀጣይ የቃለ ምልልስ አለን። ከምደና ቆይታ የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ከማህበረሰብ ለህብረተሰብ ታጋይ አክቲቪስት መካከል የናታንያ ከተማ ነዋሪ ከአቶ ዮሴፍ ደጉ ጋር ቀጣዩን ቃለ ምልልስ እናካሄዳለን። እንግዲህ ሰሞኑን ህዝብ እስራኤል በሱኮት በባለ መጸለት አመት ባልን በማክበር ላይ ስለሚገኝ እንዴት እያከበረው ነው? አቶ ዮሴፍ ደጉ ጤና ይስጥልን፣ እንደምን አለ?
2: ጤና ይስጥልኝ ጋሽ ሻያው ደጉ። የድሮው እንግዲህ አንጋፋ ጎረቤት እንኳን ደረሰን። እንደምን ነህ? እንዴት ነህ?
1: እግዚአብሔር የተመሰገነ ይሁን፣ ደህና ነን፣ ጤንነት። በእውነትም በየአመቱ በአመት በዓል ስንደርስ እግዚአብሔር እናመሰግነዋለን። ተመስገን ተመስገን ብለን ነው የምንቀበለው። እና እንኳን አደረሰን።
2: አሜን አመሰግናለሁ እያልኩ እንግዲህ ለስራ ባልደረቦች በሙሉ ስማቸውን ለመጠቀስ ጊዜ ከሚበላብን ለሙላችሁም እንኳን ደረሰነ የከርሞ ሰይበልን እናንተ ለህብረተሰቡ በእውነት አይንና ብላን ሁላችሁም የምትገኙ ናችሁ። ሁላችሁም እንግዲህ ከሰላሳም
1: ለነገራችን ላይ ጊዜ ለመጠቀም በእውነት ያለን የአየር ስርጭት ጊዜ ቁጥብ በመሆኑ አድማጮችም በእውነት ለስራ ባልደረቦችን ብሎ ሰላም ካሉ የስም ዝርዝርም ይህን ያህል እንትን ባይል ይህን ያህል ተገቢ አይመስለኝም። ስለዚህ እንዳልከው አዎ፣ ማጠቃለያ ለስራ ባልደረቦች ሁሉ ሰላምታ አስተላለፍ አድማጮቻችን። እና ይህን በተመለከተ እንዴት ነው ናታንያ ላይ መቼም ብዛት ያላቸው ማህበረሰባችን የሚኖሩባት ከተማ ስለሆነች የስኮትን አመት በዓል እንዴት እያከበራችሁ ነው?
2: አሁ እንግዲህ ጋሸሻያው በእውነቱ በጣም የእስራኤል አምላክ ይመስገንና እንግዲህ መጀመሪያ ብርሃን ሰረቀ ለጻድቃኔ ያው ጨረቃ በዓሉ በተጨማሪ ያው ትልቅ በዓል ዋለ። ከዛ ደግሞ ዮም ኪፑር ወይም ደግሞ አስተራይ የአመቱን ስህተት በእርግጥ እስራኤል እንደምታውቀው ሁሉ ከእሁድ እስከ አርብ የተሳሳትነውን ስህተት አርብ ወደ ጸሎት በመሄድ ያው እንለምናለን እግዚአብሔርን ይስማልን እና ይሄ ደግሞ ያመቱ የተሳሳተ ነው የተጣላ ታርቆ የወሰደ መልሶ እንግዲህ ትልቆሽ እንደሚሉት ካህናቶቻችን ተስማምተን እኛ በእውነቱ በናታኛ ከተማ በጣም ትልቅ ካህናለን ቄሱ ብሸት ያለው ይባላል ባለቤቱ ወይዘሮ ምግብ ደስ ይባላሉ እና በየአመቱ ይገርማል ጸሎት ከመቀበላችን በፊትም የሆነ ምክላት የህዝብ መጠቀሚያ ነበር ከዛ ያያረደ ህብረተሰቡን እየጠራ ከዮም ኪፑር በኋላ ነው የሚያወድ ነበር አሁን ደግሞ ጸሎት ተቀበለን እርግጥ ጸሎት ተቀበልነው ወደ 16 አመት ወደ 15 አመት እየሆነ ነው ከዛ ደክቶት በትልቅ አባቶች በትልቅ እናቶች ወጣቱ እንደወጣት ይህ ወጣቶች እዚህ ተወልደው ያደጉም ዳቆኖችም አሉ እና ይገርማል በጣም ደስ የሚልክ እንደ ሀገራችን እንደ ስም የምናጣ እንግዲህ አንተን በነበርክበት ሀገር ካህን አስተራይመንቱ እያሉ ሴቶቹ ትላልቆቹ ትልቁ ሰው ጸሎት እየተቀበለ በደንብ ደስ የሚል ነው የምንውለው እና ሀገራችን ስለ ደግሞ ያው ስም የምናጣ እንደምታውቀው ሶስት ጸሎቶች ነበር አንዱ ግርዝባን ይባላል እና አባ ቄሱቤ አንዱ ደግሞ እና አባ ቄስ ያድግልኝ አይነሳ እና አባ ቄሱ ሩኬሪያስ ነፍሳቸውን ይማር ከታች ደግሞ ያጎቴ የምታውቀው ቄስ አበራ ነጋ እና አጋጣሚ ሆኖ ይሄ ቄሱ ብሸት ያለው ደግሞ ከሱ ጋር አብሮ ሲፈልክ የነበረ ወንድማችን ካህናችን ነው በአሁኑ ሰዓት እና በጣም ደስ የሚል ነው የምንውለው ከዚህ በመግባባት በጥሩ ሁኔታ ህጉን በመቀበል በመጾም በመስገድ በመሳሳቅ ማታ ደግሞ በደንብ እንግዳው ተሸኝቶ ከዛ ደግሞ በጸሎት ህይወቱ የሚያገለግሉ ወንድሞቻችን በተለይ መጎሳዱኛ አየል ይባላል ጋባይ ነው የጸሎት ህይወቱ ውስጥ መሪ ነው ሁሉን ነገር የሚያስተባብር ወንድማችን ነው ብዙ አመት ነው የሚያገለግል ያው እኔም እንግዲህ ከዛው አብሬ አንዱ ነኝ የኔ ስራ እንግዲህ ፔል የፈራቲ ነው እና በዚህ በመሰረቱ ተግባብተን ወጣቶች ልጆቻችን ጋርም ቢሆን ጸሎት
1: ማለት በማህበራዊ የህብረተሰቡ ፓይል ተንከሳቃሽ አክቲቪስት ማለት እኮ አንተ በበጎ አድራጎት ባለህ በርፍ ጊዜ መደበኛ ስራ እንዳለህ ግን ባለህ በርፍ ከባልደረቦች ጋር ከተማ ነዋሪዎች ሆነን እንግዲህ ለህብረተሰቡ የምትንከሳቀስ ማለት ነው አይደል
2: ተከከል በደንብ በሽኩላው እንግዲህ በርግጥ ትንሽ ጊዜ በኋላ በከተማ አቀፍ በነበረው በኮሚቴው ብዙ አልንቀሳቀስም ግን ከሽኩላዬ ግን ለምሳሌ ጦሎቴቱን በተመለከተ አካባቢውን በተመለከተ ማንኛውም ነገሮች በተመለከተ እንቀሳቀሳለን ዝም አንልም ምክንያቱም ህግና ደንብ አለ ይውልሻ አንዳንድ ሰዎች አንዳንድ ለምሳሌ ይተናድጉ ሲባል ዝም ብሎ አይደለም በሽኩላው ተመርጠህ ህብረተሰቡ አምኖብህ የነጣ ስራም ቢሆን ግዴታ አለብህ በስብሰባ ተገንተህ ይሙለግር ያ የሚሰራውን ስራ ለህብረተሰቡ የሚቀርበውን ነገር ማንኛውም ነገሮች ታሳትፋለህ ለህዝቡ ማለት ነው ዝም ብሎ አይደለም የትናድቡ ሲባል ኮሊያር እየተነሳ አይደለም ግን ከዛ ሹኩላው መርጦ ወደ ይርያው ይልካል ከዛ አንተ ደግሞ ያለው ምልክት ወደ ህብረተሰቡ ታስተላልፋለ ማለት ነው በተከስታል ነበር እንደም ለሆን ፊት ለምሳሌ ይህን በተመለከተ እኔ ብቻ ሳልሆን የስራ ባልደረቦች ብዙ ሰዎች አሉ ትላልቅ አባቶች ካህኑን ይዘን ጸሎት ውጤት አገኘነ ማለት ነው አሁን ደግሞ እነዚህ ወጣቶች አሁን ያልኩ አብረን ባለ በመደራጀት እጅና ጓንት በመሆን እኔ ብቻ ሳልሆን ያው ምንም እኔ ብናገርም በሮሹኜ አጠቃላይ ህብረተሰቡ ብዙ አለ እና እንንቀሳቀሳለን ሙላችንም ለምሳሌ ባለፈው እንደነገርኩ በትምህርት ቤትን በተመለከተ ቢጣሉ ምን ደካማዎችን በተመለከተ ይህ ብቻ አይደለም እና በብዙ ስራዎች ነው እኔ ለራሴ የምንቀሳቀስ ምክንያቱም አንተ ህብረተሰቡን ወክለህ ተንቀሳቀስክ ያው ውጤት ማብዳት አለብን ማለት ነው እና በዚህ መሰለ ነው ምን ሰራው እና እኔ ስል ግን ብቻዬን ሳይሆን ባልንጀሮች ጓደኞችም አሉ አብሮ እንግዲህ ባልንጀራ ላለማ ብቻ መንቀሳቀስ አይቻልም ጋሽያ ያው እና አሁን ግን እኔ ዋናው ልናገር የፈለኩት ስለ ባላቱ ነው ባላቱ በጣም ደስ የሚል የነበረ በትላልቅ ሰዎች የታጀበ ቄሱ ደግሞ በደንብ እየደገሰ ዝም ብሎ አይደለም ህብረተሰቡ ሲመጣ በደንብ ማታ ጾሙ መንጋቱ በፊትም ያበላል ከዛም ደግሞ ጾሙ ከወጣ በኋላ ደግሞ ህብረተሰቡን ሳትበሉ እንዳትሄዱ በማለት ሙሳይቱ ከተቆረሰ በኋላ ምግብ በመብላት በመጠጣት በመደሰት ነው ያሳልፍ ነው እንግዲህ አንዳንድ ሰዎች በቤት አጥቃት ሲጠቅሱ ስለሰማው ነው ካህናቶች በደንብ ነው የሚደግሱ ህብረተሰቡን በደንብ ነው የሚያበሉ የሚያጠጡ ልንፈልጌ ነው
1: በጣም ጥሩ በርግጥ በዚሁ በባለመጸለት በስኮት አመት ፓርም ብቻም ሳይሆን ዮሴፍ ደጉ በእውነትም ያለነበት ወቅታዊ የፖለቲካ ሽጉጫ ምን ውድድር የበዛበት ጊዜ ነው የምንገኘው እና በሚቀጥለው ጥቅምት ወር ጥቅምት 27 ቀን ላይ ብሔራዊ የፓርላማ የክነሴት ምርጫ ሊካሄድ ስለሆነ አሁን የምጠይቅህ መቼም የፖለቲካው እንቅስቃሴ መኖሪያ ቤት ከባልና ምስ መካከል መቼም የፖለቲካ ጉዳይ መነሳቱ አይቀርምና እንዴ ይሄን ጉዳይ በተመለከተ ምልህ እንደ ባለ ትዳር ነው እንደ ጋዜጠኛ ሁኜ ነው የምጠይቅ። ከባለቤቴ ጋር ያለውን በሀገራችን ወቅታዊ ተጨባጭ ሁኔታ እንወያያለን። በርዕዮተ ዓለም በፖለቲካው ደግሞ ይሄኛው ይሻላል ያለኛው አይሻልም አታውና እንደዚህ አይነት ሁኔታ አለ። በአንተስ እንደው ከባለቤቴ ጋር መጀመሪያ ያለው በምን መልኩ ነው እንግዲህ ክርክሩን በዚህ ተገቢ ነገር ነው እንዴት ነው የምትከታተሉት ይሄን ሁኔታ?
2: እንግዲህ እንዳልከው አዎ አሁን ያለንበት ሰዓት ትክክለኛ እንግዲህ መቼም ያለ ፖለቲካ ሀገር የለም። ፖለቲካ ተቃሚ ነው በአንድ በኩል በአንድ በኩል ደግሞ ብዙ ያከራክራል ለሚገባው ሰው ማለት ነው። እና እኔ በእውነቱ ልጆችም ትላልቅ ልጆች እንዲሁም አካባቢውም ቢሆን ከባለቤቴ ጋርም ቢሆን ፍርሃት ባለው ሁኔታ በመግባባት በርግጥ የኔን ምልክት ብቻ ተቀበሉኝ ማለት አይደለም እኔን ተቀበሉኝ ስል ደግሞ ማስረዳት አለብኝ የፖለቲካው ሂደት ወይም ይሄኛው ይጠቅመናል የሚለውን ፖለቲከኛ ሰው ለምን እንደሚጠቅመን ማስረዳት ግዴታችን ነው አይደል?
1: አዎ።
2: እና ስለዚህ ተማምነን በማስረዳት ወይ ደግሞ ያሳምኑኛል ወይ ያሳምናቸዋል። ግን በአሁኑ ባለንበት ሰዓት ግን እኛ በመተማመን አንድ የሪዮት ዓለም በመያዝ በመግባባት በጥሩ ሁኔታ እንኳን እኛ ራሳችን ልንከራከር ሌላ ሰዎች እንደዚህ ቦታ በእኛ ባለንበት መንገድ እንዲቀጥሉ ለማድረግ ጥረት ነው የምናደርግ እንጂ እርግጥ ብዙውን ጊዜ አንዳንድ ሰዎች ባለመግባባት ይኸውልህ ፖለቲካ ያልፋል አይደል? አሁን ጥቂት ጊዜ ነው ግን ካለፈው ወደዛ ያው ትዳር ብቻም መሰረት ነው ትዳር ያው ቤታችን ነው። ስለዚህ ግን በዚህ መከራከርና መጣላት ማስፈልግም መግባባት አግባብቶ መናገር ወይም ሴቷ ታሳምነኛለች ወይም እኛ ሳምናታለሁ እና በዚህ መልኩ ነው መጓዝ ያለብን እንጂ በጣም ደግሞ
1: ከረከር ተነስቶ ርዕሰ ጉዳይ በአጀንዳ ተነስቶ በፖለቲካ የተመለከተ ይኛው ፓርቲ ያንኛው ጠቅላይ ሚኒስትር ይንኛው አይ ለሀገሪቱ ለብሔራዊ ጥቅም ማገኝም ወይም ለህብረተሰባችን ጥቅም ያገኛል በተለያዩ ዘርፎች በኢኮኖሚው በደህንነት ጥበቃ በማህበራዊ ተጨባጭ ሁኔታ በተመለከተ ይነሳልና በቤተሰብ በባልና መካከል ሲነሳ ተመወያየት አው እንግዲህ በግድ የኔን የምከተለው ነው የፖለቲካ ሪዮት ዓለም ተከታይ ብዬ እንትን ማለት የለብኝም በመጨረሻ ምርጫ ነው እንግዲህ።
2: አዎ ይሄማ ይኸውልህ እንግዲህ አንዳንዴ ላልተግባባ ነው ሰዎች እዚህ አይነት ክርክር ግዴታ የኔውን ፈጽሚ ወይም ፈጽም ማለት መብትን መግፈፍ ነው። ይሄ መብቱ የተከበረ ነው አንድ ሰው ሴትም ሆነ ወንድ ልጅም ቢሆን መብቱ የተከበረ ነው። ግን አጋጣሚ ሆኖ ግን አንተ የምታምንበትን አላማ ወይም አንተ የምታምንበትን ኢዲዮሎጂ ተከትሎ የሚሄድ ከሆነ አምኖ ተረድቶ ሰየ አለበዛ ግና መከራከር ማስፈልግም መጣላት ማስፈልግም ፖለቲካ ነው። ያንዳንዱ የሪዮት ዓለም የአቋም አለው የሚያምንበት ነገር አለው። ይሄ እኮ ግሩ የሚያጣላ ነገር የለውም ልልፈልጌ ነው። ዋናው ተስማምቶ ምርጫውን ብቻ በቀኑ ቀን ይሉ ደግሞ መምረጥ ራስን ማንነትን ማስተዋወቅ ያስፈልጋል እንጂ ይሄን አልመረጥ ይሄ ነው የሚባል ነገር እኔ እንግዲህ አዳምጫለሁ። በዚህ ትዳር ወይም መገጫጨት አያስፈልግም። ጅል ቃላቶችን መናገር ማስፈልግም ያቺሻ ያውነቱን ለመናገር
1: መመካከር ጥሩ ነው። መመካከር መነጋገር መወያየት አጣዳፊ ጉዳይ ለሀገራችን የሚጠቅም ርዕሰ ጉዳይ ምንድነው ከእያንዳንዱ ጭንቅላት ሐሳብ ይመነጫል። በዛ በተመለከተው ኋላ ደግሞ በምርጫው ላይ ደግሞ የሚጠቅመውን መሪ ለመምረጥ ብቃት እንዲኖረን ያደርጋል። ከቤት የጀመረ ውይይት ለማለት ነው እና በስምምነት ነው መግባባትና እንደ ምርጫው ነው እንትን ማለት የሚችለው የሚመረጠው ብለናል።
2: እኔም ለሚያዳምጡ ሁሉ እንዲሁ ይሻያው ስለጠየቀኝ በጣም አመሰግናለሁ። ፖለቲካ ከቤት እስከ ክነሴት የሚባል ነገር መብትን ለማስከበር እና ግን ዋናው ነገር ግን ለሀገሪቱ እንዳልከው ጠቃሚው ማን ነው? ለምሳሌ ትምህርትን በተመለከተ ልጆቻችን ባጉሩ ውስጥ ጨርሰው መጥተው ወደ ዩኒቨርሲቲ ለመማር ብዙ የኛ አሁን ለምሳሌ በእኛ ህብረተሰብ ብዙ የተዘጋጉ ነገሮች አሉ። እነዛን ማን ነው የሚጠቅመው? ለኛ ምሽካንታን በተመለከተ ተድሮ ቤት ያስፈልጋል አይደል ይሻየው? እዛ ቀጥሎ ደግሞ ሀገራችን ማን ነው ከአምላክ በታች የሚረዳን የሚቆጣጠር ትክክል አድርጎ ነገሩን የሚመራው ማን ነው የሚለውን ሁላ ማጤን ያስፈልጋል። ስለዚህ የሚመራንን መንግስት የሚሆንነን መንግስት እያንዳንዱ እንግዲህ ህብረተሰቡ የሚገባው ይመስለኛል የሚጠቅመውን መንግስት መምረጥ ነው አስፈላጊው ነገር እንጂ ውዝግቡ፣ መከራከሩ፣ መጣላቱ ሁላ እልባት አይኖረውም ጥቅምም አይኖረውም ብዬ ገምታለሁ። ጋሽ ይሻያው
1: እንዳልከው ፖለቲካ ቁልፍ ነው። መንግስት ሀገር የተረጋጋ መንግስት ሀቀኛ መሪዎቹ እንደ መረጣሉ ተብለን እንጠብቃለንና ያ ፖለቲካ ህይወት ህይወት ነው አብሮ ምህር ነውና ፖለቲካ ደግሞ ከሃይማኖትም ያው ይሁድ መዲናት እስራኤል መዲናት አይሁድም በምት ፖለቲካና የሃይማኖትም የተለያየ አይደለም አብሮ ጎን ለጎን የሚሄድ ስለሆነ ልዩነት የለበትም ሆነና አሁን ቀደም የጀመርነው አንተ ለማህበራዊ ተንቀሳቃሽ ታጋይ በባለይ ትርፍ ጊዜ ሰራለው ብለናል አሁን እንዴት ነው ባለ ስልጣናት በየከተማ በየክልሉ ያለው የንቅስቀሳ በማዘጋጃ ቤቱም ሆነ እየሰሩ ያሉት እንዴት ነው በፖለቲካ የኔን ፓርቲ የኔን ቡድን ምረጥ አይነት ጸባ ያለው ወይ
2: ይገርማል አሁን በናታና ከተማ ቀዝቃዛ ነው ብዙ አላጋጠመኝም እዚህ አይነት ነገር እንግዲህ ምናልባት እኔም ደግሞ ትንሽ ምንም ፖለቲከኛ ሆኜ ብዙ የታወቁ ባልሆንም ምናልባት በክርክሩም በሁሉም ስለምረዳ መሰለኝ ብዙ አጋጥመኝም አላጋጠመኝም ካሁን ፊትም በእርግጥ የሚናገሩ ሰዎች አሉ አንዳንድ ሰዎች እንዲሁ በሱቅ በገበያ ስትገባ ያጋጥማል ነገር ግን ያጋጠመን ያው አንድ አቅጣጫ አንድ የፖለቲካ ዓለም ወይም ደግሞ አንድ የሪዮት ዓለም ተከታይ ብቻ ነው ያጋጠመን እንጂ ብዙ አይነገርም ብዙ የቀዘቀዘ ነው ይገርማል ያው ሆኖ አመት በጣም እኔ ብዙ ሽር ጉድ የለም ከዚህ ድሮ በጣም ብዙ ነገር አስቀድመው ብዙ ነገር ይሆን ነበር አሁን ግን እኔ ብዙ ጊዜ ቀዝቃዛ ነው አሁን እኔ ለራሴ እንደማየው እንደ ድሮ አይደለም ብዙ ጊዜ ሰውም እንደው ቸል ያለ የሰለቸ ይመስለኛል ህብረተሰቡን ስገምተው ነጩም በለው አጥቂት አበሻው ይሻላል እንጂ ነጮቹ በተለይ ምንም እንደውም እንትን ሲሉ አላያቸውም ብዙ እንደ ድሮ አይደሉም ድሮ ይናገሩሃል ይጠይቁሃል አንተስ ማን ነው የምትመርጥ ብላ ምን ይላሉ አየ አሁን ዛሬ ግን ተሰለቻችቷል ብዙ ይህ በተለይ ጦርነቱ ከፈነዳ ወደዚህ እንደው በጣም ብዙ የመሰለቻችት ጉዳይ ነው ያለ
1: እንግዲህ ያ ይህን ሰሞኑን በባለም መጸለት በስቆት አመት ባል ላይ እንገኛለን በዚህ ላይ ሆኖ ማህበረሰባችን እንደው ውህደቱ ማለት እንደ ድሮ መቼም በነባሮቹ ቀደም ሲል ወደ ሀገረ እስራኤል በመጡት እንደገናም በቅርብ አመታት በመጡት አዲስ ገቢዎች መካከል እንዴት ነው አንዳንድ መቀራረብ ሁኔታ የለም ሲባል ነበር ወደ አሁኑ እንዴት ነው በእርግጥ ወጣቱ ትውልድ በጣም እንዲህ አይነት እንደኛ እንደምናስበው አይነት ሳይሆን እነሱ በጣም የተፋቀሩ እንደሆናቸው ያን ያለውና እንዴት ታየዋለ
2: አሁን ይሻጋው በአሁኑ ሰዓት ሁኔታን በአሁኑ ሰዓት እንደማይው እንደድሮ አይደለም አሁን በአሁኑ ሰዓት ሰው በጣም ባለ መሆን ይፈልጋል የኛው ህብረተሰብ በተለይ ምርግጥ እዚህ አልገባም ያ አሁን የመጣ ድሮ የመጣ ማለት አልወድን በራሴ በበኩሌ ጎረቤቶችም ያውቁኛል ምክንያቱም አንድነን ግን ሳይው ሰው አሁን ጠንሷል እንደድሮ አይደለም አሁን ጥላቻ የለም አሁን ከሞላ ጎደል አልፎ እንደው ምናልባት አንዳንድ ሰዎች ካልሆኑ በስተቀር በአሁኑ ሰዓት ባንድ ላይ ለመሆን ነው የሚፈልገው ህብረተሰቡ ባንድ ላይ ሆኖ ብዙ ስራ መስራት ተሰልችቷል ሁሉ ነገር ይሄ አንሳው ጣለው የሚለው ይሄን ነው የሚለው ሁሉ እየወረደ እየተሰለቸ መጥቶ ዛሬ ሰላም ነው የሚፈልግ ህብረተሰቡ እኔ በበኩሌ ከዚህ ከከተማዬ ከምኖራቸው ከማየው ከቀን በቀን ከመረዳው በጣም መቀራረብና አንድ ላይ መሆን የሚፈልግ ህብረተሰብ ነው ያለ በአሁኑ ሰዓት እንደ ድሮ አይደለም ድሮ ያድስ ገብነት ያለ መግባባት እንግዲህ መቸም ሰው አንድ ሀገር ወደ አንድ ሀገር ሲሄድ ብዙ አዲስ ነገር ያጋጥመዋልና ስለዚህ አሁን ግን እየተግባባ ልባት ላይ የደረሰ ይመስለኛል እንደምገምተው እንደ ድሮ አይደለም አሁን
1: እውነትከን ነው እንደዚህ አይነት ያነሳው ጥያቄ ከኛው ከኢትዮጵያ ከመጣ ነው ኢዲያና ብቻ ማህበረሰብ ብቻ ሳይሆን ከእስራኤል ሀገር ከባለም የሚገኙ ሀገራት ከአውሮፓ ከድሮዋ ሶቪየት ህብረት ከህንድ ከአውስትራሊያ ከአሜሪካ ከተለያዩ ቦታዎች ተቀብላ የምታስተናግድ ስለሆነ በነባሮቹና ወደ አሁን በመጡ ተተሪያ የመለማመድ ጊዜን የሚጠይቅ ነገር ነው ግን በጣም ባለን በምንሰራበት ቦታ በኩልነት ነው የምንተያይ እና ወጣቱ ትውልድ ግን እንደኛ አይነት አስተሳሰባቸው ከኛ የተሻለ አመለካከት አላቸው ብያስባለሁ ዮሴፍ
2: አመሰግናለሁ እና አሁን ያለው ወጣቱ በእውነት ነው ማለት ወጣቱ በተለይ በጣም ተግባብቶ ምግብም ቢሆን እንደኛ አይደለም እንደ ትልቁ ሰው አይደለም አብሮ ነው የሚበሉ የሚጠጡ ታይና ወጣቶቹ በተለይ ትክክል ነው እዚህ የተወለደው ልጅሁን የመጣው ተግባብቶ ነው ያለ ትልቁም እየተግባባ ነው አሁን ይሻለው ግዜ ይፈጃል እንጂ ሙላው እየተግባባ ምሳሌ እየወሰደ እየተግባባ ነው በርቀት አብዛኛው ግዜ እንደሚነገረው እንደምሰማው አንድነት እየተባለ ይሰበካል ግን አንድነት የሚለው ብዙ አልሰራም ነበር አሁን ግና በአንድነት የሚለው እየሰራ መሰለኝ እየተግባባ ሰው ግዜ ወስዳል ነገር ግን አንድነት ነው ብዬ ነው ማምነው በሁሉም ነገር ያሽሻኛው
1: እንግዲህ ወደ ማጠቃለያ ስንመጣ ደግሞ አቶ ዮሴፍ ደጉ ከናታንያ አው ቅድም ያልከው የከተማዋ የናታንያ የሃይማኖት አባት መካከል ውሸት ያለው
2: አባቄ ውሸት
1: ያለው አው ቄስ ውሸት ያለው ናቸው አብለህ እንደ ቀጥለህ እሳቸው ደግሞ አንድ እንደ አዳራሽ ነገር አለ ተዝካር ድግስ ያደርጋሉ ብለሃል
2: አብሎ ተስካር አይደለም ተስካር ሳይሆን ለህብረተሰቡ ጾም ከዋልነ በኋላ ወይም ደግሞ ጾሙ ሳይገባ እንግዲህ እሱም ያደርገው በአመት ሁለት ጊዜ ነው መጀመሪያ የናቱ ንሳን ስደቱ ሀገር ደክታ ስትዘክረው ነበር በሬ ያረደሽ ቱንሳን ወጥባለሽ ነብሷን ይማረው ጥሩ እናት ነበረችው አባቱም አባ ዮሴፍ ያለው ሁሉም ነገር ግን ሀዛ ተቀብሎ እሱ ደግሞ እናቱ ስትሞት ደግሞ እሱ ተቀብሎ ይህን ንሳንን በደንብ አድርጎ ይዘክራል ከዛ ደግሞ የዮም ኪፑርን ደግሞ ህዝቡ ሲመጣ ወገኑ በሱም ይመረው ህብረተሰብ ሲመጣ ደግሞ በደንብ አርዶ አዘጋጅቶ ባለቤቱ ታጥቃ ከጎበሮቶቿ ጋር በደንብ አርጋ በደንብ ምግብ ተመግቦ በልቶ ጠጥቶ ነው የሚሄደው እንጂ እንደዛ አይደለምና የሃይማ የአመት ባሉን አቀባበል ዜማ ነው የተናገርኩት
1: ናይ ጥሩ ነው እዚህ ላይ ርማት በጣም አመሰግናለሁ ተዝካር የሚለው ቃል የድግሰት ሆኗል ቢሲባል ነገር ስለሚሰማለው የተዝካር እንደ የመታሰቢያ
2: አዎ የሰው ሲሞት ያው የእናት አባት እንደዚያው መታሰቢያ ነው እሱ የሚባለው ይሄ ግን አሁን ያልኩት አመት ባል ሁለት ጊዜ በደንብ ይካህናችን ቄሱ ብቻት እየጠራ ህብረተሰቡን በደንብ አርጎ ያዘመነ እየጠራ ህብረተሰቡን ፋሲካ ከመግባቱ በፊት ነው ያው ኒሳን እንደምታውቀው ኒሳን በኋላ 15 ቀን ያው ፋሲካን 14 ቀን ያው ፋሲካን እንቆርባለን ማለት ነው
1: ይመስላል ከብረ ደግሞ ዮም ኪፑር ደግሞ አኛል አዚ ላይ ያሉ ከቀሳውስ መካከል የተስካር ጥሪም ያደርጉም አሉ።
2: ያ ሆሊዎት እንግዲህ ሌሎች አው እንዳልከው እንትን ሳልልህ ሌሎች ሊያደርጉ ይችላሉ ግን እኛኔ ከራሴ እኔ ከውስጥም አንዱ አገልጋይ በጦሎት እየቱ እኔ ነኝ የማይሆን የምሰማውን ከዛም ደግሞ አጋጣሚ ያው እሱ ትልቁ ወንድማችን ማለት ነው አብረን ህዛች ስላደግነ ከስሜን ምናጣ ስለማውቁ ነው ታሪኩን እንደዛ አልኩ እንጂ
1: መነኮሳት ትላልቅ የቀሳውስትን ያስተማሩበት ቦታ ነው መነኮሴ ወለላው የሚባሉ
2: አዎ አባ ማሩ ወለላው እና አባ ክንዴ ለሳቸው ዲማሪ ክርታ እና አባ ብዙ ናቸው እና አባ ጌዲዮን ወለደባ ብዙ መነኮሳት ነው የነበረው ስሜን ምናጣ ብዙን ካህናት አስተምረው ሹመው ያው ዛሬ ሁላ ያው የሚገለገለ ያለነበት ያው እንግዲህ በእነሱ ላይ ነው ንብሳቸውን ይማር እና እውነትክ ነው
1: እሺ በጣም ጥሩ እንግዲህ ያው እንግዲህ የሱኮት በዓል እንግዲህ ባለፈው አርብ ማታ ዋዜማ የመግቢያው የመጀመሪያው እንግዲህ ቅዳሜ ነበረ የተቀደሰ የባለ መጸለት አከበርን አሁን እሁድ ሰኞ ሶስት ቀን አስቆጠርን ማለት ነው አይደል
2: አዎ
1: ስንት ቀን የቀሩን አራት ቀናት
2: እንግዲህ አራት ቀናት ቅዳሜ ያበቃል መጨረሻው ቅዳሜ ሲምካት ወራ ያው ቅዳሜ እንጨርሳለን ቅዳሜ ማታ ሲምካት ወራ እንደሰታለን ወሪቱን እናወጣለን እንጨፍራለን ከዛም በኋላ የዛሬ አመት ያገናኝነ ነው
1: የከርሞሶ ይበለንም እናመሰግናለን አቶ ዮሴፍ
2: አሜን አሜን በጣም ማመሰግን ያሽሻያው በጣም ለማመሰግን
1: ማዲም ለሲምካ ደና ቆይታ
2: ማዲም ለሲምካ ለሙላችን አመሰግናለሁ
1: እሺ ደናውን የተከበራችሁ አድማጮቻችን 7 ሰዓት ሆኖ የጠዋት ፕሮግራማችን መጠናቀቁ ሆነና ለዚህ ስርጭት ለተባበረው ለቴክኒክ ባለሙያችን ለሮኔን ደሃን ምስጋና በማቅረብ የተከበራችሁ አድማጮች እንደተለመደው ቀን ልክ አንድ ሰዓት ላይ እንገናኝ መልካም ቀን ዋዲም ለሲምካ መልካም የዳስ በዓል አመት በዓል ይሁንልን ለሚቀጥለው አመት በሰላም ያድርሰን መልካም ቀን ይሁንልን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ማአዲም ለሲምካ እለቱ እንደ እብራን ዘመን አቆጣጠር ዮም ሽልሺ ዩድሄት በትሽሬ ታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 29 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 19 ቀን 2019 ዓመተ ምህረት ነው። የከሰዓት በኋላ ስርጭታችን ነው ጀመረ። የቴክኒክ ባለሙያችን አሳፍ ሞስኮቪች ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ወርቀነሽ እሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ትምህርት ፕሮግራማችን ያው በሰዓቱ ይቀርባል። ከእናንተ ጋርም ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በኢሻያው ደጉ ተዘጋጅቶ ይቀርባል።
1: አመሰግናለሁ ወርቅነሽ። አርዕስተ ዜና። ጠቅላይ ሚኒስትርና የመከላከያ ሚኒስትር ትናንት ሌሊት በሰማሪያ ቀበሌ ሁከት የፈጠሩትን ይሁዳን አወገዙ። የመንግስት ህግ አማካሪዋም የአቃቤ ህግዋና ኃላፊ የባላድ ፓርቲ ሊቀመንበር ሳሚ አቡ ሻሃዳ በምርጫ እንዳይወዳደሩ እንዲከለከል የቀረበውን ሐሳብ ድጋፍ እንደሚያደርጉ ገለጹ። ባለፉት ጥቂት አመታት ውስጥ በሺዎች የሚቆጠሩ መደበኛ የጦር መሳሪያዎች እንደተሰረቁና የወንጀል ድርጅቶች እጅ እንደገቡ የመከላከያ ሰራዊት አስታወቀ። በእስራኤል አንደኛ ደረጃ ትምህርት ቤቶችን የክፍል ውስጥ ጥበት መጠን እስራኤል በኦኢሲዲ በሰኞ በለጸጉ ሀገራት አባል ሀገራት መካከል እስራኤል በሁለተኛ ደረጃ ተፈረጀች። የአየር ጸባይ ሁኔታ ከሰነበተው ቀዝቃዛማ ይሆናል የሚሉት ዋና ዋናዎች ናቸው። ዜና በዝርዝር እንሆ። ጠቅላይ ሚኒስትር ናታንያሁ ትናንት ሌሊት በሰማሪያ ቀበሌ የተፈጸሙትን የኃይል አድማዎችና በጸጥታ ኃይሎች ላይ የደረሰውን ጥቃት አጥብቀው ያወገዙ ሲሆን ጥቂቶቹ ሁከት ፈጣሪዎቹም ሕግ አስከባሪ አብዛኛዎችን ሕዝበ ይሁዳን እንደማይወክሉ ተናግሯል። ናታንያሁ የሕግ አስከባሪ አካላት በሁከት ፈጣሪዎች ላይ ሙሉ በሙሉ ሕጋዊ እርምጃ እንዲወስዱ ጥሪ አቅርበዋል። የመከላከያ ሚኒስትር እስራኤል ቃጽም እንዲሁም የሁከት ፈጣሪ ይሁዳን ቡድን ያወገዙ ሲሆን በእጃቸው ራሳቸው የፍልስጤም ሽብርተኝነትን ለመከላከል በሚደረገው ጥረት ላይ እንቅፋት እየፈጠሩ መሆናቸውን ገልጸዋል። የመንግስት የህግ አማካሪዋም የአቃቢ ህግዋና ኃላፊ በባላድ የተሰኘው የእስራኤላውያን አረብ የሚወክለው ፓርቲ ሊቀመንበር ሳሚ አቡ ሻሃዳ በምርጫ እንዳይወዳደር መከልከሉን ትደግፋለች። በጠቅላይ ፍርድ ቤት ከነገ ወዲያ ለሚካሄደው ችሎት ቅድመ ዝግጅት ባወጣችው መግለጫ የጠቅላይ ፍርድ ቤት ዋና አቃቢ ህግ አቡ ሻሃዳ በጥቅምት 7 እልቂት ማግስት ባወጣው ጽሑፍ ውስጥ ለሰፈራቸው ጠንካራ ቃላት የሰጣቸው ማብራሪያዎችን እስራኤልን የሚያወግዝ ተቀባይነት የሌለው ዘገባ ማቅረቡን ተከትሎ በእስራኤል መንግስት በእስራኤል ህግ መደንገጊያ ምክር ቤት አባል መሆን የለበትም በሚል ይህ ለጠቅላይ ፍርድ ቤት ይቀርባል። በዚህ ጉዳይ ላይ ያው ውሳኔ ይሰጣል ተብሎ ይጠበቃል። የሆላንድ መንግስት የወሰነው ኢኮኖሚያዊ እገዳ በይሁዳና ሰማሪያ ቀበሎች ውስጥ እስራኤላውያን በሚያመርቱት ምርቶች ዜጎቹ እንዳይገዙና ወደ ሆላንድ ያስገቡ የወጣው የወንጀል ቅጥ መቅጫ ተግባር ላይ ከዋለ ወደ አንድ ሳምንት አስቆጠረም። ይህን አወዛጋቢ ጉዳይ ባስመለከተ በውጭ ጉዳይ ሚኒስቴር የፖለቲካ ስትራቴጂካዊ ኃላፊ ክፍል ኃላፊ ኮሄን በሆላንድ የአየር ማረፊያዎችን አዲሱን ድንጋጌ ማስፈጸም መጀመራቸውን አረጋግጠዋል። እሳቸው እንዳሉት መስከረም 22 ቀን ባለፈው ተግባራዊ ከሆነው ህግ አንጻር ህጉን የሚያብራሩ ምልክቶችን ማስታወቂያዎች እዚያ አሉ። በርግጥም ከጎላን ኮረብታዎችና ከምስራቅ ኢየሩሳሌም እንዲሁም ከይሁዳና ሰማርያ ቀብሮች የሚመጡ ምርቶችን መኖራቸውን ለመፈተሽ ሲባል የመንገደኞችን እስራኤላውያን ሻንጣዎቻቸውን እንደሚከፍቱ እንደሚፈትሹ በጠንካር እንደሚያስተጓጉሏቸው በመንገዳቸው በእስራኤላውያን የማስጠንቀቂያ ወረቀቶችም ተለጥፈዋል። በአየር ማረፊያ ጣቢያ አካባቢ በእስራኤል አንደኛ ደረጃ ትምህርት ቤቶች የክፍል ውስጥ ጥበትም መጠን በተመለከተ እስራኤል ኦኢሲዲ የበለጸጉ አባል ሀገራት መካከል የተሻሻለ ሁኔታ በሁለተኛ ደረጃ ተፈርጃለች። በአንድ ክፍል ውስጥ 27 ተማሪዎች የሚገኙ ሲሆን ይህም ከሌሎቹ የበለጸጉ ሀገራት አማካይ 7 ተማሪዎች ይበልጣሉ። ጋዜጠኛችን ሊራን እንደዘገበው በቺሌ ትምህርት ቤቶች ብቻ ከእስራኤል በበለጠ ጥበት እንዳለ ጠቅሷል። በመካከለኛ ደረጃ ትምህርት ቤቶችን በእስራኤል በአማካይ የተማሪዎቹ ብዛት በክፍል 3 ደረጃ ላይ ትገኛለች። ጥሩ ደረጃ ላይ ተፈርጃለች። ምስጢራዊ ጉብኝት ከተጠናቀቀ አንድ ቀን ቀደማ በኋላ የተባበሩት አረብ ኤምሬትስ ፕሬዚዳንት ቤን ዛኢድ የጠቅላይ ሚኒስትሩን ቢንያሚን ኔታንያሁ ተቀብለው እንዳስተናገዱ አረጋገጡ። በአረብ ኤምሬትስ መግለጫ ሁለቱ ወገኖች በሁለቱ ሀገሮች መካከል ባሉ ግንኙነቶችና እነሱን ለማጠናከር በሚያስችሉ መንገዶች ላይ መወያየታቸውን ተገልጿል። የቀድሞው የሻባክ የሀገር ውስጥ የመረጃ ድርጅት ኃላፊ ሮኔን ባር ጥቅምት 7 ጠዋት ላይ ሊካድ ስለነበረ ጥቃትን ባስመለከተም አስቀድሞ ለጠቅላይ ሚኒስትሩ ኔታንያሁም አልነገሯቸውም በሚል ውንጀላ ሐሰት ስለሆነ በጠቅላይ ሚኒስትር ኔታንያሁ ላይ የውሸት ስም ማጥፋት ክስ ለመመስረት እያቀዱ ናቸው። ሮኒን ባር ከጥቅምት 7 በፊት ከጸጥታ ተቋም አካላትና ከባዕድ አካላት ጋር የነበሩትን የኔታንያሁ ስብሰባ መርሃ ግብሮችና የጊዜ ሰሌዶች ከውጭ አካላት ጋር ሰነዶች ይፋ እንዲደረጉ ይጠይቃሉ። ሮኒን ባር ትናንት ማታ ባወጣው መግለጫ ላይ ጠቅላይ ሚኒስትሩ የቀድሞው የሻባክ ድርጅት ኃላፊ ላይ ገደብ የለሽና ከእውነት የራቀ የማነሳሳት ዘመቻ ጀምረዋል። አሁን ደግሞ ከጥቅምት 7 እልቂት በፊት ስለደረሳቸው ማስጠንቀቂያ ምስክርነቶች መወጣት ሲጀምሩ በእውነተኛ ሰዓት ያስጠነቀቃቸውን አካል በመወንጀል እሳቱን ከራሳቸው ለማራቅ እየሞከሩ ነው ሲል ወቅሰዋል። በእስራኤል መከላከያ ሰራዊት ግምት መሰረት ባለፉት ጥቂት ዓመታት ውስጥ በሺዎቹ የሚቆጠሩ መደበኛ የጦር መሳሪያዎች ተሰርቀው የወንጀል ድርጅቶች እጅ ደርሰዋል። ይሁን እንጂ ሰራዊቱ የዚህን ክስተትን ትክክለኛ መጠን የሚያሳይ ትክክለኛ መረጃ የለውም። ጋዜጠኛ ኢታይ ብሎምንታል በካን ዜና ዘገባ ላይ ይፋ ያደረገው ዝርዝሮች እንደሚያሳዩት በአዛቅ እና በሊባኖስ ለተዋጊዎች ተሰጥተዋል የነበሩ የእጅ ቦምቦች፣ ሚሳይሎችና ፈንጆች እንዲሁም ጥይቶች በውጊያ ላይ ጥቅም ላይ እንደዋሉ ተደርጓል። ይህ ዘገባ በስህተት ትክክለኛ ያልሆነ ዘገባ ነው። ይህን በተመለከተ ደግሞ የመከላከያ ሰራዊትና የህግ አስከባሪ ፖሊስ ሰራዊት ደግሞ ይህን ሁኔታ ጥልቅ ባለው ሁኔታ እንደሚመረምሩ አስታውቋል። የአየር ጸባይ ትንበያም ዛሬ ከሰነበተው ቀዝቃዛ ነው። ከዛሬ ማክሰኞ እስከ ሐሙስ ድረስ ቀስ በቀስ ቀዝቃዛማ ይሆናል። እንዲያውም በአንዳንድ በሰሜን ክፍለ ሀገርና በባህር ዳርቻ አካባቢዎች አልፎ አልፎ በቀላሉ ይዘንባል ተብሎ ይገመታል። በወቅቱ መጠን የሚታይ ጉልህ የሆነ ብዙም ለውጥ አይኖርም። በሰሜን በኩል በተለይ አካባቢ ዝናብ ሊኖር ይችላል። ወደ ሐሙስ አርብ አካባቢም ተመሳሳይ ሆኖ በዚህ በሰሜንና መካከለኛው ክፍላት ሀገራት አልፎ አልፎ በጥቂቱን ይዘንባል ነው ያሉን የአየር ጸባይ ተመራማሪዎቹ። የሰዓቱ ዜና እስከዚህ ነው ወርቅነሽ
0: ሻየው ለዜናው እናመሰግናለን ወደም ከተለው ዝግጅት ለማለፍ ሙዚቃ
2: እንኳን አደረሳችሁ መልካም አውደ አመት መልካም በዓል እንኳን አደረሳችሁ
3: ከላይ ከላይ ከአባቶቻችን የወረስነው ቀኑ ዛሬው ደመት ይወጋገነ በተባረከው ባማረው ቀን እስኪን ጀምረው ተመራ ክብርና ምስጋና ለፈጣሪያችን ለዚህ ላበቃለው ዳመታችን ዛሬ ባው ዳመት እንዳማረብን ያምላክ ቸርነት አይጉደልብን ለአዛውንቶቹን አባቶቻችን ለአረጋኖች ለእናቶቻችን እድሜ ይስጥልን ጤና ይስጥልን ከክፉ ነገር ይጠብቅልን ልጆቻችን

0: ወርቅ መሸቴ አው ዳመታ ማክበር በጣም ደስ ይላል እና ዜማውም ከዛ ጋር የተመቸ ነው። እንግዲህ እንኩ የሚቀጥለው አመት በደስታ ያድርሰን። እንግዲህ ስኮታ ያከበር ነው ባለመጸለት ከርሞሰይ በለንላለና አሁን በቀጣይነት ወደ ወቅታዊ ዘገባ ስንናልፍ የማዕከላዊ ምርጫ ቦርድ በምርጫ እንዳይወዳደሩ የወሰነባቸው ፓርቲዎች ላይ የመንግስት ጋማካሪዋ ደግሞ የሰጡት አስተያየት ምን ይመስላል?
1: አዎ ሻያው የማዕከላዊ ምርጫ ቦርድ ባለፈው ሳምንት ባካሄደው ውይይት የተወሰኑ ፓርቲዎች በመርጫው መወዳደር የለባቸውም ተብሎ የቀረበባቸውን አቤቱታ ተመልክቶ የተወሰኑትን ያው እንዳይወዳደሩ ወስኗል። ለምሳሌ ረሽማ ምሽተ ፌትራም በግል ደረጃ ስናይ ኦፌር ካሲፍ የባላድ ፓርቲ ሊቀመንበር ደግሞ ሳሚ አቡ ሻክዴ ያው በመርጫው መወዳደር የለባቸውም የሚሉ ሰነድ ተስተላልፏል ማዕከላዊ ምርጫ ቦርድ። ሌሎች የቀረበባቸውም ነበሩ። ያው ማዕከላዊ ምርጫ ቦርዱ ያልወሰነባቸው እንደ ወጽማ ይሁዲት ሌሎችን ፓርቲዎች አሁን የማዕከላዊ ምርጫ ቦርድ ውሳኔ ወደ ከፍተኛው ፍርድ ቤት ነው ባጋጽ የሚተላለፈው። ውሳኔው እንግዲህ እንደምናውቀው ባጋጽ ይወስናል። እንግዲህ የባጋጽ ውሳኔ ነው የመጨረሻው ውሳኔ። ወዳደሩ አይወዳደሩ ባጋጽ ወይም ከፍተኛው ፍርድ ቤት ጠቅላይ ፍርድ ቤቱ ውሳኔ ነው የመጨረሻ ውሳኔ። ከዛ በፊት የመንግስት ህግ አማካሪዋ ዛሬ አስተያየት ሰጥተዋል። በተለይ የባላድ ፓርቲ ሊቀመንበር ሳሚ አቡ ሻክዴ ላይ የማዕከላዊ ምርጫ ቦርድ የወሰነው ውሳኔ ትክክል ነው፣ በምርጫው መወዳደር የለባቸውም። ከፍተኛው ፍርድ ቤትም የማዕከላዊ ምርጫ ቦርድ የወሰነው ውሳኔ እንዲቀበል እንዲያጸድቅ የሚል አስተያየት ሰጥተዋል። እንግዲህ የፓርቲ አባላትም ሆነ ፓርቲዎች ከውድድር ውጭ እንዲሆኑ የሚሆኑበት ምክንያት በህግ የጸደቀ አለ። በተለይ ሁለት በህግ የጸደቁ ምክንያቶች ከቀረቡ በእስራኤል ላይ ጉዳት የሚያደርስ አሸባሪ ድርጅትም ሆነ ሌላ እስራኤል ለማጥቃት ተዘጋጅቶ የሚመጣ ሀገርን እንቅስቃሴ የሚደግፉ የእስራኤልን ህልውና የማያምኑ አካላት ከሆኑ በፓርቲም ደረጃ ወይም በግለሰብ በራሳቸው አመለካከት ይሄ እንደ በህጉ የጸደቀ ነው። በአቡ ሻክዴ ላይም እነዚህ ሁለት ምክንያቶች እንደቀረቡ እናስታውሳለን። የጥቅምት ሰባቱ ጥቃት እንደደረሰ በጥቃቱ በደረሰ ማግስት ጥቅምት 8 ቀን 2023 ዓ.ም እንግዲህ በመገናኛ በሶሻል ሚዲያ በማህበራዊ መገናኛ አውታሮች ነው ሳሚ አቡ ሻክዴ ይፋ ባደረጉት መልእክት እንደውም እስራኤልን አውግዘው ሐማስን ሳያወግዙ እስራኤልን አውግዘው እስራኤል የፍልስጤማውያንን ህዝብ እየጨፈጨፈች ነው፣ በጋዛ ሰርጥ፣ በኢየሩሳሌም፣ በይሁዳና ሰማሪያ ፍልስጤማውያንን ያለአግባብ እየጨፈጨፈች ነው በማለት በሐማስ ላይ ምንም ትችት ሳይሰነዝሩ ሐማስ ያደረሰውን ጥቃት ሳያወግዙ አስተያየት ሰጥተዋል፣ ጽፈዋል። እንደገና ደግሞ ከጥቃቱ ከደረሰ ከሶስት ቀናት በኋላ ትናንት በ11ኛው ቴሌቪዥን ጣቢያ እንደገና ይፋ የተደረገ የቪዲዮ ፊልም ነው። የውሳቸው በአስረኛ ወር በአስር ቀን በ2023 ዓ.ም የጥቅምት ሰባቱ ጥቃት በደረሰ በሶስተኛ ቀኑ ንግግር በማድረግ ሐማስ ጥፋት እንደሌለበት ሐማስን እንደ ጥፋተኛ ሳያዩ እስራኤል ጥፋተኛ ናት፣ የፍልስጤማንን ህዝብ ትጨፈጭፋለች በማለት በጣም ከባድ በሆነ አገላለጽ የተናገሩት ንግግር በቪዲዮ የተናገሩት ንግግር እንደገና ይፋ ሆኗል። አሁን የመንግስት ህግ አማካሪዋም ይሄን ነው የጠቀሱት። በ11ኛው ቴሌቪዥን ጣቢያ የተለቀቀውን የቪዲዮ ፊልም በዋቢ በማድረግ በጣም አግባብ እንዳልሆነ የጥቅምት ሰባቱን ጥቃት እንዳላወገዘ እንዲያውም እንደ እስራኤል ጥፋተኛ እንደሆነች አድርጎ እንደተናገረ ነው የሚገለጸው። በዚህ ምክንያት የባላድ ፓርቲ ሊቀመንበር ሳሚ አቡ ሻክዴ በዚህ ምርጫ መወዳደር የለበትም፣ የምርጫ ቦርድ የወሰነው ውሳኔ ትክክል ነው፣ ከፍተኛው ፍርድ ቤትም ይህን ውሳኔ እንዲያጸድቀው የሚል አስተያየት ሰጥተዋል። ከነገ ወዲያ ይመስለኛል ከፍተኛው ፍርድ ቤት በጉዳዩ ጉባኤ ያካሂዳል።
0: ይህን ጥቅምት ሰባት ከባድ የሽብር ጥቃት ከደረሰ ከሶስት ቀናት ቆይታ በኋላ ነበረ ይኸው የባላድ ፓርቲ ሊቀመንበር የሆነው የአቡ ሻሃዳ በጣም ከባድ የሆነ በቪዲዮም አማካኝነት ነው ለህዝብ እስራኤልን የሚያስቆጣ ንግግር የሆነ ንግግር ያደረገ እና ያን ተከትሎ እንግዲህ በአሁን በምርጫ በክነሴት መወዳደር የህግ ባለሙያዎቹ ናቸው እንግዲህ የመንግስት አማካሪዋ እንደዚህ አይነት ይወገድ ይሰረዝ የሚል ሐሳብ እስካሁን ከሳቸው የማይሰማ ነገር ነበር። አሁን ግን ያው እንዲሰረዝ ብለዋል። አሁን እኮ በቀጣይነቱ የጠቅላይ ፍርድ ቤቱ አሁን ነገ ወዲያ መሰለኝ በችሎት ይመለከተዋል።
1: ዋናው ውሳኔ እንግዲህ እሱ ነው የጨረሻ ማረጋገጫ ውሳኔ። እንዳልከው ከፍተኛው ፍርድ ቤት ይሄን ውሳኔ ይቀበለዋል ወይ ከውድድር ውጭ አድርጋቸዋል ወይ እንግዲህ ከከፍተኛው ፍርድ ቤት ውሳኔ በኋላ ምን ነው ጉዳይ ነው። አዎ ሌላው ሻየው በዜና የተመለከተው በይሁዳና ሰማርያ አካባቢ በፍልስጤማውያንና በይሁዳውያን በዛ አካባቢ የሚኖሩ ይሁዳውያን መካከል ከፍተኛ ግጭት ይነሳል። ዛሬ ባሳለፍነው ሌሊት ደግሞ በጣም በሚያሳዝን ሁኔታ የወሰን ጠባቂ ፖሊሶች ወታደሮች ሁሉ በቆሰሉበት አጋጣሚ ከባድ ግጭት እንደነበረ ያየን ነው። መሪዎቻችን እንግዲህ እስራኤል መሪዎች አውግዘዋል ሁኔታውን እንዴት ነው?
0: አዎ እንዳልሽው እንግዲህ ጠቅላይ ሚኒስትር ቢንያሚን ናታንያሁ እና የመከላከያ ሚኒስትር እስራኤል ካጽ በጥብቅ አውግዘዋል። ይሁዲዎች ናቸው በሰማርያ ቀበሌ የሰፈሩ አከነሱም እንዲህ አይነት ሁከትና ረብሻ የሚፈጥሩት በዚህ በሁለቱ ቀበሌዎች የሰፈሩ ይሁዲያን አብዛኛዎቹ የህግ ተገዢ ናቸው እንጂ የተወሰኑ በጣት የሚቆጠሩ ሰፋሪዎች ናቸው እና ይህን ነገር በጣም አውግዘውታል። ጠቅላይ ናታንያሁም መከላከያ ሚኒስትሩ ድርጊቱን ኮንነዋል። አሁን የመከላከያ ሚኒስትሩ ከመውገዙም በተጨማሪ እንግዲህ መከላከያ ሰራዊታችን የፖሊስ ሰራዊትን ጨምሮ በይሁዳና ሰማርያ ቀበሌዎችን ደህንነትን ጸጥታን ለማስከበር ከፍተኛ የሌት ተቀን ጥረት እንቅስቃሴ ላይ በሚገኙበት ሰዓት ከይሁዳውያን መካከል የተወሰኑ ሰዎች የሚያደርጉት የሚፈጽሙት ሁከት ከእንዲያውም ከራሳችን ከወታደሮችና ከፖሊሶች ጋር የሚፈጡት ግጭትን እና የመቋሰል ሁኔታ ምንድን ነው? ዝሮ ዝሮ ራሳቸውን የሰፈሩትን ይሁዳን ይጎዳል። መከላከያ ሰራዊትና ፖሊስ ሰራዊት ደግሞ ደህንነት ለማስከበር በሚያደርጉትን እንቅስቃሴ ይጎዳል። ጎጂ ነው፣ ዝሮ ዝሮ ይጎዳል ተብሏል። አሁን ለምንድን ነው እንደዚህ ምርጫ ሊካሄድ ብሔራዊ የክነሴት ምርጫ ሊካሄድ እንደዚህ የመሳሰለ ሁከት ረብሻ እንት ማለት የፖለቲካ ጫና የተጨመረበት ነገር ነው? እንግዲህ ለምን ብለሽ ብትጠይቂ ወርቅነሽ ለምንድን ነው የጦር መሬት በሚል መቼም የህይወት መስዋዕትነት ንክፈል ባይ መራጭን ህዝብ ለመቀስቀስ እኛን ምረጡን አይነት ይመስለኛል።
1: እንግዲህ አሁን እንደገለጽከው በአካባቢ በሚኖሩ በይሁዳውያን ሰፈራዎች በሚገኙ የሚኖሩ ይሁዳውያን እና ፍልስጤማውያን መካከል ነው ግጭት የተፈጠረው። ይሄ ጉዳይ አሁን ዛሬ ሌሊት የነበረው ግጭት ምክንያቱ ቀደም ብሎ በአሳለፍነው ሐምሌ ወር በዩሊ ወይም ሐምሌ ወር መጨረሻ አካባቢ ነው በዛ ጃሉድ በተባለው የፍልስጤማውያን መኖሪያ ሰፈር በተፈጠረ ግጭት ምክንያት አንድ ቤተሰብ አካባቢውን ለቆ ሸሽቶ ቆይቷል እስካሁን ድረስ እና ሁኔታው ፍርድ ቤት ደርሶ እስከ ከፍተኛው ፍርድ ቤት ደርሶ ነበር። የፍልስጤማውያን ቤተሰቦች ናቸው። የቱባሲ ይባላሉ ቤተሰቡ። እንግዲህ የቤተሰቡ ጠሪ ቱባሲ የቱባሲ ቤተሰቦች አካባቢውን ለቀው ከቆዩ በኋላ ነገሩ እስከ ከፍተኛው ፍርድ ቤት ደርሶ ከፍተኛው ፍርድ ቤት ወደ ቤታቸው እንዲመለሱ ወስኗል። ወደ ቤታቸው ሲመለሱ ደግሞ የእስራኤል ጸጥታ ጥበቃ ኃይል ጥበቃ እንዲያደርግላቸው አብሮ ተወስኗል እና እንግዲህ ትናንት ሌሊት ነው ወደ ቤታቸው ወደ ሰፈራቸው ሲመለሱ የቱባሲ ቤተሰቦች የመከላከያ ሰራዊቱ ያጅባቸው ነበር፣ ያው እየጠበቃቸው ነበር። በአካባቢው የሚኖሩ ይሁዳውያን ግን ሁኔታውን አስቀድመው ሰምተው ስለነበር ይህ ቤተሰብ ወደ ቤቱ አይመለስም፣ ወደ ቤታቸው ወደዚህ ሰፈር መመለስ የለባቸውም በማለት ከፍተኛ ግጭት ፈጥረዋል ከእስራኤል ጥበቃ ኃይል ጋር፣ ከጸጥታ ጥበቃ ኃይል ጋር፣ መከላከያ ሰራዊቱ፣ ከወሰን ጠባቂ ፖሊሶች። ሶስት የወሰን ጠባቂ ፖሊሶች ቆስለዋል። ፍልስጤማውያን እንደሚሉት ደግሞ ቤቶችም ንብረት መኪናም ተቃጥሏል። በአካባቢው በሰፈራዎች የሚኖሩ ይሁዳውያን ቤቶችንና መኪና ንብረት ያው በአጠቃላይ እንዳቃጠሉ ገልጸዋል። በጣም ያው የከፋ እንግዲህ ከፍተኛው ፍርድ ቤት ውሳኔ በመጣስ የእስራኤልን ጸጥታ ጥበቃ ኃይል ጋር ነው የገጠሙት ይሁዳውያን። ለምን እነሱ ጥበቃ ያደረግላቸውም ወደ ቤታቸው ወደ ሰፈራቸውም መመለስ የለባቸውም በሚል ተቃውሞ ምክንያትና መቶ የሚሆኑ እንደሆነ ነው እንግዲህ የሚነገረው። በቁጥርም በርካታ እንደሆነ ነው በዘገባዎች የምንመለከተው። እንዳልኩ ጠቅላይ ሚኒስትር ቢንያሚን ናታንያሁ በጥብቃው ግሰዋል። መከላከያ ሚኒስትሩ እስራኤል ካጽ፣ የውጭ ጉዳይ ሚኒስትር ጊዶን ሳአር፣ ፕሬዝዳንት ኢስሐቅ ሄርጾግ እንግዲህ ድርጊቱን ካወገዙት ባለስልጣናት መካከል እነዚህ ይጠቀሳሉ። ሌሎችም ያወገዙ ይገኛሉ። በዛ አካባቢ ግጭቱ እየተበራከተ ነው። ይህ ግጭት እስራኤልን ያስወግዛል። በአካባቢው ቦታውን አካባቢ መሆነ ሰላም እንዲሰፍን ለማድረግ የተረጋጋ ሰላም እንዲኖር ለማድረግ ጥረት የሚያደርጉ ይሁዳውያንን ትግል የሚያበላሽ ነው ያሉ ናቸው። በሰላም የሚኖሩ አሉ። አካባቢውን በመጠበቅ በሁለቱ ህዝብ መካከል ሰላም እንዲፈጠር ለማድረግ ጥረት እያደረጉ ያሉ ይሁዳውያን አሉ፣ በሰፈሩም በአካባቢው የሚኖሩ። በአንጻሩ ደግሞ እንዲህ አይነት ግጭት የሚያነሱ አሉና እንግዲህ መንግስት እያወገዘ ነው የሚገኘው። ሌላ ርዕሰ ጉዳይ አለን።
0: ወደ ሌላው ርዕሰ ጉዳይ ስናልፍ ደግሞ በየቀኑ በሚደርስ የመኪና አደጋ የሰዎች ህይወት እንዲያው እየጠፋ ነው። አሽከርካሪዎች ምን አይነት ጥንቃቄ ማድረግ አለባቸው ተብሎ ይታሰባል?
1: እንደው ይህ ጉዳይ በጣም ከባድ ነው። ሁላችንም ያው በግል መኪና ነው ምንንቀሳቀሰው። አንዳንዴ ሾፌሮች ቢጠነቀቁም ከጎን ከቀኝ ከግራ ከኋላ ከፊት የሚፈጠረው ነገር አይታወቅም። እያንዳንዱ ሾፌር እንግዲህ እንደው አስፓልት ወይም ክሽ መንገድ ላይ ያለ ሾፌር ሁሉ ጥንቃቄ ካላደረገ በጥንቃቄ የሚዳ ነው። እንግዲህ መኪና አደጋ በተለያዩ ምክንያቶች እንደሚፈጠር ነው የሚታወቀው። ምናልባት አሁን ይሄ ዘመናዊ የእጅ ስልክ ከመጣ በኋላ ትልቁ ችግር እሱ እንደሆነ ነው የሚነገረው። በስልክ እያወሩ ከሆነ ስልክ እየነካኩ ከሆነ ብዙ አደጋዎች ከዚህ ጋር እንደሚያያዙ ነው የሚነገረው። ሌላው ደግሞ ምናልባት ሀሳብን ሌላ ቦታ ማድረግ እንግዲህ ከመጠጥ ጋር ሌላም ጋር ተያይዞ የሚፈጠር ችግር ይኖራል። ወይ ደግሞ እንዲሁ ሌላ ነገር እያሰብኩ መንገድ ላይ መኖሩን ከተረሳ እንደዚሁ ችግሩ ሊፈጠር ይችላል። ሌላው የመንገዱ ምቹ አለመሆን ወይም ጨለማ ከሆነ መንገዱ ማይመች ከሆነ ለማሽከርከር እንደ ምክንያት ይፈጠራሉ። ግን እንደው ብዙ ጊዜ እንግዲህ ሁላችንም እንደምናውቀው ምናልባት ልብ አለማለት፣ ትኩረት አለመስጠት፣ ሀሳባችን መኪና መሪ ይዘን ሌላ ቦታ እንዲሄድ ካደረግነው ሀሳባችን ከተበታተነ በየቀኑ ሁላችንም ህይወት እውነት ባለአደጋ የተጋለጠ ነው። በዚህ በመኪና አደጋ ምክንያትና ከጦርነት በባሰ ሁኔታ እንሰማለን በየቀኑ የሰዎች ህይወት ሲያልፍ። በዚህ አመት እንኳን ከአንድ ቀን በፊት በወጣ ሪፖርት 337 ሰዎች ህይወታቸው አልፏል። ይህ አመት 2026 ከጀመረ ከጥር አንስቶ እስካሁን ማለት ነው 337 ሰዎች በላይ ነው። እንግዲህ እዛ በላይ ትናንት በቁጥር በክቪሽቲሽም በዘጠና በቁጥር በጎዳና ቁጥር 90 በደረሰ መኪና አደጋ 4 ሰዎች ቆስለዋል፣ 1 ሰው ሞቷል። ዛሬ ደግሞ በክቪሸሽ በጣም ደግሞ ይሄ ቁጥር ጎዳና 6 ክቢሸሽ እንግዲህ በጣም በየቀኑ ምን ያህል ሰው በዛ ምን ያህል መኪና ምን ያህል እንትን እንደሚያልፍ እናውቀዋለን። ሀገሪቱን ከጫፍ እስከ ጫፍ የሚያገናኝ ጎዳና ነው። ዛሬ ያው ከባድ አደጋ ደርሷል ረፋዱ ላይ። ግን አደጋው ከዚህም በላይ የከፋ ይሆን ነበር። 18 ሰዎች በቀላል ሁኔታ እንደቆሰሉ ዘገባዎች እየተመለከቱ ነው። በቀላል ሁኔታ ተያይዘው ነው እንግዲህ አንድ አካባቢ እንዲሁ ተገጭቶ ተሆናት ሸርሸሬት ምንለው እንደ ሰንሰለት በቃ መስመር ላይ የነበሩ መኪናዎች ሁሉ ተገጫጭተው 18 ሰዎች በቀላል ሁኔታ ነው የሚለው። በቀላል ሁኔታ መሆኑ መልካም ነው እንጂ እንግዲህ ባይሆን ኖሮ የከፋም ችግር ይደርስ ነበርና ይህን የመኪና አደጋ ለማስቀረት ሁኔታዎች ከባድ ይመስላሉ። ግን በተቻለ መጠን እንደው እያንዳንዱ ሰው መሪ በጨበጠ ሰዓት ወደ ራሱ ቢመለስና በተቻለ መጠን መቼስ ሕይወት አንድ አደለች አንድ ጊዜ ጥንቃቄ እንደው ቢደረግ መልካም ነው ምንለው። እኛም እንግዲህ ባለሙያዎችንም ጋብዘን ደግሞ ትምህርት እንዲሰጡ እናደርጋለን፣ መልእክት እንዲያስተላልፉ እናደርጋለን።
0: ይህን ያለንበት ዘመናዊ ቴክኖሎጂ ካሜራዎችም የቪዲዮ በየቦታ በተለያዩ ቦታዎች ይገርማል። በየጎዳናዎች በየከተማ ውስጥም ሆነ በአውራ ጎዳናዎች ላይ ተተክለዋል። ይህንን ጥፋተኛው አሽከርካሪ ማንኛው ነው የትኛው ሾፌር ነው ብሎ ለማየት ነው። እንግዲህ አሁን አብዛኛው ሁላችን መኪና እናሽከረክራለን። አሁን በየመንገዱ የትራፊክ ህግ አለ አይደለ ወርቅነሽ? በመንገዱ ዳር ደግሞ ስንት ለሰዓት ስንት ኪሎ ሜትር ነው ማሽከርከር ያለብሽ? 60 ኪሎ ሜትር ከሆነ 60፣ 80 ከሆነ 80፣ ከዛ በላይ ከልክ ባለፈ መኪናን ማሽከርከር ዝሮ ዝሮ ወይም ሰው ይጎዳል፣ አለያ ደግሞ እሱ ራሱን እያጠፋ ነው የሚገኘውና በዚህ ላይ ትኩረት ማድረግ በጣም አስፈላጊ ነው።
1: በተቻለ መጠን በጣም እንግዲህ ለዛ ነው እንደው ያልታወጀበት ጦርነት ነው የምንለው። ከባድ ነው ችግሩን ለማስቆም እንዳልከው ሰው ምን ያህል ቢቀጣም የፈለገ ካሜራ ምን ያህል ካሜራን በየጎዳናዎች ቢገጠሙ ችግሩ ግን እየባሰ ነው እንጂ እየተሻለ ሲመጣ አላየንም።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሻያው አሁን ደግሞ ወደ ሳምንታዊ ትምህርት ፕሮግራማችን ነው ምናልፈው። እንግዳ አለን ባለሙያ፣ እንግዲህ በዚህ በትምህርት ዙሪያ ማብራሪያ የሚሰጥ ባለሙያ መስመራችን ላይ ይገኛል።
1: አዎ፣ ከዋናው የመቀመጫው ኢየሩሳሌም ሆነው በትምህርት ሚኒስቴር ጽሕፈት ቤት ነው። አዎ፣ እንግዲህ በዚህ በኢትዮጵያ ይሁዳውያን ማህበረሰብ በትምህርት ባህል ላይ ኃላፊ ነው በአገር አቀፉ ላይ። እንግዲህ በቀጣይነት
0: ትምህርት ሚኒስቴር እንግዲህ በርካታ ዓመታትን አገልግሏል በተቆጣጣሪነት። እውነት ስልጣኑን አንዳንዴ አሟልተን አንጠራም ብዙ ቃለመጠይቅ ምናደርግላቸውን ሰዎች፣ ግን ያው እንግዲህ ሰፊ ነው አድማጮች እንዲያውቁት። ለማንኛውም አቶ ማሩ አስማረ ስልክ መስመራችን ላይ ይገኛል። ወደሱ ነው የምናልፈው። ጤና ይስጥልን አቶ ማሩ፣ እንደምን አለ?
2: ጤና ይስጥልኝ ወይዘሮ ወርቅነሽ እና ኢሳያስ፣ ደህና ናችሁ ወይ?
1: በኦሪጂናል ስም የጠራ በኢሳያስ በኦሪጂናል አብሮ አደግ በጣም ጥሩ ነው፣ ደስ ይላል ማሩ። አዎ ነበረ፣ ምን ሳሳቅበት ነበረ
0: አየር
1: ላይ በትምህርት ላይ በሌላ የሳቅና መዝናኛ ፕሮግራም ላይ ነው አንድ ቀን የምንነጋገርበት እና እንኳን አደረሰ ለስኮት አመት በዓል።
2: እንኳን ለዳስ በዓል በሰላም አደረሳችሁ። እንኳን አደረሰ ሁላችንም።
0: እናመሰግናለን። እንኳን አደረሰህ። እንግዲህ ዛሬ በትምህርት ዙሪያ ነው፣ በተለይ በእኛ ማህበረሰብ ዙሪያ ነው ትኩረት የምናደርገው። ያው የሚያዳምጡን እኛ ማህበረሰብ ስለሆኑ በአማርኛም ስለምንነጋገር፣ እንደው በትምህርት ዙሪያ ያለው ችግር በአጠቃላይ በተማሪዎች እና በመምህራን መካከል ስላለው ግንኙነት ተማሪዎች በተለይ ደግሞ አሁን ችግር ከባድ ችግር እየሆነ የመጣው የማንበብ ልምድ አለመኖር ብዙ ችግሮች ይነሳሉና በወላጆች ድርሻ ዙሪያ ብንወያይ ብለናል። ዛሬ ወላጆች ምን ማድረግ አለባቸው? ምን ትላለህ አቶ ማሩ?
2: በጣም ቆንጆ ርዕስ ነው በእውነት። ብዙ ጊዜ ይሄ ርዕስ ተነስቷል ብዬ አስባለሁ። በተለይ ደግሞ በባለሙያዎች በየትምህርት ሚኒስቴር፣ በየትምህርት ቤቱ፣ በአካባቢው፣ በየአውራጃው አሉ። እነሱም ደግሞ የተቻላቸውን ነገር ያደርጋሉ ብዬ እገምታለሁ። ነገር ግን በአጠቃላይ አሁን እኔ አማካኝ እድሜን ወስጄ ይህ ነዋር ወይም ወጣት የምንለውን ብመለከት ደስ ይለኛል። ማለት የጉርምስና እድሜ ትልቅ ለውጥ የሚታይበት የህይወት ዘመን ነው፣ በተማሪዎች ላይ ማለት ነው፣ በተማሪዎቻችን ላይ፣ በልጆቻችን ላይ እና ወጣቶች በራሳቸው ጊዜ ወይም ተማሪዎች ነፃነታቸውን ይፈልጋሉ፣ ያዳብራሉ። የግልና የማህበራዊ ማንነታቸውን ደግሞ መገንባት ይፈልጋሉ። እንግዲህ ይህ ሲሆን በእያንዳንዱ ወጣት የተለያየ ስሜት አለ። በጓደኞቻቸው በማህበረሰቦቻቸው ውስጥ ያላቸውን ቦታ ለማግኘት ሙከራ ያደርጋሉ። ስለዚህ ባህሪያቸው በቤትና በውጭ አካባቢ ሊለያይ ይችላል። አሁን እኛ ብዙ ጊዜ ቤት ውስጥ ልጆቻችን ዋይ በጣም ጥሩ ልጅ ነው፣ አንገቱን የደፋ ነው፣ ደስ የሚል ልጅ ነው፣ ታዛዥ ነው የምንለው ልጅ ከውጭ ከጓደኞቹ ጋር ወይ ደግሞ ለውጭ ላለው ህብረተሰብ የሚያሳየውን

0: ባይ ላናውቅ እንችላለን እንደ ወላጅ ማለት ነው። ስለዚህ ሁለቱን ነገሮች አያይዞ በመርከት በጣም ጥሩ ነው። በትምህርት ቤት የሚታይ ችግሮች አንዳንድ ተማሪዎች የትምህርት ቤት ደንቦችን መመሪያዎችንና አጠቃላይ አስተማሪዎችን ስልጣን ለመቀበል ይቸገራሉ። ይህ ከምን መጣ? ብዙ ጊዜ ለብቻ ልንነጋገርበት የሚያስችል ርዕስ ነው። እንዴት እዚህ ሊደርስ እንችላለን? ምክንያቱም ምናልባት የወላጆች ድክመት ሊሆን ይችላል፣ የአካባቢ የሚያድግበት አካባቢ ችግር ሊሆን ይችላል። ግን ራሱን ችሎ ደግሞ ጥናት የሚያስፈልገው ነገር ነው። ይህ ክርክር ተማሪዎች የመምህራንን ደንብ ወይም አስተማሪዎችን ያለመቀበል ሁኔታ ረብሻ ሊገልጽ ወይም ሊያመጣ ይችላል። ይህ ደግሞ የጓደኞች ግፊት አለ። አንድ ልጅ ብቻውን ምንም ነገር ሊያደርግ የሚችለው ነገር የለም። ቡድን አለ። የቡድኑ ተቀባይ አባል መሆን ይፈልጋል። ያ ልጅ በዚህ እድሜ በጣም ጠንካራ የሆነ ፍላጎትን የመግለጽ ጸባይ የሚታይበት ጊዜ ነው ማለት ነው። አንዳንድ ጊዜ
1: ይህ ጊዜ እድሜ የጉርምስና ጊዜ ትኩስ ኃይል ነው። እድሜውን በለው ከ16 17 18 እንዲያው ከትንሽ 16 ዓመት ዝቅድ በል ይጀምራል ጉርምስና። ወንዱም የሴቷም የቁንጅና ጊዜ ነው። አሁን በጸባያቸው ይቀያየራል፣ ተጽዕኖ ያሳድራል። አሁን ከባህል ጋር በተያዘ እንግዲህ በሀገረ ኢትዮጵያ የነበረው ባህል ምንድነው የነበረው? ወጣት ሚስት ለማግባት ሲፈልግ ወላጆችም ዝምድና ቆጥረው ዘመድ ነው አይደለም ተብሎ ከተጣራ በኋላ ያው ለመዳር እድሜው ሲደርስ ነው እንጂ የሚሆነው። እዚህ ግን እንደዚህ አይነት ነገር የለም። እና እነዚህ ተማሪዎቹ ወጣቶች ለምሳሌ ጎርማሳ ቆንጆ ሴት ጓደኛዋን ደግሞ ወደ ቤት ይዞ ለመምጣት ይሞክራል። እንዴት ይቀበለው? ከወላጆች ምን ይጠበቃል?
0: ይህ ነው አሁን ቅድም ከጀመርኩ ጋር ይዤ ብናገር፣ አንዳንድ ጊዜ ተማሪው ከራሱ እሴትና ፍላጎት ጋር የማይስማማ ነገር እንኳን በጓደኞቹና በአካባቢው ተጽዕኖ ሊያደርገው ይችላል። አሁን የኛ ልጆች ብዙ ጊዜ እንደዛ አያደርጉም ነበር። ነገር ግን አሁን እያደጉ በመጡ ጊዜ ህብረተሰባችን ደግሞ ከሌላው ህብረተሰብ ጋር በባህልና ወግ በተቀላቀለ ጊዜ የሚያየው የሚማረው እና የሚወስደው ይሄ ነገር ስለሆነ ወጣቱ ይሄን ያደርጋል። ከወላጆቹ ጋር ክርክር ሊፈጥር ይችላል። ያልሆነ ሀሳብን ሊቀርብ ይችላል። ነገር ግን እሱ የሚመለከተው በአካባቢው የሚያያቸው ነገሮች፣ ጓደኞቹ የሚያደርጉት ነገሮች ተጽዕኖ ስለሚያደርጉበት ይሄን ነገር ለማስተካከል በጣም ከባድ ነው። ሆኖም ግን እንደ ወላጆች ጥንካሬ ይወሰናል። ሌላው ጓደኛን ይዞ ስለመጣ ወይም ደግሞ አስቀድሞ ጓደኛን ስላስተዋወቀ ይህ በእኛ ወላጆችም ላይ ቅሬታ ሊፈጥር የሚገባ ጉዳይ አይደለም። ምክንያቱም ይህ አጠቃላይ በእስራኤል ሀገር የማህበረሰቡ አንዱ ባህል ስለሆነ ማለት ነው። ነገር ግን ቅድም እንደጠቀስከው ጉርምስና አሁን ከ16 እና 17 ዓመት የሚለው አይደለም። እኔ የምመለከተው አሁን ከ13 ከ14 ዓመት ጀምሮ ካሉት ወጣቶች ጋር ነው። ምክንያቱም ማህበራዊ ሚዲያ፣ ስልክ ከወጣቶች ህይወት ጋር አንድ አስፈላጊ ክፍል ሆኗል እና ከጥቅሞቹ በተጨማሪ የትኩረት መበታተን፣ ግላዊነትን ማሳደግ፣ ጥሰትን ማምጣት፣ ማግለል፣ ጎጂ ይዘቶችን ማሰራጨት የሚያዩት በማህበራዊ ሚዲያ ስለሆነ እነኚህ ነገሮችም ተጽዕኖ አላቸው። ስለዚህ ወላጆች ትኩረት ማድረግ ያለባቸው እነኚህ እሱ የሚያያቸው ሚዲያዎች ምንድን ናቸው? የሚወጣቸው ጓደኞች እነማን ናቸው? ብዙ ጊዜ ትኩረት የሚሰጠው ለምን ነገር ነው የሚለውን ግን ከታች ጀምረው እየተከታተሉ ማወቅ ያለባቸው ይመስለኛል። ያ ሲሆን ልጁ ራሱንም ከባህል ጋር አስተካክሎ ለወላጆቹ ደግሞ መልካም ነገር የሚያደርግ ይሆናል ብዬ አስባለሁ።
2: አው ወላጆች አሁን ያው ስለኛ ማህበረሰብ ስለሆነ ምን እንነጋገር ይሄኔ ማድረግ ልምዱ አቅሙ ብዙ አይደለም የኛ የሚበረታታም አይደለም እንደምናውቀው ልጆች ትምርቴ ደርሶ ከመጡ በቂ ነው ለአብዛኛው ወላጆች አብዛኞቹ ናልባት ጥረት ያደርጋሉ አው የልጆች ደግሞ እንደዚህ አይነት ክትትል ካልተደረገላቸው ተስፋ መቁረጥ ትምርቱ እየከበደ ይመጣል ወደ ማህበራዊ ነገሮች ማዳላት ይመጣል ያው ሚቀላቀሉ ታያይነት ቡድንም ጥሩ ቡድን የሚባል ላይሆን ይችላል ልጆች ችግር የሚፈጥር ሊሆን ይችላል እና ልጆች ወዳል ተፈልገ አቅጣጫ ነው አብዛኛውም ሄዱት እንደተባለው የወላጆች ጥረት አለመኖር ነው እንግዲህ አብዛኛውን ለችግሩ የሚያጋልጣቸው እና እንደው ወላጆች በተቻለ መጠን ምን ያድርጉ እስኪ ስለ ወላጆችን እንነጋገር
0: ወላጆች ከመጀመሪያ ጀምሮ ልጁ ከመደበኛ ትምህርት ቤት ከመዋለ ህጻናት ወጥቶ ወደ መደበኛ ትምህርት ቤት ከሄደበት ጊዜ ጀምሮ አሁን ብዙ ጊዜ ነጮች ብዙ ልጆቻቸው ስኬታማ እንዲሆኑ ጥረት የሚያደርጉት ምንድነው ለልጆቻቸው በጣም ጠቃሚ የሆኑ እና ስሜታቸውን ሊስቡና ሊያስተካክሉ የሚችሉ በጣም በጣም ብዙ መጽሐፍቶች አሉ። እነኚህ መጽሐፍቶች በመግዛት ደረጃ የማንበብ ልምድ እንዲኖረው ከቤት ከመኝታ ቤቱ በማስቀመጥ ከዛ በኋላ ደግሞ ስንት ሰዓት ማንበብ እንዳለበት በቀን ወስነው ያን ሰዓት እንዲጠቀምበት በመቆጣጠር ሁለተኛ ደግሞ መምህር የሰጠው የቤት ስራ ካለ ያን የቤት ስራ በትክክል ሰርቶ መጨረሱን እነኚህ ነገሮች ካዳበሩና ብዙ ወላጆቻችን አውቃቸዋለሁ እንታወቃለን ታሪክን የማንበብ መጽሐፍ አንብቦ የማስተኛት ወይም ደግሞ ሲሰለቻቸው ቁጭ ብለው ጠረጴዛ ዙሪያ በሆነ ርዕስ ላይ የመዋየት ልምዱ የለንም ቢሆንም ግን አቅሙ ያለን ምንድነው መጽሐፍቶችን ከጎረቤት እና ከአዋቂ ሰዎች በመጠየቅ ለልጆች ይጠቅማሉ ብለን የምናስባቸውን ነገሮች አዘጋጅተን ያንን ነገር ግን በተግባር እንዲያደርግ ልምድ እንዲወስድ በቀን የተወሰነ ሰዓት 40 ደቂቃ 1 ሰዓት 2 ሰዓት አንብቦ ካለው ከትምህርት ቤት እውቀት ላይ የበለጠ ደግሞ እንዲያዳብር ማለት ነው። ለምሳሌ አንድ ምግብ ሲሰራ የተለያዩ ቅመማ ቅመሞችን እንደምንጨምርበት በትምህርት ቤት የተለያዩ መምህራን የተለያዩ ሙያዎችን በሚገባቸው በ40 ደቂቃ በአንድ ሰዓት ውስጥ አስተምረው ይልካሉ። ለሰላሳ ልጅ በክፍል ውስጥ ማለት ነው ለሁሉም እኩል ያስተምራሉ። ነገር ግን ሁላችንም የማስችሎታችን አንድ ስላልሆነ ያንን የበለጠ ለማዳበርና በግልጽ አንድ ላንድ ደግሞ ለመረዳት እንድንችል መጽሐፍቶችን መግዛት አብሮ ትንሽ መቀመጥ የተሰጠውን ሰዓት በትክክለኛ ማንበቡና ለማንበቡ መቆጣጠር በዚህ መልኩ ነገር ልጆችን እናስተካክል እንችላለን ብዬ አስባለሁ። ሁለተኛው እና ዋናኛው ደግሞ ውጪ ለጓደኛዬ ጋር ነኝ ብሎ በሚሄድበት ጊዜ ማን ጋር እንደሚሄድ ጓደኛው ማን እንደሆነ ማወቅ ምን ሲገናኙ ምን እንደሚያደርጉ ማጥናት ይህ ከህይወታችን ጋር የተያያዘ አንዱ የስራ ኃላፊነታችን ሊሆን ይገባል በወራችን ዘንድ። ምክንያቱም እኛ ጋር ምንድነው ትምህርት ቤት ሄደ ተመልሶ መጣ በሰላም ከዛ በኋላ እስከ ነገ ጠዋት ድረስ የሚያደርገውን ነገር ምናቀው ነገር የለም። ከዛ በኋላ ደግሞ ምሽት ከትምህርት ቤት ከተመለሰ በኋላ ጓደኞች ጋር ነው ብሎ ሄደ የት እንደሄደ እነ ጓደኞቹ እንደማን እንደሆኑ ምን እንደሚሰሩ ተከታተው የሚቆጣጠር ወላጅ ያለ አይመስለኝም። ብዙዎቹ ላይታችሁ እንደሆነ ወላጆች የት እንዳሉ ስራ ቦታ ሆነው ነጮች ለምሳሌ የሚያደርጉት እኛ ጋር በስራ ቦታ ደውለው አሁን ምን እየሰራ እንደሆነ አሁን ሰዓቱ የምን እንደሆነ ይነጋገራሉ በስልክም። ከዛ በኋላ ያ ልጅ ግዴታ እንደ ልምድ ይወስደውና ራሱን በማዳበር ደረጃ የወላጆችንም ህግ በመጠበቅና ወላጆችን በማክበር እድገቱ ይዳብራል ብዬ አስባለሁ።
1: አሃ መምህር ማሩ በእውነትም ማንኛውም ወላጅ መቼም ልጁ ስኬታማ ጥሩ ውጤት ጎበዝ ተማሪ እንዲሆን አኩሪ እንዲሆን ለሀገር ጠቃሚ ልጅ እንዲሆን ሁሉም የሚፈልገውና እዛ ላይ ሲታሰብ ተማሪዎች ወደ ትምህርት ቤት ይሄዳሉ ወደ ትምህርት ቤት ሄደው ቅድም የቡድን አለ ቡድኖች መካከል አንዱን ተማሪ ለማጥቃት ሆን ብለው ለማግለል አላስፈላጊ የሆነ ድርጊት ይፈጽማሉ እና በዚህ ምክንያት እንዲያው ሁሌ ወደ ትምህርት ቤት እንዲያው እየሳቀ በደስታ የሚሄደው ተማሪ ይህን ምክንያት በሚያጋጥበት ጊዜ ተጽዕኖ ያሳድርበታል። አሁን ወደ ቤት በሚመለስበት ጊዜ ቀጥታ ይደበርና ከክፍል ውስጥ ቁጭ ብሎ ያዘወትራልና ይህ የመሳሰለ ክስተትን በተመለከተ ከወላጆች ምን ይጠበቃል?
0: በጣም ቆንጆ አሁን ቀድሞ የተናገርኩ ነገሮች ተግባራዊ የሚያደርጉ ወላጅ በቀጥታ ልጁ በትምህርት ቤት ውስጥ የተለየ ነገር ሲፈጠርበት ለወላጆቹ ለናቱ ለአባቱ ለወን ታላላቅ እህቶቹ ለወንድሞቹ ይናገራል ብዬ ገምታለሁ። ማንኛውም ትምህርት ምክንያቱም የማግለል ሁኔታ አለ። ከመገለል ደግሞ ወደ ከትምህርት ወደ ኋላ የመሸሸትና ደካማ የመሆን ሁኔታዎች ይከሰታሉ ማለት ነው። ይህ እንዳይሆን በእውነት ትምህርት ቤት በአጠቃላይ ምን ያደርጋል? የግልግሉነቶችን እንዲፈጠሩ ያደርጋል። ደንብና ህግን ያስቀምጣል። ትምህርት ቤት ከሆነ ማለት ነው። በአስተማሪና በተማሪ መካከል ግንኙነት መፍጠር መቻል አለበት። ስለዚህ ልጃቸው ከመምህሩ ጋር ወይም ከመምህሯ ጋር ምን ያህል ግንኙነት እንዳለው መምህሯ ምን ያህል እንደምታውቀው ማረጋገጥ መጠየቅ፣ ከዛ ግልጽና የማይለዋወጥ ደንቦችን ትምህርት ቤት ስለሚያስቀምጥ እነኛን ደንቦች መከታተል ያስፈልጋል። ተማሪዎች ደግሞ በትምህርት ቤት አሁን ሁሉም ተማሪዎች ሐሳባቸውን እንዲገልጹ እድል መስጠት ያስፈልጋል። ይሄ ልጅ ከዛ ተሳታፊ መሆኑንና ከተሰጠው እድል ደግሞ አብሮ እኩል እንደ ተማሪዎች ጥረት የሚያደርግ መሆኑን ማረጋገጥ ያስፈልጋል። ከዛ ተማሪው ባለው ስኬት ባለው ችሎታ ባለው አቅም ማበረታታት አስፈላጊ ነው። እኛ ጋር አንዳንድ ጊዜ ስድብ አለ፣ አንዳንድ ጊዜ ቁጣ አለ፣ አንዳንድ ጊዜ ወይ አንተ ድሮስ የሚባል ነገር አለ። ይሄ ሳይሆን በግልባጩ ባለው ባመጣው ስኬት ላይ ማበረታታት ማለት ድጋፍ መስጠት፣ ስህተቶችን ብቻ ሳይሆን ደግሞ የሰራቸው መልካም ነገሮች ማጎልበት፣ ጎልቶ እንዲወጡ ማድረግ፣ ያን ጊዜ ልጁ የበለጠ ለመስራት ጥረት ያደርጋል ማለት ነው። እና በዚህ ሁኔታ ነው ልጁ የት ላይ እንደደረሰ የሚታወቀው። ነገር ግን ከትምህርት ቤት እያገለሉት ከሆነ ጓደኞቹ አሁን በሚዲያ ምክንያት ቅድም ተነጋገርኩት በሚዲያ የሚያዩትን የሚሰሙትን ያን የማያደርግ ልጅ ከሆነ ያገሉታል፣ ይጠኑታል፣ ያሸሹታል። ጓደኛ በሌለው ጊዜና የሚያቀርበው እንደሌለ ሲያውቅ ልጁ ትምህርት ቤት ደርሶ ሊመለስ ይችላል። ነገር ግን በትክክል አልተማርም፣ ደካማ ነው፣ አእምሮውና ሀሳቡ የጓደኞቹ ጥላቻ ነው ትዝ የሚለው። ይሄን ነገር ወላጆቹ ቀድመው ነቅተው ሲያበቁ በትምህርት ቤት ውስጥ ያለውን ችግር በጓደኞቹ መካከል ያለውን ችግር መፍታት ካልቻሉ ከዳበረ ከዛ በኋላ ለመመለስ በጣም አስቸጋሪ ነው የሚለዋል።
2: ጥሩ ያው በጣም
1: በእውነት በዚህ ሰፊ ባለው በቀጣይነት የምንመለከተው ርዕሰ ጉዳይ ነው የሚኖረው እና ለሰጠው ገለጻ መምህር ማሩ አስማረ በጣም እናመሰግናለን።
0: እኔም ይህን ጥያቄዎች እንዳበራ ድል ስለሰጣችሁኝ በጣም አመሰግናለሁ።
2: እሺ ሙአዲም ለሲምካ መልካም በዓል እናመሰግናለን።
0: ዛራባ መልካም የደስ በዓል ይሁንልን። ከዳ
1: እሺ ወደ ቀጣይ ስናልፍ እሺ ወርቅነሸት ወደ ወዘሮ ጎንደሪት ያለው በእውነት በመደበኛ በማህበረሰቡ በዚህ ሚዲያ በዚህ ሬዲዮ አስተያየት በመስጠት ረገድ በጣም ወደፊት የቀደመች ናት። በጣም እና ምን በተመለከተ መስመር ላይ ወዘሮ ጎንደሪት ጤና ይስጥልን።
3: አቤት ጤና ይስጥልኝ። እንደምን አላችሁልኝ? አጠቃላይ የሬዲዮ አሰራጮች ለህዝባችን ጠቃሚ ምክሮችን የምታቀርቡ ወንድሞቻችን ሰላም ብያለሁ። ሀግ ሰሚያህ ሞዲም ለሲምካ ሀግ ሲኳት ሰሚያህ ባለመጸለት ሰሚያህ
1: እጅግ በጣም እናመሰግናለን። የከርሞ ሰው ይበለን፣ ቡራኬውን ተቀበን። ለአዲስ ዓመት በሰሞን መቼም በዩዳያን ሃይማኖት ስናከብር ሰነበትን። ለሚቀጥለው ዓመት በሰላም ያገናኝ ያድርሰን። እና አሁን ከዚህ ጋር በተያያዘ ወይዘሮ ጎንደሪት የወላጆች እናት ነሽ፣ በትምህርት ላይ ያተኮረ ነው ቃለ ምልልስ እያደረግን ያለን። የልጅ አስተዳደግን በተመለከተ ያለሽን ምክር ለህብረተሰባችን ምን ይመስላል?
3: እሺ እንግዲህ በጣም በመጀመሪያ ደረጃ እሷ ምክር ትሰጣለች ወይም ደግሞ ካላት ልምድ ታካፍላለች ብላችሁ ለዚህ ስላሰባችሁኝና ስለወሰናችሁኝ ምስጋና የከፍ ያለ ነው። ከዛ ባሻገር በመጀመሪያ ለሀገራችን ሰላም፣ ለህዝባችን ሰላም፣ ለወታደሮቻችን መንግስቱን ከመንግስት አስማምቶ አገሪቱን ሰላም አድርጎ እግዚአብሔር በጆሯችን የምንሰማውን በአይናችን አያሳየን፣ ያው የምንሰማው የመኪና ግጭት፣ የእርስ በርስ ጦርነት ወዘተ የሚለውን እግዚአብሔር ያቀልልን እላለሁ። በመጀመሪያ ደረጃ ይሄ የዘላለም ምኞቴ ነው፣ የዘላለም ጸሎቴ ነው። የነጻ ፍቅር፣ የነጻ መግባባት፣ የነጻ መመሳሰልን እግዚአብሔር ይስጠን እላለሁ። ምክንያቱም ሀገራችን በተደጋጋሚ የጠፋሹ የፈረሰሹ፣ ህዝባችን የተበተነ በርስ በርስ ጥላቻና በነጻ ጥላቻ ነው። በነጻ ፍቅር ቢሆን ኑሮ ሁላ ችግር አይደርስብንም ነበር እና እግዚአብሔር የነጻ ፍቅር ይስጠን እላለሁ።
2: እናመሰግናለን። አዎ፣ እንደው አስተያየት እንድትሰጪ በዛውም ትንሽ የተወሰነ ሰምተሽ ከሆነ ስለ ትምህርት ስለነበረ ፕሮግራማችን ከአቶ መምህር ማሩ ጋር ነው የጠየቀሽ። በዋነኛነት ስለ አመት በዓሉ ነው የምንወያየው ከአንቺ ጋር።
3: እሺ፣ እንግዲህ ስለ ልጆቻችን አበባን ስንተክለው መጀመሪያ ውሃ ጠጥተን ተንከባክበን ስናሳድገው ነው አበባም ሆነ የእህል ዘርም ሆነ ስር ሰዶ አፍርቶ ፍሬውን የምናነሳው ወይስ እንደፈለገ ብለን እንደፈቀደ ብለን በትነን ስንተወው ነው ፍሬ የሚያሳየን? ልጆቻችንም እንደዚሁ። ልጆቻችን እነሱ ፈልገው አይደለም የሚመጡት። ከማን እናት ከማን አባት እንደሚፈጠሩ ምርጫ ኑሯቸው አይደለም የሚመጡት። እግዚአብሔር ከመረጠላቸው ማህፀን እግዚአብሔር የበተነውን ዘር ሆኖ ነው የሚበቅሉት። ስለዚህ ከመጀመሪያ ከኔ በፊት ልጆቼን ካልኩ ለልጆቼ ለልጆቻችን ቅድሚያ የምንሆነው እኛ ነን። አሁን ማነጋገር፣ ማወያየት፣ መጠየቅ ብሏል መምህራችን። ልጆቻችን ልንጠይቃቸው ፈቃደኛ የሚሆኑ የምንጠይቃቸውን ነገር ሳይደብቁ የሚነግሩን ከህፃንነታቸው ከመዋዕለ ህፃናት ጀምረን ጓደኛ ስንሆናቸው ነው። ከመዋዕለ ህፃናት ጀምረን ጓደኛ ካልሆናቸው ግን እንኳን ከ11 ዓመት ከ12 ዓመት ከ5 ዓመት ከ6 ዓመት ከደረሱ ወደ ኋላ የነበረው ነው ዞሮ የሚያስቡ። እስካሁን የት ነበርና? ምን ብላይ ነበረች? ምን ብሎ የነበረ? አንደኛ በእውነት ለመናገር ብዙ ጊዜ ከልጆች ጋር ተቀምጦ የሚወራበት ጊዜ ሰዓት የለም፣ እንደምናየው ማለት ነው፣ እንደምንመለከተው።
2: አዎ፣ ለወላጆች ጊዜ የለም።
3: አዎ፣ ልጆች ማልዳ ከትምህርት ቤት ፒክ ይዘወጡ ከትምህርት ቤቱ ይግቡ አይግቡ እንኳ እስኪ እንደው ጥያቄ ልጠይቅ ወርቅነሽዬ፣ አሁን የአስተማሪዎችን የዳይሬክተሮችን ስልክ ቁጥር የምናውቀው ወላጆች ስንቶሻችን ነን? ለሄዱን ተዩ ስልክ ቁጥሩን አውቀን ደውለን ልጄ እንዴት ነው ብለን የምንጠይቅ ወላጆች ስንት ነን? ልጆቻችን እኛ ስንንከባከባቸው ባንሄድም እኮ ስልክ ደውለን ዛሬ ልጁ በሰዓት እኛ ከደውልን እኮ ልጆቻችን ሲቀሩ ደውለው ልጁ አልመጣም ዛሬ መሆኑ ነው ብለው ይጠይቁናል። ያ ካልሆነ ግን መቼ ይቅር መቼ ይምጣ ስለማያውቁ ወላጆች አስተማሪዎችም ደንታ አይሰጣቸውም። ምክንያቱም ያየሁትንና ያሳለፍኩትን ነው። እኔ ራሴ ምን ጊዜም እንደምታውቁት ራሴን ድጉም አድርጌ ራሴን ምሳሌ አድርጌ መናገር ነው የምፈልገው። ገሌ እኮ እንደዚህ አድርጎ ነበር፣ ገሌ እኮ እንዲህ አድርጋ ነበር ማለት አልፈልግም። ስለ ራሴ ግን ሳይ ማለት ነው። አሁን ልጆች አሰፋት ወሬም ወረቀት ሲሰጡ አመተው ለወላጆች አይሰጡም። ለምንድን ነው የማይሰጡት? ምን ጊዜም አይሄዱ ምንጊዜም አይመጡ። ግን እኛ ወላጆች ደውለን ምን ነበረ ምን አለ ብለን የምንጠይቅ ከሆነ ወረቀት ሰተነዋል፣ ደርሷችኋል ወይ ተቀብላችኋል? ምንጊዜም አያነቡትም፣ ሁልጊዜም አያውቁትም። ምን ልናደርግ እንሰጣችኋለን ነው የሚሉ። ግን አላውቀውም። አዎ፣
1: ወይዘሮ ኮንተሪት በቴክኖሎጂ መገናኛ በሰለጠነበት ሀገር ሁነን በእርግጥ እኛ በማህበራዊ ሚዲያ እንጠቀማለን ዋትሳፕ አሁን እንደ ባህላችን ቅቡጻት ዋትሳፕ በቡድን በዘመዶቻችን በሰፈር ኖሯችን ራሱን የቻለ ቡድን እንዳለ ታውቂያለሽ። እኛ ግን ወላጆች ትምህርት ቤቶች ወላጆችና አስተማሪዎች ደግሞ የራሳቸው የሆነ ቅቡጻት ዋትሳፕ ሊገኝ ይገባል።
3: አለ
1: መረጃ መለዋወጥ ይቻላል አይደለ?
3: ይቻላል። ግን አሁን እኔ በእውነት ለመናገር አሁን ከዚህ ከዋሳቡ የመገናኛ ክፍል በቤት ሰፈር ሳለሁ አልነበርኩበትም፣ አልደረስኩበትም። ልጆቼ ከወጡ በኋላ ነው ይህ ነገር የመጣ። ግን አሁን የልጅ ልጅ አለኝ። በሱም እኔ እሳተፋለሁ። ጨምሩ ብዬ ከዋሳቡ ተጨምሬ እሳተፋለሁ። ከዛ ለልጄ ደውዬ እንደዚህ ወረቀት ተጽፏል፣ ምንድን ነው የተጻፈው እላታለሁ። እኔ ባላነበውም ማለት ነው። በሀሳቡ የተላከ ነገር አለ። ምንድን ነው የተላከው? አይተሽዋል? አረ ይማ አላየሁትም ስትለ እዩ፣ ምን እንደተላከ እዩ።
2: ያው ዞሮ ዞሮ ችግር አለ ወይ ማንበብ አይቻልም ያው ኢብራይስ ማንበብ ማይችል ሰው ያነብም ወይ ደግሞ ማንበብ እየተቻለ ይረሳል መልእክቱ ደግሞ ከላይ ከላይ ስለሚጫጫን ሆን ብሎሽ ካልተከታተልሽው ሳታዩ ብዙ መልእክት ያልፋል
3: አዎ አንድ እኔ በእውነት ልንገራችሁ ካየሁት ሲያላየሁት ከሆነ ተመልሼ ወደ ላይ ወጥቼ አጫጭሮችን እረዳቸዋለሁ የእውነት ለመናገር ጠረጠር ያሉትን እረዳቸዋለሁ ከረዘመብኝ ግን ለልጆች አሳያቸዋለሁ ይሄ ምንድነው ላቸዋለሁ ቁም ነገር ካለ አዎ ማን እንደዚህ ነው ይሉኛል እዝም ለው ከሆነ ደግሞ ይማሽቴውት ነው ዘለል ለሁሉም ነው ለአንድ ሰው የተለየ የለም ምንም አይደለም ይሉኛል እና ስለዚህ ወላጆች እናቶች ሆነ ቤተሰቦች ልጆቻችን አድገው ለቁም ነገር እንዲበቁ ነው መንፈልጋቸው አይደለ ተኝቶ እንዳለ ወጥቼ ሄዳለሁ መልሼ ስጋ ወይ ከቤት አላገኘውም ወይ ተኝቶ አገኘዋለሁ ተኝቷል ብዬ ገብቼ ተኛለሁ ያን አይደለም ለልጆቻችን ትኩረት ማድረግ ያለብን ከህፃንነታቸው ከመዋለ ህፃናት ጀምሮ ነው አሁን ባለፈው ወደ ጽንጻሌት የመጣ ብዙ አወራችኝ ብዙ ነው እምላችሁ እኔ ለኔ ለወደ ጽንጻሌት እናቴ ነው እምላት ምክንያቱም እናቴ ሆነሽ ለምንድን ነው የኔ አካሄድና የኔ አቀራረብ ነው አረነሱ መምናበታቸው እንደዚህ ነው የሚያረጉን እንደዚህ ነው የሚሰሩን አይደለም እኛ ግንባር ሆነን ተቀረብነ እነሱም ይረዱናል እነሱም ይደግፉናል
2: እነት ነው ጎንደሪት እንግዲህ ያው የጊዜ ችግር አለብን ጊዜያችን ያለቀ ነው አመት ባሉ እነት ነው በሌላም ጊዜ ነው ያይበታለን አንቺ ብዙ ጊዜ አስተያየት ሰጫለሽ በዚህ ዙሪያ እነት ነው ባሉ እንዴት ያሳለፍሽ ነው እንግዲህ ቀረን 2 ደቂቃ ነው ለመሰናበት
3: እግዚአብሔር ይመስገን ባሉ ፈጣሪ አምላክ መጨረሻውን ያሳምረው ከአስተራይ ጀምሮ እስከዛሬ ድረስ በእውነት በአካባቢያችን በጥሩ እየተከበረ ነው ያለው ትላንትና በኢየሩሳሌም ሄደን ነበር የህዝማት የህዝብ ትል በእውነት ለማለም ነው ማለትሁ እግር መጣያ የለው
2: ያው እንግዲህ ብዛቱን ለመግለጽ ነው ይሄን ቃል የተጠቀምሽው
3: ብዛት ነው እንግዲህ አሁን ጥጫኖች በቃ መሬቱን ዝግት ሲያረጓት መሬቱ አይታይም እንደዛ ነው የነበረው ህዝቡና እግዚአብሔር ጸሎቱ እየተሰማ ይሁን በእኛም በአካባቢያችን ጥሩ በጥሩ እየተሰያው የሚዘክሩ ይዘክራሉ ሰው ይጠራሉ የተመቸው ሂዶ ይበላል ያልተመቸው ካለበት ሁሉ ቡራኪ ያቀርባል እና አመት ባሉ እግዚአብሔር መጨረሻውን ያሳምረው ያ አመት ባለኛ ለኢትዮጵያ ቤተ እስራኤሎች የመጀመሪያችን አይደለም
1: በጣም ግሩም ወዘሮ ጎንደር አንድ ትዝታ አስተራይ ዮም ኪፑር የሚለው አስተራይ አስተራይ ሁሉ እያሉ ሃይማኖት መስ ደግሞ ጸሎትም ደግሞ የወፍ አይነት ነበረች አስተራይ
3: የወፍ የምትባል ነበረች እንዲያው ምን ይሏት ነበረ መሰለ ከኢየሩሳሌም ተነስታ ወደ እኛ ስንመጣ መንገዱ እያጠቆራት ሰውነቷ በርኖስ ነው የሚመስለው እግሯ ደግሞ በቃ ደስ የምትል የሆኑስ አዎ ሌላ ወፎች አሉ ተከታዮቿ ሰራተኞቿ እነዚህ ገረዶቿ ናቸው ተብሎ ይጠሩ ነበረ እና
2: ጥሩ ጎንደሪቻው
3: አስተራይ ሊመጣ ሲል ነው የምትመጣ
2: ያስተረው
3: እንደዚህ ባለመጸለታው ያስተረው ነው የምትባለው
2: ጥሩ እናመሰግናለን ጊዜያችን ስላለቀ ነው ሰዓት የለንም አዎ
3: እና እግዚአብሔር ይባርካችሁ እግዚአብሔር ይስጣችሁ የከረመ ሰው ይበለ
2: እናመሰግናለን ጎንደሪቻው
1: አስተራይ ሁሉ ለዘላለሙ አስተራይ ሁሉ ለዘላለሙ እያሉ ነበር
2: ይሻያው ስርጭታችን እየተጠናቀቀ ነው እናመሰግናለን በምሽቱ ስርጭታችን እንደገና እንገናኛለን ከአድማጮች ጋር እንግዲህ ለመምህር ማሩ አስማረም ለወይዘሮ ጎንደሪት ያለው ምስጋና ይድረሳቸው መልካም ቀን ይሁንልህ ማዲም ለሲፋ
1: እናመሰግናለን መልካም የሱኮት አመት በዓል ይሁን ለከረመ ሰው ይበለ
2: ቴክኒክ ባለሙያችን ሮኔ እንደሃን ነበር ሮኔ እናመሰግናለን

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካናሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ክርስቲያን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ማአዲም ለሲምካ እለቱ እንደ እብራን ዘመን አቆጣጥር ዮም ሽልሺ ዩድ ሄት በትሽሬ ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጥር ሴፕቴምበር 29 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ መስከረም 29 ቀን ይቅርታ መስከረም 19 ቀን 2019 ዓመተ ምህረት ነው። የምሽቱ ስርጭታችን ነው ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ከተለያዩ አድማጮች ጋር ወቅታዊ ጉዳይ ቃለ ምልልስ እናካሄዳለን። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቅርቡ የሚካሄደውን ብሔራዊ ክነሴት ምርጫ ተከትሎ ጠላቶቻችን በእስራኤል ላይ ጥቃት ሊያደርሱ ይችላሉ የሚል የማስጠንቀቂያ መልእክት አስተላለፉ። የመከላከያ ሚኒስትር እስራኤል ካስ በውጭ ሀገራት የሚገኙ የሐማስ መሪዎች ጥቃት ኢላማ ናቸው በማለት ተናገሩ። ባሳለፍነው ሌሊት በሸኼማ አካባቢ በምትገኝ ጃሉድ በተባለች ሰፈር እስራኤላውያን በፈጠሩት ሁከት ጉዳት መድረሱ ተገለጸ። በነዳጅ ዋጋ ላይ የተፈጠረውን አለመረጋጋት ተከትሎ የገንዘብ ሚኒስትር በጸሪል ስሞትሪች ለቤንዚን የሚደረገውን የገንዘብ ድጋፍ ጊዜው እንዲራዘም ለመስሪያ ቤታቸው ባለሙያዎች ትዕዛዝ ማስተላለፋቸው ታወቀ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቅርቡ የሚካሄደውን ብሔራዊ ክነሴት ምርጫ ተከትሎ ጠላቶቻችን በእስራኤል ላይ ጥቃት ሊያደርሱ ይችላሉ የሚል የማስጠንቀቂያ መልእክት አስተላለፉ።
2: יש לנו סימנים של לקראת הבחירות, האויבים שלנו ינסו לתקוף אותנו. אז מכאן, מבסיס חיל האוויר, מהזרוע הארוכה של מדינת ישראל, אני מוסר לכם מסר. אל תתעסקו איתנו, לא עכשיו ולא בכלל. הזרוע הארוכה שלנו תגיע אליכם בכל מקום, בכל זמן.
1: ጠቅላይ ሚኒስትር ቢንያሚን ኔታንያሁ በስተላልፉት መልእክት በቴልኖፍ በሚገኘው የአየር ኃይሉ ካምፕ በጎበኙበት ጊዜ የምርጫውን ወቅት ተከትሎ ጣቶቻችን ጥቃት ሊያደርሱብን እንደሚፈልጉ የሚያሳዩ ምልክቶች አሉ በማለት ከአየር ኃይላችን ካምፕና ከእስራኤል ረጅም ክንዶች እዚህ ላይ ሆኜ መልእክት አስተላልፍላችኋለሁ። መልእክቴም አሁንም ሆነ ሌላ ጊዜ ከነጭራሹም ከኛ ጋር አትግጠሙ። በማንኛውም ጊዜና በማንኛውም ቦታ የእስራኤል ረጅም ክንዶች ካላችሁበት ይደርሳል የሚል ነው ማለታቸውን ከደረሰን ዘገባ መረዳችለናል። ይህ በዚህ እንዳለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በአስተላለፉት የማስጠንቀቂያ መልእክቱ ዙሪያ ዛሬ ምሽት የተወሰኑ የካቢኔ ሚኒስትሮችን ሰብስበው ይወያያሉ ተብሎ ይጠበቃል። ኔታንያሁ ከካቢኔ ሚኒስትሮች ጋር ስብሰባውን ከጨረሱ በኋላ እኩለሌሊት ላይ ከተቃዋሚ ፓርቲዎች ሊቀመንበር ጋር በሚያደርጉት ስብሰባ ያለውን ተጨባጭ ወቅታዊ ሁኔታ መረጃ ያስተላልፋሉ ተብሎ ይጠበቃል። ባሳለፍነው ሌሊት በሸኼማ አካባቢ በምትገኝ ጃሉድ በተባለች ሰፈር እስራኤላውያን በፈጠሩት ሁከት ጉዳት መድረሱ ተገለጸ። ባለፈው ሐምሌ ወር መጨረሻ ላይ ጃሉድ በተባለው ሰፈር በተፈጠረ ግጭት ምክንያት አካባቢውን ለቀው የቆዩ የቶባሲ ቤተሰቦች ከፍተኛው ፍርድ ቤት ባጋጽ ወደ ቤታቸው እንዲመለሱ ከፈረደላቸው በኋላ በመከላከያ ሰራዊቱ ታጅበው ሌሊት ላይ ወደ ቤታቸው ሲመለሱ ቤተሰቡ መመለሱን የሚቃወሙ ከመቶ በላይ የሚሆኑ እስራኤላውያን ከጸጥታ ጥበቃ አካላት ጋር በፈጠሩ ግጭት 3 የድንበር ጠባቂ ፖሊሶች በቀላል ሁኔታ መቁሰላቸው ታውቋል። መከላከያ ሰራዊቱ የቱባሲን ቤተሰቦች በአካላቸው በመከለልና በመከላከል ከሁከት ፈጣሪዎች ጥቃት ያዳኗቸው መሆኑ ተገልጿል። ሁከቱን የፈጠሩት እስራኤላውያን በቦታው ህንጻዎችንና ተሽከርካሪዎችን ማቃጠላቸውን መከላከያ ሰራዊቱ ባካሄደው ምርመራ አስታውቋል። የመከላከያ ሚኒስትር እስራኤል ካስ በውጭ ሀገራት የሚገኙ የሐማስ መሪዎች የጥቃት ኢላማዎቻችን ናቸው በማለት ተናገሩ።
3: צה"ל חיסל הלילה בעזה את מחט צפון הרצועה של ארגון הטרור חמאס כחלק משרשרת הסיכולים שמתבצעים כל העת נגד ראשי הטרור בעזה שמיועדים לפגוע ביכולות החמאס להוצאת מצווי טרור נגד כוחותינו. גם ראשי החמאס בחול על הכוונת. אסור שאף אחד מהרוצחים המתואבים האלה שהיו חלק מרכזי מטבח השביעי באוקטובר ימות בשקט במיטתו. זוהי חובתנו כעם וכמדינה.
1: የመከላከያ ሰራዊቱ ባሳለፍነው ሌሊት በጋዛ ሰርጥ ሰሜናዊ ክፍል የሐማስን ወታደራዊ አዛዥ መግደሉን ገልጸው ጥቃቱ አሸባሪው የሐማስ ድርጅት በእስራኤል ላይ ጥቃት ለመፈጸም ያለውን ኃይል ለማዳከም ታስቦ ተግባራዊ የሆነ ያለው እርምጃ አካል መሆኑን ተናግረዋል። እስራኤል ጋዝ በተጨማሪም በውጭ ሀገራት የሚገኙ የሐማስ መሪዎችም የጥቃቱ ኢላማ መሆናቸውን ገልጸው እንደዚህና እንደ ህዝብና እንደ ሀገር የጥቅምት ሰባቱን ጥቃት ዋና ቀናባሪ የነበሩ ጨካኝ ገዳዮች አልጋቸው ላይ ሆነው በሰላሞት የሰላሞት እንዲሞቱ በጭራሽ አንፈቅድላቸውም ብለዋል። በነዳጅ ዋጋ ላይ የተፈጠረውን አለመረጋጋት ተከትሎ የገንዘብ ሚኒስተር በጸሪል ስሞትሪች ለቤንዚን የሚደረገውን የገንዘብ ድጋፍ ጊዜው እንዲራዘም ለመስሪያ ቤታቸው ባለሙያዎች ትዛዝ አስተላለፉ ተባለ። ይህ እርምጃ እንዲወሰድ የታሰበው ነገ ሌሊት ላይ የሚጨምረውን ከፍተኛ የነዳጅ ዋጋ ለማስቀረት ታስቦ እንደሆነ ተገልጿል። የኃይለ ምንጭና የመሰረተ ልማት ቢሮ ቀደም ሲል ባወጣው መልእክት ነገ እኩለ ሌሊት ላይ ራሳቸው ለሚሞሉ ሾፌሮች የአንድ ሊትር ቤንዚን 95 ዋጋ 8 ሸቀል ከ27 አጎሮት እንደሚደርስና ይሄም እስካሁን ከረበረው ከፍተኛ የነዳጅ ዋጋ መሆኑን አስተውቋል። የገንዘብ ሚኒስተር ጽፈት ቤት ባለስልጣናት በቤንዚን ላይ የሚደረገውን የገንዘብ ድጎማ መቃወማቸው የተገለጸ ሲሆን ሚኒስተር ስሞትሪሽ ግን በአንድ ሊትር ቤንዚን ላይ 50 ሳንቲም ግብር እንዲቀንስ ለተከታታይ 2 ወራትና ከምርጫው በኋላም እንዲራዘም ከወራት በፊት መፈረማቸው ተገልጿል። አሁን ተጨማሪ ድጎማ እንዲደረግ ትዛዝ ማስተላለፋቸው ከደረሰን ዘገባ መረዳት ይችላል። በጋዛ ሰርጥ ከጦርነት ከተካሄደ በኋላ እስራኤል በዓለም አቀፍ ገጽታው ላይ የደረሰው ተጽዕኖ እንደተፈጠረ ተገለጸ። ዩቱ የተባለው ባንድ መሪ ቦኖ ሐማስ በጥቅምት 7 የፈጸመው ጥቃት እጅግ አስከፊ ድርጊት እንደነበረ ቢገልጽም የኦዝማ ይሁዲት ፓርቲ ሊቀመንበር ኢታማር ቤንጊቨር ስለ ጋዛ ሰርጥ ኗሪዎች በተናገሩት ንግግር በጥብቅ ተችቷቸዋል ተብሏል። ቦኖ ከሮሊንግ ስቶን መጽሔት ጋር ባደረገው ቃለ መጠይቅ ቤንጊቨር በጋዛ ሰርጥ ውስጥ የሚኖሩ አንዳንድ ሰዎች ሰው እንዳልሆኑ የመኖር መብትም እንደሌላቸው ተናግረዋል ብሏል። በቦኖ እምነት እንደዚህ አይነት ንግግር በይሁዳውያን ላይ ጥላቻ የሚያስነሳና የናዚ ባለስልጣን የነበረውን ሄንሪክ ሂምለርን ንግግር የሚያስታውስ ነው ማለቱም በዘገባው ተገልጿል። ሚኒስትር ኢታማር ቤንጊቨር የቦኖ ንግግር አጥብቀው የተቹ ሲሆን ለዚህ አስመሳይነት ምንም ገደብ የለውም ማለታቸውን ከደረሰን ዘገባ አመረዳችለናል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ07 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ48 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረትን በያ የአየር ጸባይ ነገና ከነገ ወዲያ ሐሙስ ቀዝቃዛማ ይሆናል። በተለይ በሰሜን እስራኤልና በባህር ዳርቻዎች አካባቢ በአንዳንድ ቦታዎች ዝናብ እንደሚኖርና አርብ በመካከለኛውና በደቡብ እስራኤል ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረትን በባለሙያዎች ከላኩልን ዘገባ መረዳችለናል። የነገው ቀን ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 24፣ በቴል አቪቭ 28፣ በሃይፋ 27፣ በቤት ሻን 32፣ በቤርሸባ 29፣ በኢላትና አካባቢዋ 34 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ይገኛል። ወደስ ነው የምናልፈው። ጤና ይስጥልን ጥላሁን። ሙአዲም ነሲምካ ሀክሰሚያ
1: ጤና ይስጥል ወርቅነሽ። ሰላም ለአንቺም ለአድማጮችም መልካም በዓል።
0: መልካም በዓል። እንግዲህ ሱኮት ላይ ሆነን የሱኮት እና የፔሳህ በዓል ረዘም ያለ ነው ሙአዲም፣ ያው በመካከል ቀናት ስላለው ጥሩ ነው አይደል? እንዴት ነው
1: ይመቻል? አዎ በዓሉ ቆንጆ ነው። የአየር ጸባዩም ተጨምሮበት ብዙም ስለማይሞቅ ዜጎችም ወጥተው ሁላችንም ከቦታ ቦታ ስራ መስራት የሚፈልግ ይሰራል። ስራ የማይሰራ ደግሞ ረፍቱን በደንብ አንዳንድ መዝናኛ ቦታዎች እየሄዱ ችን ብርቅየዋን እስራኤል ምንወዳትን ያው ሁሉም ከጫፍ ከጫፍ ይጎበኛል እና ስሜቱ አጠቃላይ ሁሉ በጣም ደስ የሚል ቆንጆ ነው።
0: ጥሩ። ወደ ሀገራችን የደህንነቱ ጉዳይ ደግሞ ስንመለስ ባሳለፍነው ሌሊት በይሁዳና ሰማሪያ አካባቢ በሸኬም ተብሎ የሚጠሩ አካባቢ በተለይ በአንዲት የፍልስጤማውያን መኖሪያ ሰፈር እንግዲህ በዛ አካባቢ ይሁዳውያን ሰፈራዎችም አሉ ፍልስጤማውያን፣ አስቸጋሪ ነው። በእንደዚህ አይነት ቦታዎች የተፈጠረው ግጭት ከጊዜ ጊዜ እየተባባሰ እየመጣ ነው። ባሳለፍነው ሌሊት የነበረው ግጭትም የከፋ እንደሆነ እያየን ነው። እንዴት ነው? ምን ይመስላል ያለው ሁኔታ?
1: አዎ ማለት ያገረሸ መስሎ ይታያል ወርቅነሽ፣ ፍራቸው አለ። ምክንያቱም እስራኤል መከላከያ ኃይሉም ሆነ በመንግስት በኩል ምናልባት ጠላቶቻችን እንደተጎራብተውን የሚኖሩት ፍልስጤማውያን ሽብር ፈጠራ ድርጊት ሊጀምሩ ይችላሉ፣ ማለት ሙከራውን ይሞክራሉ፣ ግን ከዚያ የባሰ አመፅ ሊያነሱ ይችላሉ የሚለው ስጋት እንዳለ ሆኖ እራሳችን አብራካችን የወጡት ይሁዳውያን እዛ አካባቢ የሚኖሩት ሁሉን ማለት አይደለም፣ ከፊሎቹ ደግሞ ቁጥራቸው ደግሞ ከጊዜ ጊዜ እየጨመረ ሄዷል። እነሱ በፍልስጤማውያን ላይ የሚያደርሱትን የሽብር ፈጠራ ድርጊት ስንመለከት ከጊዜ ጊዜ አንገብጋ በጣም በጣም በሚገርም እዚህ ውስጥም ትችት አለ፣ በውጭ ዓለም ደግሞ በከፍተኛ ሁኔታ በጥሩ አይን እየታየን አይደለም ወርቅነሽ። ዛሬም ጠቅላይ ሚኒስትሩን በተመለከተም በማውገዝ ማለት ነው ድርጊቱን ትናንት የተከሰተውን እንግዲህ አውግዘዋልኝ መሆን የለበትም ያሉበት ሁኔታ አለ። ምክንያቱም በከፍተኛ ሁኔታ እያስተችን ነው። አሁን ወደ ውስጥ ስንገባ ትናንት ሌሊት እንግዲህ ጁሊድ ይሉታል ይህንን ሰፈሩን ያልሽውን የፍልስጤማውያን ሰፈር፣ እዛ ሰፈር የሚኖሩ ፍልስጤማውያንን በጉልበት ማለት ነው ከቤታቸው ያፈናቅሏቸዋልኝ ተቆይቷል። ያ ከሆነ ያነ ጉዳዩ ፍርድ ቤት ይደርስና ለምን ይሆናል በሚል ፍርድ ቤቱ እነዚህን ቤተሰቦች ወደ ቤታቸው እንዲመለሱ ይፈቅዳል። አሁን በሚመለሱበት ጊዜ ወታደሮች ነው እንግዲህ ወደ ቦታው ወደ ቤታቸው የሚያስገባቸው። ምክንያቱም ፍራቻ አለ፣ ይሁዳውያን ከቤታችን አስወጥተውን ስንመለስ ደግሞ ሊጎዱን ይችላሉ በሚል ፍርድ ቤት የሚያዘዘው ወታደሮች አጅበው ወደ ቤታቸው እንዲያስገቧቸው ነበር። አሁን እዚህ ላይ ያጀቧቸው ወታደሮች ቁጥር በጣም አናሳ ናቸው፣ ብዙ አይደሉም። ይህ ራሱ ለምን የሚል ጥያቄ ተነስቷል። ቤታቸው እንደገቡ የተመለከቱትኝ ከአሁን በፊት ያባረሯቸው ይሁዳውያን እንዴ ለምን ይሆናል በሚል ወደ ቦታው ሲሄዱ ወታደሮች አሉ፣ ቁጥራቸው በጣም በእጅ የሚቆጠር ነው። እነዚህ ቤተሰቦች ቤት ገብተው ሲያዩ እንዴት ለምን በሚል ወዲያውኑ ስልክ ይደውሉና ለጓደኞቻቸው ተመልከች፣ ወደ 100 የሚሆኑ ይሁዳውያን ወጣቶች ወደ ቦታው ይሄዱና እነዚህም ፍልስጤማውያን እንደገና ከቤታችሁ መውጣት አለባችሁ፣ የእናንተ ቦታ አይደለም በሚል ድብድብ ይነሳል። እዛ ላይ እነሱም ተጎዱ፣ እነዚህ ፍልስጤማውያን ቤተሰቦች። ወታደሮች ደግሞ ወደ 3 የሚሆኑ ወታደሮችም የድንበር ጠባቂ ወታደሮች ናቸው። እነሱም እነዚህን ለመከላከል ሲሉ እነሱ አብረው ተጎድተዋልኝ። አሁን ይህ ሁኔታ በከፍተኛ ሁኔታ እንግዲህ ሁሉን እያነጋገረ ነው። ለምን የሚል ጥያቄ ተመልከች፣ እዚህ ላይ አሁን ፍርድ ቤት ወስኖ ወደ ቤታቸው ከተመለሱ በኋላ እንግዲህ ከቦታው እንዲወጡ ማድረግ ነው። ያ ብቻ አይደለም፣ ልክ ያን ድርጊቱን ከፈጸሙ በኋላ ማለት በጉልበት ተደባድበው የፈለጉትን ካረጉ በኋላ ሲወጡ ራሱ አጠገብ ያሉትን የተለያዩ መኪናዎችን እና ሌሎችን ቤቶችን ያቃጠሉበት ሁኔታ አለ። ይህ ሁኔታ ጠቅላይ ሚኒስትሩም ፕሬዚዳንቱም ሁሉም ማለት ይቻላል እንዴት ነው ከአንዳንዶቹ ፖለቲከኞች ውጭ ማለት የገንዘብ ሚኒስትሩም ሆነ የሀገር ውስጥ ደህንነት ጥበቃ ምክንያቱም እነሱ ሁሉም እንግዲህ በእነሱ ላይ ነው ትኩረት የሚያደርገው። እነሱ እንዲቆጣጠሩ በይበልጥ ፖሊስ ሰራዊት አለ። ፖሊስን ሰራዊት የሚያዘው የፖሊስ አዛዥ ሚኒስትር ቤንግቢር ናቸው። እነሱ ድምጻቸው ካልተሰማ እነሱ ወደ ቦታው ሲጀምር ወደዛ አጅበው የወሰዷቸው የወታደሮች ቁጥር ራሱ አናሳ በጣት የሚቆጠር ለምን ብዛት ወታደሮች አልተላኩም የሚል ጥያቄ ሁሉ ሲመጣ እነዚህ ሚኒስትሮች ስማቸው አይነሳም። እነሱ ከጀርባ አሉበት ነው የሚባል። ምክንያቱም ያን ቦታ ፍልስጤማውያንን በማስለቀቅ ይሁዳውያን ሰፈሮችን በመገንባት በእንደዚህ አይነት ሁኔታ እንግዲህ እንደ አላማ የተያዘ ሁኔታ አለ። ስለዚህ ድጋፍ የሚያገኙት ከእለት ከእለት ቁጥራቸው እየጨመረ ሄደው እነዚህ ውዳውያን አንዳንዶች እንደውም ሽብር ፈጣሪ ናቸው ይላሉ ይሰይሟቸዋልኝ። እና ይህ ሁኔታ እስራኤል በጥሩ አይን እያሳያት ካለም ነው የተነሳ ዛሬ ጠቅላይ ሚኒስትሩ ይህ ህግን መተላለፍ ነው እኛን አይጠቅመንም ባናሳዎቹ በጣም አክራሪዎች አጠቃላይ ያካባቢው ነዋሪዎች ዝደረመ ተቆሚያል ወርቀነሽ ይሁዳና ሰማርያ ምንም እንኳን ሀገሪቱ ዕቅና ሰጥቶ ባይሆንም የይሁዳውያኖች ቁጥር 540 ሺህ በላይ ነው ከግማሽ ሚሊዮን በላይ ተመልከቱ እንግዲህ 540 እነዚህ ነዋሪዎች አሁን አብዛኞቹ እንዲሁም ያካባቢው ነዋሪዎች ተወካይ ይሄን ድርጊትም አውግዞታል አናሳዎቹ የሁሉንም ስም እያጠቆሩት ነው ባካቹ ይባስሉ ደግሞ ሌሎች የአውሮፓ ሀገሮችን በእኛ ላይ እና ሁኔታው በጣም እንደው እንዴት ነው እንዳዲሱ ነው ዛሬውን ሰማን እንጂ ነገ ከነገ በኋላ ምን ሰማውና ያለው ሁኔታ ነው መፍትሄ ሊሆን የሚችለው ምናልባት የመከላከያ ኃይሉን ጉዳዩ መለከተዋል አሁን እዛ አካባቢ የመጀመሪያ ኃላፊነት ያለው መከላከያ ኃይሉ ነው መከላከያ ኃይሉ እንደውም እነዚህን ድርጊቱን ይፈጽም ተነን እነዚህ ይሁዳውያን በመያዝ በማሰር እንደውም ያለምንም ጥያቄ እስር ቤት የማስገባት የሚል ህግ አለ እስካሁን እንዲፈረድ ማድረገውታል እስካሁን ድረስ አሁን ታስሮ የሚባል ሰምተሽ ታውቂያለሽ በፍጹም አይሰማ ለምንም ጥያቄ ሲመጣ
0: መከላከያ ሚኒስትሩ እንዲሰረዝ አድርገውት ነበር አልከነ
1: አዎ እና እነዚህ ነገሮች ተደማምረው እዚህ መንግስትንም ያስተቸው ነው ጠቅላይ ሚኒስትሩ ለምሳሌ ለምን ፖሊስ ሳይወት የሚያዘውን በንግብሪን ሆነ ስሙት ልጅ እነሱ ለምን መልክ ታስተላልፉም ጠቅላይ ሚኒስትሩ አሁን ዛሬ ወጣው ከማውገብ ለምን በእነሱ ላይ ተቀምጠው ይሄን ነገር ማብረድ አለባችሁ ምክንያቱም ወንጀሉ የሚፈጽሙት መታሰር አለባችሁ ፍራቻ ሲመጣ አሁን የማይጠዩ ከሆነ የማይታሰሩ ከሆነ ግን እንደውም አልፎ ከዚህ አልፎ ካሁን በፊትም ድርጊቱ ያው ተደብድበዋል የሞቱ የሚቆሰሉ ማለት ነው ፍልስጤማውያን እንደውም ብዛት ያላቸው በዚህ ባሳለፈ 3 አመት ከአንድ ሺህ በላይ የሚሆኑ ፍልስጤማውያን አብዛኞቹ ሽብር ፈጣሪዎች ቢሆኑ እንደ እስራኤል አመለካከት ግን አንድ ሺህ በላይ የሚሆኑ ፍልስጤማውያን በእንደዚህ አይነት ሁኔታ የሞቱበት ሁኔታ ይሁዳውያንም እንዲሁ ወደ ከፍታ በላይ
0: ያው በሚፈጠረው ግጭት በዛም በዚህም ጉዳት አለ በሁለቱም ወገን
1: ስለዚህ ጉዳርጌቱ በጣም አሳሳቢ ከመሆኑ የተነሳ ከዛም አልፎ የአረብ አመጽ እነዚህ አካባቢ ያሉትን ግዛት እነሱ ያው ሁኔታውን ሲመለከቱ ምናልባት አመጽ ይፈንዳል በእስራኤል በኩል የመከላከያው በይበልጥ ባንክሮ መንግስትን የሚጠይቀው ረባካቹ ሁኔታውን አረጋግጡ የሚል ሁኔታ አለ አሁንም እንዳልኩ ትልቁ ግን መጠየቅ ያለባቸው ማለት ድርጊቱን መከላከል ያለባቸው እነዚህ ያልኳቸው ሚኒስትሮች ናቸው እነሱ ደግሞ በአይዲዮሎጂ በርዕዮተ ዓለም ቦታው ፍልስጤማውያን ለቀው የይሁዳውያን ሰፈሮች እንዲገነቡ ከመሆኑ የተነሳ ጸጥ እንዴት ነው ጀሮ ዳባ አድበስ ያሉበት ሁኔታ አለ ዛሬ ማውገዙን ሰምተናል ነገ ከነገ በኋላ መቼም እንግዲህ አደጋ በህይወት ላይ ጉዳት ከደረሰ በእኛም በእነሱም ከደረሰ በኋላ ደግሞ የሚጠበቁ ያንን መስሎ ይተኛልና ሁኔታው እስራኤልን በጥዋይን እያሳየ አይደለም ወርቅነሽ
0: አው አስቸጋሪ ነው እንግዲህ እስራኤል ባለስልጣናት የተለያዩ ባለስልጣናት ድርጊቱን አውግዘዋል እንዳልከው ግን ደግሞ በዚህ ሁኔታ ማይቃወሙም መሪዎች ሚኒስትሮች ስላሉ አስቸጋሪ ነው ከዚህ ጋር ተያይዞ ጠቅላይ ሚኒስትሩ እንግዲህ ያው በቅርቡ ጥቅምት 27 ነው ምርጫውም እየደረሰ ነው አንድ ወር ማይሞላ ጊዜ ነው የቀረው ከምርጫውን ተከትሎ ጠላት ለማጥቃት ያስባል በእኛ ላይ ጥቃት ለመፈጸም እንዳሰቡ የሚያሳዩ ምልክቶች አሉ ብለዋል ጠቅላይ ሚኒስትሩ ዛሬ እንግዲህ ከኛ ጋር ባትገጥሙ ይሻላችኋል የሚል ማስጠንቀቂያ መልእክትም አስተላልፈዋል በዚህ ዙሪያ ምሽት ላይም ከካቢኔ ሚኒስትሮች ጋር እንደሚወያዩ ተገልጿል እንዴት ነው ይሄ ነገር ምናልባት አንዳንድ ጊዜ ተገላቢጦሽ ሆነ መልእክት ምናይበት አጋጣሚ ያለ ጥላሁን ጥቃት ይፈጽሙብናል አንዳንድ ሀገራት ተብሎ ግን እንዲሁ እስራኤል ድንገት ታጠቃም ይታይበት ጊዜ አለና እንደው ምን ይሄ መልእክት ምን ያዘለ ይሆን
1: አስቀድመ ማወቁ ትንሽ ከብዳል ግን ሁለት አንተ ግምቶች አሉ ወርቅነሽ አንደኛው ጠቅላይ ሚኒስትሩ ይሄን ቃል የተናገሩትኝ ማለት ከምርጫው በፊት ከኢራን በኩል ጥቃት ሊፈጸምብን እንደሚችል ምልክት አይተናል ነው የሚሉትኝ አንዳንድ ምልክቶችን አሁን ምንድነው ይሄንን አንዳንዶቹ ወይም ተቃዋሚ ፖለቲከኞች የሚሉት ይሄን ከምርጫው ጋር ምርጫው ስለተቃረበ ምናልባት ስልጣን ላይ ያለው መንግስት በቀጣይ እንደማያሸንፍ ካወቀ ራሱ ግዜም ጦርነት ሊጀምር ይችላል የሚል አንዳንድ ድምጾች ይስማማሉ ማለት ይሄ ብሔራዊ ምርጫውን ለመሰረዝና ሌላ ጊዜ እንዲደረግ ለግል የፖለቲካ ተቀጥ ይሄ አንዱ ነው ሌላዋ ግምት በትክክል ግን የሚነገረው ልጅ ዋናው ወደ ውስጥ እንገባ አሁን ለምን ይሄን ቃል ተናገሩት ለሚለው ጠቅላይ ሚኒስትር ቢናሚን ነታንያሁ በያዝነው ሳምንት እሁድ ወደ አሚሪዮት ወደ አቡዳቢ በመሄድ ከቤንዛይድ ጋራ ከፕሬዝዳንቱ ጋር ተገናኝተው ተወያይተዋልኝ ያው እንግዲህ በርግጥ የሄዱበት ብዙ አመለካከቶችም ተሰጥቷል የሄዱበትን ሁኔታ ማለ በዋናነት በሚጠየቁበት ከጥቅም ሰባት በፊት ጠቅላይ ሚኒስትሩ ከተለያዩ ቦታ ከግብጽም ሆነ ከቤንዛይድ ራሳቸው መረጃ ደርሷቸዋል የሚለው ሁኔታ ቤንዛይድ እንዲያስተባብል ሊጠይቁ የሚባል እንግዲህ የተነገረበት ሁኔታ ነበር። ለማንኛውም ጠቅላይ ሚኒስትሩ ይህን አስተባብሏል። ግን ከዚህ ጋር በዚህ ጊዜ በሄዱበት ወቅት ከቤንዛይድ ጋር ሲገናኙ ከሌላ ሀገር ከፍተኛ የጦር መኮንን ጋርም ተገናኝተዋል። ያም ከሊቢያው የጦር ኃይሎች ኢታማጆር ሹም ሳዳም ሀፍታር ይባላል። እሱ ጠቅላይ ሚኒስትሩ አቡዳቢ ከደረሱ በኋላ ከተወሰኑ ደቂቃዎች በኋላ ከሊቢያ በቀጥታ ወደዛ አውሮፕላን ያርፋልኝ። እዛ አውሮፕላን ውስጥ እንግዲህ በቀጥታ የወረደው የሊቢያው የጦር አዛዥ ነው። አሁን እሱ ምናልባት ይህን መልእክት ሰጥቶ ሊሆን ይችላል የሚል ሁኔታ አለ። አሁን ይሄ የሳዳም ሀፍተር ፍላጎቱ ምንድን ነው? ከእስራኤል ጋር ምንም አይነት የዲፕሎማሲ ግንኙነት እንደሌለ እናውቃለን። በቀጣይ ከእስራኤል ጋር መቀራረብ ፍላጎት እንዳለው ይነገራልኝ። ሌላው በቀጣይ የአገሪቱ ፕሬዚዳንት ሆኖ ለመመረጥ ፍላጎት ስላለው እስራኤልን መቅረብ ይፈልጋል። በእስራኤል በኩል አድርጎ ደግሞ ከአሜሪካ ጋር መገናኘት እንደውም ከአሜሪካው ምክትል ፕሬዚዳንት ጋር ለመገናኘት ፍላጎት እንዳለው እቅድ እንዳለው እና ከውጭ ጉዳይ ሚኒስትሩ ጋር ተገናኝተው እንደነበረው የሚነገር አንዳንድ ዜናዎችን ይህንን ዜና ይፋ የሚያደርገው ጣሊያን ውስጥ የሚታተም ድረገጽ ነው። እንግዲህ አልፖሊዮ የተሰኘ መጽሔት ነው ይህንን ይፋ ያደረገው። ማለት ከቦታው ጠቅላይ ሚኒስትሩ አቡዳቢ ከደረሱ በኋላ ከተወሰኑ ደቂቃዎች በኋላ ያረፈው አውሮፕላን ከውስጥ የነበረው ይህንን የጦር ጄኔራል ነው በማለት አሁን ምናልባት ከሱ መልእክት ተቀብለዋል ጠቅላይ ሚኒስትሩ የሚል እንግዲህ መልእክቱ ከዛ ነው የሚባልበት ሁኔታ አለ። እንግዲህ የሊቢያው ይሄ የጦር ኤታማጆር ሹም ለራሱ ስልጣን ሲል በቀጣይ አሜሪካና እስራኤል እንድትደግፈው ፍላጎት ስላለው የሚያደርገው መቅረብ ነው። ጠቅላይ ሚኒስትሩ ደግሞ ምናልባት ይህን መረጃ ከዛ ተቀብለዋል የሚባል ጠቅላይ ሚኒስትሩ አልተናገሩ፣ ግን ሊሆን ይችላል የሚባለው እንግዲህ አንዱ ግምት ይሄ ነው። ከዚህ ጋር ተያይዞ እንዲሁም ልብ ብለሽ ከሆነ ዛሬ የመከላከያ ሚኒስትሩም እጃችን ረጅም ነው፣ ጠላቶቻችን በይበልጥ የሐማስንን የከፍተኛ ባለስልጣናት በውጭ የሚገኙትን ካሉበት እንደውም ከተኙበት ሞተው እንዲገኙ እናደርጋለን ሲሉ የዛቱበት ሁኔታ አለ። ይህን እንደሚነገረው ከሆነ ከኳታር እና ከሌሎች ሀገር የነበሩ የሐማስ ባለስልጣን አሁን ከዛ እየለቀቁ ወደ ሌላ ቦታ መደበቅ ጀምረዋል። ከነዚህ ውስጥም ሊቢያ ውስጥም ገብተዋል ይባላል። እንግዲህ እኒህ የሊቢያው የጦር ጀኔራል ምናልባት የሰጡት መረጃ አለ ይባላል። እስራኤልም ወይም የመከላከያ ሚኒስትሩም ያን ቃል የተናገሩትኝ ሊቢያ ውስጥ ምናልባት እርምጃ ለመውሰድ እስራኤል አቅዳ ሊሆን ይችላል የሚባል ሁኔታ አለ። እንግዲህ ይሄ በግምት እና መጽሔት የምጽፉት ነገ ከነገ በኋላ እስራኤል አንድ ቦታ ላይ እርምጃ ከወሰደች እንግዲህ ምናልባት እነዚህ ያልናቸው ነገሮች እውነትም ነው ሊሆን ይችላል። ወደፊት አይታወቅም ምን እንደሚሆን። ከወዲሁ ግን ጠቅላይ ሚኒስትሩም ሆነ የመከላከያ ሚኒስትሩ በኢራንም ሆነ እንደገና እርምጃ እንወስዳለን በሚል የሐማስ ድርጅትን ባለስልጣናት በተመለከተ ወደ ሊቢያ ጥቃትና የሚለው ሁኔታ ከዚህ ከፍተኛ ባለስልጣን የወሰዱት ሚስጥር ወንድ ቃል ነው የሚባል ሁኔታ አለ። እስኪ እንግዲህ ለማንኛውም ጠቅላይ ሚኒስትሩ አስቸኳይ እንዳልሽው የካቢኔ ስብሰባ በማድረግ ያው በሚገርም ሁኔታ እንዲሁም ከጠሯቸው የካቢኔ አባላት ማለት ለምሳሌ የህግና ፍትህ ሚኒስትር የጠሩበት ሁኔታ አለ። እንዲያውም መጠራት የነበረባቸው እንግብርም ሆነ ስሙትሪች አባል ደግሞ ናቸው፣ እነሱ አልተጠሩም። ጭራሽ የሚፈልጉ ሰዎችን ጠርተው እንግዲህ ከእነሱ ጋር እንደሚገናኙና ከዛም ሌሊቱ አካባቢ 11 ሰዓት አካባቢ የተቃዋሚው ፖለቲካ ፓርቲም ስለጠየቁ ማለት ምን የመረጃው የት መጣ ማወቅ አለብን የሚል ሁኔታ እንደገና ህግና ደንቡ በእርግጥ ከተወሰኑ ሳምንታት በፊት ስለተገናኙ ያስገድዳቸው ጠቅላይ ሚኒስትሩ እሱን ለምን ግን ስለተጠየቁ በላፒድ አማካኝነት ለዛም መልስ ይሰጣል ተብሎ ይጠበቃል። ለማንኛውም እንዳልኩ ሁለቱ አባባል አንዱ ከምርጫው ጋር በተያያዘ ምናልባት ያለው መንግስት እንደማይሳካ ለታወቀ ወደ ጦርነት የሚባለውን ነው የማወራሽ።
0: ያው እንግዲህ መላምቱን የተለያየ ነገር አሁን እንዳልከው ምንም አይነት ማስጠንቀቂያ የለም ጦርነት አይኖርም ያሉ ፓርቲዎች አሉ እኮ። አዎ ዝም ብለው እንደተናገሩ ጠቅላይ
1: እንደገና ያው እንደገና እንዲሁም አንዳንዶች በጣም የገረማቸው ወርቅነሽ እንዲያውም አሁን ጦርነት ቢሆን ሲጀምር ኢራን ይህንን ጦርነት ላታደርገው በራሷ ጊዜ ላታደርግ ትችላለች። ምክንያቱም ጦርነቱን አደረገችው ማለት ያለው መንግስት እንዲቀየር ፍላጎት ስላላት ኢራን ጦርነቱ ከመት ካደረገች ግን ያለውን መንግስት እንደሚጠቀም ስለምታውቅ ለምን ወደ ጦርነት ውስጥ ትገባለች የሚል ሁኔታ አለ። እንደገና ከፖለቲካው ከጨዋታው ጋር ጭራሽ ሊሄድ እንደገና ጠቅላይ ሚኒስትሩ ደግሞ ይህንን ቢያውቁ ኖሮ በእርግጥ መናገሩ ያው በትክክለኛ መረጃው ካለ ማስታወቅ አለባቸው፣ ግን እንደሚጠቅማቸው ጦርነቱ ምክንያቱ አሁን አንዳንድ ግምታዊ ጥናቶችን ስናይ ምናልባት ስልጣን ላይ ያለው መንግስት ላይሸንፍ ይችላል የሚባል ብዙ ነገሮች እንደገራሉ። እንደገና ራሱ ፓርቲው ስልጣን ያለው መንግስትም ወይም ደግሞ አጠቃላይ ጉሽ ነለዋለን የቀኙ የውስጥ ጥናት ያደርጋሉ። ወርቅነሽ ምን አይነት ያሸንፋሉ እነሱ ካስቀድሞ ካውቁታል ከሞላ ጎደል ምን አይነት ውጤት ሊመጣ እንደሚችል ከዛ አንፃር እንደማይሳካላችሁ ካወቁ በራሳቸው ጊዜ ስልጣን ላይ ያለው መንግስት አልባ ጦርነት ለመከላከል ሲሉ ጦርነት ጀምሩና ስልጣን ይሄ ቢራው ምርጫው እንዲራዘም የማድረግ ሁኔታ ሌላው ይሄ ነገር ከሆነ ስልጣን ላይ ያለው መንግስት ሊጠቅመው ስለሚችል እንዴት ጠቅላይ ሚኒስትሩ ይሄን ነገር ሊናገሩ ቻሉ የሚል ሁሉ ብዙ ነገሮች እንደገራሉ። ለማንኛውም ወደፊት ምን ነው ነው በእውነትም ኢራን ከብሔራው ምርጫው በፊት ጥቃት ትፈጽም ይሆን? እኔ እንጃ ሳስበው አይመስለኝም። በላ በኩል ደግሞ የመከላከያ ሚኒስትሩ የተናገሩት እስራኤል እጇ ረጅም ነው ሌላ ቦታ አድርገው ያላደረገ ሌላ ቦታ ጥቃትን ፈጽማል ያሉትን እናየው ይሆን? እነዚህ ነገሮች እንግዲህ ወደፊት ምን ነው ነው። ለማንኛውም ሚኒስትሩ ግን እንደሚነገረው ከሆነ ካልኩት አንድ የሊቢያ የጦር ጄኔራል አልታማጆርሹን ከሳቸው የተቀበሉት መረጃ ነው ይባላል። ነገሮች እየቆዩ ወጣሉና እንግዲህ ነገር
0: እነት ነው ጊዜ ነው እንግዲህ ፊፋም ያደርገው የእነት ነው እየቆዩ ወጣሉ። ጥላሁን እንግዲህ ካለን ጊዜ አንጻር ደስ ይላል እንዴ አይነት ውይይት መቀጠል እንችል ነበር ግን ጊዜ ስለሚገድበን ምን ይደረግ። በጣም እናመሰግናለን።
1: አመሰግናለሁ ወርቅነሽ።
0: መልካም ምሽት። እናመሰግናለን። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ስልክ መስመራችን ላይ ወይዘሮ ሰላማ ፈረደ ትገኛለች። ወደሷን እናልፈው። ወይዘሮ ሰላማ ጤና ይስጥልን። አክሰሚያ
2: ማዲም በስምሃ ጤና ይስጥልኝ። እንደምን አመሻችሁ?
0: እናመሰግናለን። እኛ ሰላም ነን። እንዴት ነው አመት በዓሉ እንዴት እያሳለፋችሁት ነው?
2: አረ አለም አይደል ምን ተጫውቶ ነው ተመስገን አይደል በኢትዮጵያ በስደት ሀገር እያሉ ነው ያስረዱነት አለነ። ያው ተወለድንበት ሀገር ነው እርግጥ ለሀገራችን ነው የምንለው። እዚያ እንግዳ ይመጣል እየተባለ ወደፊቱን ጨምሮ እየተሰናዳ ደቄት እየተፈጨ በጉሽጉሻ የሚመለከተው ያስቀመጥን እንዳይቸግር እንግዳ ሲመጣ መቼም በአመት ባለ እዚህ በባለመጸለት ብዙ እንግዶች ሲመጡ ነበር በሀገራችን ለናገር እያሉ
0: ለመጠየቅ ዘመድ ለመጠየቅ።
2: አዎ ስለዚህ ተሰልፈን ስንኖር ሲኖሩ ነበር እናቶቻችን ሚቶቻችን። እዚህ በዓሉ መሀል ደግሞ በሳልስት ሊብሬራ ሲፈጭ ነበር። ታነሰ በዓሉ መሀል የሚያጉት ተሆነ ሲፈጭ ነበረ። አሁን እንኳ ዓለም እየሰለጠነሽ ኢትዮጵያን በሆነ መጠታ የመኪና ወፍጮ ነበረ። አሁንስ እየተፈጨ ነው የነበረ በመኪና እያስፈጩ።
0: እንደዛ ካልሆነ በዓሉ ይከበራል ማለት ነው አይፈጭም። ችግር ያው ካላለቀ ካላነሰ
2: አዎ ካላስገደደ የሌት ምግብ ታልሆነ አይፈጭም። ያው ሻህ ላይ የሚሰራው ክፍልም በዚያ በባሉ መሃል አይሰራም እንኳን መስራት ነውና ተተኮ ይሄ ንስራ የሚሉት አለ ሰርተው ሳይተኮስ የቀረው እሱ ሁሉ አይተኮስም ነውር ነው። ሁለመናው የባሉን መድረክ ይዘው ለባል ማገልገል ለባል እግዚአብሔር ጋር መተሳሰር ነው እንጂ ሌላ ነገሮች ስራዎች አይከናወኑም ነበረ። እዚህ ደግሞ ያው እንደነገሩን እንዳስለመዱን እዚህም ማለም አይደለምን ባልሆነ በዓልም አልሆነ ድቄቱ ምን ተፈጭቶ ራት ይህ ቤታችን አምጥተው ያኖሩልናል። አለም አይደል ገብተን ያለ ምን ችግር ኑሮት
0: እዚህ የተለየ ነው። አዎ እንዴት ነው አሁን ልዩነት አለው? በእርግጥ በጣም ለውጥ አለው። እዛ የለመዱትም እዛ አስቀድመን ስናስበው ነበር በዓሉ ሊመጣ ሲል ስሜቱ ዝግጅቱ ይላሉ። እዚህ ደግሞ እዚህ ሁሉ ነገር ስለሚገዛ ተዘጋጅቶ እዚህም የበለጠ ነው ይላል። እንግዲህ መቼም ሰው እንዳከበረው እዛም ጥሩ ነበር እዚህም ጥሩ ነው። እንደሁን አንቺ ምን ታደርጊያለሽ በዚህ በዓል ጊዜ? ወደ ኮቴል መጠሽ ነበር ወይ ወደ ኢየሩሳሌም? ይሄ ነገር የተለመደ ነው መቼም በኛ ማህበረሰብ ዘንድ ደግሶ ማብላትና ወደ ኮቴል መምጣት በሱኮት ከሚደረጉ እንቅስቃሴዎች መካከል ያው ያለ ነው። አንቺ መጥተሽ ነበር ደግሰሽ ጠርተሻል?
2: መጥቼ ያችን ኮቴሊቱን ይኸው ይሰራል ብለን ተስፋ የምናደርገውን ኮቴል ድንጋዩን የቀረውን ያንን ካቢቱን ለመንካት እሷ የጻድቅ ስፍራ ናተኝ የአብርሃም የከናን ሀገር ናት ተብላ እሷን ለመንካት ብዙ ሰው እየተጫጫነ ማት ሰው ይሄ ነው ብሎ እንደ ዘንድሮ በጣም ሲጫጫ እንደዚህ አይቼ አላውቅም። እና ብዙ ሰው ነበርኩ ነበርን እንጂ እንዴት አንድ ወጥሯችን ሙሳይታችን ጋር ግረን ብዙዎች ሙሳይት ተሸክመው ይሄዱአሉ። እኔ ሙሳይትን ተሸክሜ ያንን ጸሎቱ ሰሚያበቃ ሙሳይታችን ይዘን ያው ማኖሪያ ስፍራ የለም
0: እጃችን መሳዊቱ ለምንድን ነው መሳዊቱ የሚያዘው? በጾም ነው የምትመጡ?
2: ጾም አይደለም በባለመጸለፍ በሐድ ተላልቆች ጨሰስ ያስረዱንም ተላልቆች እንደሚነግሩንም በጨረቃ ባል አርብ ቀን አይጾምን በባል ቀን ግን ሙሳይት ይቆረሳል። አሁን እዚህም ሀኛው መስጊድን ማልዳ ማልዳ የሆነለት ሰው ይሄዱ ያስቆርሳሉ። ወንዶች ደግሞ አንዳንዶች የሚሰሩ ይኖራሉ በሳልስት የማይሰሩም አሉ እና ይቆረሳል ሙሳይት በየጊዜው ስለነገሩና ያንን ሙሳይት እንደ ልምዳችን ይዘን እንሄዳለን። እነሱ ባረከው ያው በልልታ በጭፈራ መቸም አይም ታሪክ ማየት ነው። ያን ቄሱ ሁላ እንደ ያለ እየዘመረ ወጣቱ ሁላ አብሮ ያው እነሱ የሚዘምሩትን እየተከተለል በልልታ በጭፈራ ወጥተን ሙሳይት ተቆረሰ። እርግጥ የሙሳይት መቆረሻ በሜት ያው ያው ቆመው ማለትና ደግሞ የሆነሽ አንዲት እንደ ድንጋይ ያለሽ ነገር አለሽ በእሷ እንግዲህ ምግዳስ ማምተዋቸዋላቸዋል እንጂ የለም ለዛም

0: ተስንተዋል እኔም እናውቃለሁ እና ዴታ ብዙ ሰው ታሪክ እንደው ሀገር ሰው ያለ አይመስልም በእኛ ዘንድ ሆነ በቃ ታላም ይዋ
1: ከልጆች ጋር ነሽ መሰለኝ ወይዘሮ ሰላም
0: አሎ አረ ታላም ይዋ ምን እኮ ባለቤቴ ነው በቃ
1: ጥሩ ነው ደስ ይላል እይ ማጥሩ ነው
0: አዎ እና እንዲያብለን በጣም በጣም እንዲያው ይሄ ነው ተብሎ በእነት ብዙ መጠን የሌለ አቤት ብዙ ሰው ነበር በስግደት ላይ እንደው ገዜር እስራኤል አምላክ ያሁላ ስግደት ያሁላ መጥዋት እንዲያው በእኛ ላይ በጅት በእስራኤል ላይ ብዙ አይናቸውን ወደኛ የሚወረውሩ በእኛ ላይ የሚያፈጡ እኛ ሀገር እንዳይኖረን ብዙዎች የሚታገሉ አሉ። የእነሱ የሚታገሉትን አይናቸውን ወደዚህ የሚያፈጠውን እነሱን ያረግበዋል ብዬ ነው የምገምተው። የሰላም
1: ታውጣሉት አቤት አሪክ
0: ማየት ነው
1: ትናንት አው ብርካታ ኮሃኒም ነበር ነገ ወዲያ ማሙስም ይኖራል ሁለት ቀን ነው የሚደረገው ቀሳውስት ነበሩ የኞቹ
0: እንዴታ ማስ ከጻ አው ብዙ ቀሳውስት ነበር ብዙ ይሄ ነው የማይባሉ ናርገ ደሞ የደሞ ያልመጡታሉ ደሞ ይመጡ ይሆናል ወይ ደሞ ጨምሮ እንደገና ይመጡ ይሆናል እኔም እኮ አስባለሁ መልሽ
1: በአሳላችሁ መኪና ብዙ ሰዎች መኪና ያልተመደበላቸው እንደነበሩ በተለያየ ቦታ ነገሩኝ። በአውቶቡስ ሲጓዙ ወደ ስራ ቢመጡ ነጮች ምን አለ በጣም ብዙ መጡ የናንተ ማኬላው ጠየቁኝ ወደ ሆቴል ነው አብርካ ተቋሃን ይመስል ብዙዎች እንትን አሉና በአውቶቡስ የመጡ እንዳሉም ሰምቻለሁ አሳይለላችሁ
0: ይሆናል እኛ በአውቶቡስ ነው ህነና እርግጥ የውነት አይደለ እኛ ራሳችን ባናመለክት ነው እንጂ ብናመለክት ሄይሪያው ቢሚልና ይመስለኝ ምንበረ ግን ይሄ ነው ብሎ ያው እንደ ልምድ ቆጥረ ነው ዝም ብለን እያንዳንዳችን እየተሳፈርነ በቡድንም ሆነ እየተሳፈርነ ዝም ብለን ያው በልምዱ ነው የምንሄድና እንጂ በተግባር እናደርገዋለን እንሰራዋለን ይሆንናል ይሰጠናል ታለ ይሰጠነ ነበር እኛ ነው ድክመቱ።
1: አዎ ጥሩ ነው አስቀድሞ ማሰብ። ጥሩ ምን መልእክት አስተላልፋለሽ ለህዝብ እስራኤል?
0: እንግዲህ ረጭ እስራኤል ማርናውት የምትፈትባትን ሀገር ያውችን የመሰለሽ ሀገር ተስማምተን እንድንበላ መልካም ቃላታችን እንድንናገር ጥሩ ቃላታችን ለሰው ለማዘን የተቸገረውን ለመርዳት በገንዘብ ባይሆንልን እኮ እንኳን ባፋይዞህ ሚሰራውን ታለ ደግሞ ትችላለህ ደከመውን ታለ ደግሞ አይሆንልኝ ማይሳካልኝ ብሎ ያሰበውን ትችላለህ ይሆንልሃል አይዞህ ጠንካራ ነህ ብለን ማጎልመስ ሽማግሎችን ደግሞ መርዳት አይዟችሁ ማለት እንዴት ናድቡት እንድነው ፍላጎታችሁ ብለን መደጎል መናገር መጠየቅ ልጆቻችን ደግሞ በትምህርት አንጻር የደከመ ልጅ ታለ አንተ አትችልም አንተ ይሆንልህም እንደከማነፍ ምንድነው ሁለዝጌ እንደዚህ ነው ማለት አሁንም ባይሆንልህ በዘንድሮ ባይሆንልህ በሚመጣው ታረጋዋል አንተ ጀግና ነህ አንተ ትችላለህ አንተ ብስል ነህ አንተ ጎበዝ ነህ ተባባልን እንደሆነ መልካም ነገርን ይዘን ትንጓዝ ልጆቻችን ቀና ብለው የጎለመሱ ሰው ደረሰው እየደረሱ አገሪቱን የሚመሩ እነሱ ናቸው አገሪቱን የሚረከቡ እነሱ ናቸው ዋናው ነገር ልጆቻችን አጠባርቀን ጭራሽ በዚች ባሊቱ በባሊቱ ወራት ደግሞ ወዲና ወዲህ ደግሞ ግብኛ እንዳይራራጡ ታልፈለ ስፍራ እንዳይገኙ ተቆጣጥረን መልካም ነገሮች ለሰውም ቢሆን ብክላል አሁን ስንሰማው በዚህ በዋጣብ ነው በቲክቶክ የሚሉታለ ያው ይሆናል ተብሎ የማይታሰብ ንግግሮች ሲነገር በጣም ይዘገንናል ያሳዝናል። ይህ ሁላ ብንቆጠብ ጥሩ ነበረ። እንግዲህ እግዚአብሔር ልቦና ይስጠነ ልቦና ያግባልን መልካም ነገሮችን ዘን ምንጓዝ ይሁን እያልኩ ነው የምመኘው ለአም እስራኤልን ልጅናችን ደግሞ ይጠብቅልን እነሱ እግዚአብሔር ነው የምል።
1: ጥሩ በጣም እናመሰግናለን መልካም በዓል እንኳን የዛሬ አመት በሰላም ያድርስሽ።
0: አሜን ያድርሰናል ድግግ ባርጎና ተንም እናንተም እየመከራችሁን ነው ሰጠኝና ዘሮርቅነሽ የምትመክሩና የወጣቶች የሚያዝናና የማዝናኛ ብላችሁ ነው የምትጀምሩት ይሄ በጣም ኳህ ያጠነክራል።
1: አመሰግናለሁ
0: ይሄን ነው ብላችሁ ሳትበከሉ በሳብላኖት በዝግታ በማስተዋል

0: በእውቀት አንጻር ይሆንላችኋል የምትሉት ይሄ ትልቅ ምክር ነው እና እናመሰግናችኋል። እናንተንም እዳራባ
1: በጣም እናመሰግናለን። እኛ እሺ እናመሰግናለን። ሰላም መልካም
0: ማዲን በሲምካ
1: እዳራባ ተዳራባ። ስርጭታችን እንደቀጠለ ነው አድማጮቻችን። አሁን ደግሞ ከቄስ አብዩ መልኬ ጋር እንወያያለን። ቄስ አብዩ ስልክ መስመራችን ላይ ናቸው። ወደርሳችን ነው ምናልፈው። ጤና ይስጥልን ቄስ አብዩ እንደምን አመሹ? ማዲም ለሲምካ
2: ማዲም ለሲምካ ሀግሰሚያ መልካም አመት ያርግልን። እንደምናችሁ አድማጮች? እናንተም ይራዶ ሰራተኞችን በሙሉ እንኳን አደረሳችሁ እላለሁ።
1: በጣም እናመሰግናለን። እንዴት ነው አመት በዓሉ?
2: አመት በዓሉ በጣም ያማረ በጣም ያማረበት ነው። በጣም ዘንድሮ በጣም ያማረበት ነው። የተከበረ ነው። ህዝቡ በጣም ወደ እግዚአብሔር ተመልሷል። ለምንል ከአመት አመት በጣም ነው ደስ የሚለው እና በጣም ያምራን በሁሉም ነው ያማረ ነው። ትእዛዙን እየፈጸመ ነው። በቅዱስ መጽሐፍ እንደተነገረው ያው በሶፎንያስም በሕዝቅኤልም በኤርምያስም በነቢያቶች በኦሪትም እንደተነገረው በሙሉ በኢትዮጵያ የመጡ ልጆች ሙሳይትን ያቀርባሉ እንደሚለው ሙሳይት በሌላ ቦታ ስሙ አይጠራም። የሚጠራ በኛ በቤተ እስራኤል ዘንድ በኢትዮጵያ በቤተ እስራኤል ነው የሚጠራው። ያው ሳምንቱን በሙሉ ስሙንቱን በሙሉ ቀን ጠዋት እስከ ማታ ሰዓቱን በመቀባበል ሰው ይዘክራል። ለነፍሱ ቤዛ ያቀርባል። በተለያዩ አመታዎች ላይ ያቀርባል። በተለይ ዘንድሮ ደግሞ በከበረ ሁኔታ እንዳቅሙ ያቀርባል። ከሁሉ ደስ የሚለው የዘንድሮ አመት በዓል ስኮት ቅዳሜ ቀን ስለሆነ ህብረተሰቡ የቅዳሜን ቀን የሰንበትን ቀን ያለመጠቅጠቅ ሰሞኑን በሙሉ ስናስረዳቸው ስምንቱ ቀን በሙሉ በዓል ነው። ስምንቱ ቀን በሙሉ ዝክር ይዘከርበታል። በሰንበት ቀን አትጋፉ። ከጸሎቱ ሩቅ የሆነ ሰው በእግር ሰው ከሚሄድ ልጸድቅ በኮነኔ ነው ብለን ስለነግናቸው ሙላው ሁኔታው ግማሹ አርብ ማታ ከባሉ መግቢያት አነገ እሑድ ትላንት እሑድ ዛሬ ነገ እስከ የሚመጣው አርብ ድረስ ሰሞኑን በሙሉ ዝክር ነው ሰው ተከፋፍሎ። ይህ የሚያሳየው ምንድን ነው? ሰው ወደ ነፍሱ መመለሱን መጾም መስገዱን የሚዘክር ሰው ጾምን ያውቃን የነፍሱን ቤዛ ያውቃን መሳሳትን ያውቃል። ቃል ኪዳን መጠበቅን ያውቃል። መዘከር ሲባል በውስጡ ብዙ ሂደት አለው እና ህብረተሰቡ በዚህ መንገድ ተሰማርቶ ነው ያለ። በጣም ደስ ይላል። በአመት በዓሉ በአስተራይ በጸሎት ቤታችን ማታ ሰው እንደገባ ከኛ ጋር እንዳደረ ውሎ አድሮ ማታ ነው ወጣ። የተወሰኑ ሰዎች ናቸው ወጡ። የሚያሳየው እንግዲህ የቀድሞው የነበረው ህዝብ እንደገና ተመልሶ ተወለደ መጣ ማለት ነው። በጣም ይሄ ደስ በተለይ ወጣቶች በሙሉ እንደቆሙ እንዳደሩ አብረው እንደዋሉ እንደሰገዱ በዮም ኪፖር በስተሰሮ ሰው ይሰግዳል። ሰግዶ እንዳቅሙ 100 200 እስከሽ ይሰግዳል። ማታ ያስመርቃል። እነ በፈረንጆችም ይሰግዱ አንድ ቀን በዮም ኪፖር እና በእኛ በአባቶቻ እንደነበረ ቀድሞ ውስታት ባለማጥፋት ይህ ሁላ ስርዓት የሚወስዷል እና በጣም ደስ ይላል። እንግዲህ ምን ይባላል የአባቱን ቢሰጡት ህይወቱ ቢነሱት ሞቱ እንደተባለው የአባቶቻችን ስርዓት በወንድሞቻችን ቀስ በቀስ እየተመለሰ ነው። ይህ ያስደስታል በጣም።
1: ይሄ ትልቅ ነገር ነው። አዎ ወደ ያው እንግዲህ በዚህ በዓል ወደ ኢየሩሳሌም የሚመጣባቸው በዓላት መካከል አንዱ ባለመጸለት ወይም ይሄ ዳስ በዓል ነው። ትናንት ነበር አንዱ ቀን። መጣችሁ እናንተ መጣችኋል?
2: አዎ ትላንት መጥተን ነበር ውለን ነበር። ትላንት እኮ ወንድማችን የተሻያል ለመጠየቅ ደውሎ ነበር። አንደኛ ቴሌፎኑ ከኔ እጅ አልነበረም። ኋላ ደግሞ ጥቂት ለምን ንፋሱ ምንም ድካም ነበር ያነ በመሆኑ ያው አልተገናኘንም። ያው አመሰግናለሁ እሱንም እናንተ ሙላችሁ ስለነያት ለአንተበር ብዙ ብረተሰብ ነበር። ዛሬ ደግሞ ብዙ ስለሚዘክት ለአንተና ዛሬ ደግሞ ግማሹ ነው። አሁንስ ደግሞ ግማሹ ይመጣል። ህብረተሰባችን በጣም የሚያስደስትና የሚያኮራ እየመጣ ነው። ይሄ ነው በእግዚአብሔር እኔ አምላካችሁ ቀናተኛ አምላክ ነኝ። በህጀ ብትሄዱልኝ ልሰራችሁ ላበጃችሁ አሁንም ጤና ልሰጣችሁ በረከት ሰጣኝ። በጤና ቀናባችኋለሁ፣ በበረከት ቀናባችኋለሁ፣ በጽድቅ መንገዳችሁ ደስ ይለኛል ብሎ አምላክ ተናግሯል በአስርቱ ቃላት። በህጀ ባትሄዱ ግን ደግሞ ቀናተኛ አምላክ ነኝ አፈርሳችሁ ልቆጣችሁ አሳዳችሁ ቀናሉ አምላክ እና በህጉ ስለናውን እግዚአብሔር በእኛ ላይ ትልቅ ቅናት ትልቅ በረከት እንደሚያመጣ ባለሙሉ ተስፋ ነን። ህብረተሰቡ ወደ እግዚአብሔር ተመልሷል። ጸወታችን አምላክ ይስማን። በጣም የከበረ ነበር። ብዙ ህዝብ ነበረው። በነጩም ብዙ ህዝብ ነበር። እኛ በዘጠኝ ሳይሞላ የደረሰው ሞታው ሞልቶ በጣም ደስ የሚል ነበር። የእስራኤል ህዝብ ጊብሮ በእግዚአብሔር ፊት ቁሞ ሲገኝ በአመት ሶስት ይታያላችሁ ባለ ቦታ በደብረ ጽዮን በኢየሩሳሌም በቤተ መቅደሱ እግዚአብሔር በመረጠው ቦታ መገኘት ይሄ ትልቁ አንዱ ትእዛዝ ነው እና ህብረተሰባችን ከኛ ካሽክሎም አምስት አውቶቡስ ነው ይዘን የወጣ ነው። በሌላ ሀገር የሚመጡ ሰዎች አሉ ብዙ አውቶቡስ ይዘው እና ህብረተሰቡ ስራውን ፈትቶ ወልብሮ አስፈቅዶ ነው የሚለው ዛሬ ጀምረው ለስግድ ወፈሽ የሚጠይቁ ሰዎች አሉ። ለምንድን ነው? ልመናውን፣ ጸሎቱን፣ ስግዱን፣ ባህሉን፣ ሃይማኖት ስለሚፈልገው ሰው በሙሉ አስቀድሞ ነው የሚያሰው። ከዛሬ ጀምረው የስግድን ቀን ሁላ የሚጠይቁ ሰዎች አሉ። ይሄ የሚያሳየው ምንድን ነው? የእግዚአብሔር ወዳጅ መሆኑን፣ ሰው የእግዚአብሔር ህግና ልቡ ማኖሩን። የእግዚአብሔር ህግ አሃድር ማይከለጽ የሆነ ብሎ እግዚአብሔር እንደተናገረው በልባችሁ መካከል አድራለሁ እንዳለ እግዚአብሔር በልባችን መካከል እያደረ ነው። ህዝቡን አምላክ ይጠብቅልን፣ እግዚአብሔር ይባረክልን። ሁለት አመት ህብረተሰቡ እንደሚያውቀው ጦርነት፣ ልጆቻችን ግን አልተመለሱም። በጦርነት ላይ ነው ያሉ፣ በሊባኖ ያሉ፣ በአዛ ነው ያሉ፣ በተለያዩ ሀገር ነው ያሉ። እግዚአብሔር ወንድሞቻችን አምላክ ይጠብቃቸው። ሰው ሊለምን ይገባዋል። አይተነዋል፣ ፍላጣውን፣ ቁጣውን አይነተዋል። የስሜኑ ክፍል፣ የዳሩሙ ክፍል ቤቱን ለቆ ተሰዱ አይተነዋል። ያን ትልቅ በሽታ አይተነዋል። ስለዚህ የእግዚአብሔር እጅ ከባድ መሆኑ ሙላችን አይተነዋል። እግዚአብሔር ልንለምን ይገባናል። ባለንበት መንገድ በዚህ ጥሩ ስራ ልንሄድ ይገባናል። ህብረተሰቡ ጥሩኛ ነው ተቃንቶያን፣ ጥሩኛ ነው ተሰማርቶያን። ወጣቱ ወደ ህጉ ተመልሷን፣ ጥሩኛ ነው ተቃንቶያን፣ ጥሩኛ ነው ተሰማርቶያን። በዚህ መንገድ የምንቀጥል ህጉን የምንጠብቅ እግዚአብሔር እንደተናገረው የሚጠብቀን የሚያስተካክልልን ጥላቱ የሚያስወግድልን ያደርገው እግዚአብሔር እና ህብረተሰባችን ብዙ ችግር አለ። ያ ሁላ ችግር የሚወገደው አሁንም መናናቁ ሁላ የሚወገደው እግዚአብሔርን በማመስገን ብቻ ነው። በሌላ ነገር እንደማይሆን እናውቃለን። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያዋ እግዚአብሔርን መፍራት ነው እና እግዚአብሔርን ፈርተን በመልካም የምንኖር መልካም አመት ያርግልን እያልኩ ለምናዝታለሁ።
1: እስኪ የእርሶን እንደው ህዝቡ የበለጠ ወደ ሃይማኖቱ ተመልሷል ብለዋል በተደጋጋሚ እና ደስ ይላል፣ ጥሩ ነገር ነው። በእናንተ ደግሞ የእርሶ ጸሎት ቤት አለ አሽቀሎን፣ ጸሎት ቤት በላይ ምንግ ተቋም እየሆነ ነው። ተማሪዎች ወጣት ልጅ ተማሪዎች እየተማሩ ነው ያለ እንደ አዳር ትምህርት ቤት ነው ሃይማኖታዊ ትምህርት። እንደው የእናንተ እንቅስቃሴ አሁን የካህናቱ እንቅስቃሴ አስተዋጽኦ ያደረገ ይመስሎታል ወደ ሃይማኖት ለመመለሱ? እንዴ እንደው የተሻለ ነገር ማየት መቻላችሁ የምታደርጉት እንቅስቃሴ ይሆን?
2: በጣም ለህብረተሰቡ እንኳን ደስ አላችሁ የሚያሰኝ ጊዜ ነው። እኛ ይህን ትምህርት ከጀመርንበት ቀን ጀምሮ ምንም እንኳ በመንግስት አንዳንድ ቢሮክራሲያዎች ቢኖሩም ህብረተሰቡ ይህን ነገር በመገደፍ በቢትን በእጅ በመስጠትም አይዟቸው እያሉ እየረዱን ነው። ተማሪዎችንም የነቁጥሩ ተማሪዎች አሉን። አሁንም እየመዘገብን ነው። ብዙ ተማሪዎች አሉን እና ይሄ ራሱ በዳቲ ለምሳሌ ክሞ የምድራሻዎች ለምድራሻ ያሉ ሴቶች ለመዳዝ ህጋዊ ሆኖ ለመዳር ወደ ክባል ወደ አራት ልጆች ወደ አምስት ልጆች ሽዱ ሀርገን በመዳር እያለን ይሄ ራሱ ምንድን የሚያሳየው ቅድም አንተ ዳቲ ነህ እኔ ዳቲ ካልሆንኩ ይባልም፣ አሁን ግን ሙላው የሃይማኖት እየፈለገው ሙላው በሙሉ የካህናቱን ከነህነት የሚሆኑትን የሃይማኖት የሚሆነውም ሁሉን እየተገናኘነ እያገናኘነ እንዲያውም ምንድን ነው የሚሉት ሴቶች እኛ ለሴቶችም ምድራሽ ያስፈልገናል፣ ለወንዶቹ ለክህነት ትምህርት እንደከፈታችሁት ለእኛ ምድራሽ ያስፈልገናል፣ እኛ እንረዳለን፣ እኛ በነጣ እናገለግላለን፣ ለመብቱ እንሆናለን፣ ቦታ ያዙን እናቋቁማለን የሚሉ በጣም ሴቶች ወጣቶች ይቻ እና ይህ የሚያሳየው እንግዲህ በወንድ በልጆቻችን የክህነቱን ትምህርት ምን ያህል አንገብጋቢ እና ምን ያህል ተገዳፊ መሆኑን ህብረተሰቡ ሊገባው ይፈልጋል። ህብረተሰቡ እያወቀ ነው፣ እየረዳነ ነው፣ አሁንም እጅ እየሰደደ ነው፣ ወደፊትም ለሚረዳ አይዟችሁ እየደወለ እያለነ ነው። ትምህርቱ እየተቋቋመ እግዚአብሔር እርዳታ አሁን በዚህ በባላቱ በሆበች ነነ ከባላቱ በኋላ ፐርሶምን እያያችሁ እየቀጠልን ነው። እንግዲህ እኛ ከዚህ ሀገር አስተምረን በመንግስት አስታውቀን ልጆቻችን ተካ እንደሆን የአባቶቻችን አላማ ህልም አልተቋረጠም። ምክንያቱም ያኔን ያሳለፉት መከራ ሰቆቃ አልተቋረጠም። ዝም ብለው አይደለም ያመጡት፣ እንደ እኩል ደቄት በጨርቃቸው ቋጥረው አሁንም ስንት ችግር አሳልፈው እኛን ከዚህ አንድ ከማትጣጣ ቦታ አግኝቶናል። መብት ከሙላው መብት የሚከበርበት ቦታ አግኝቶናል። ስለዚህ 40 ዓመት አየነው ዘረኛም ምንም አፍጋናም እያልነ ምንም ጠቃ። አሁን ግን አሁንም በመማር በማወቅ በማስተማር መብታችን ማስከበር ቅድሚያችን ነው። ቢገርማችሁ ለመጠቆም ያህል እኛ ስንመጣ ሀባድ የሚባለው ክፍል አንዳንድ ጥቂት ጎጆ ላይ ነበረቻቸው፣ አልጎ አልተቋቋመም ነበር። ዛሬ ሀባድ የሚባለው የዳቲ ክፍል ዓለም በሙሉ ይዟታል በመጠንቀር። እኛ ደግሞ ያንን በማየት ልጆቻችን በማስተማር ገንዘባችን በማውጣት በመንረዳዳት ህዝቡን በመረዳዳት ህብረተሰቡን አንተ እንዲህ ነህ አንተ እንዲህ ነህ ግን ከመጠማማት ማስተማሩና መማማሩ ይበልጣል ብዬ ነው የማምነው።
1: ነው ጥሩ መልእክት ነው ያስተላለፉት። በመጨረሻ ለህዝቡ እንግዲህ ለህዝብ እስራኤል የሚያስተላልፉት መልእክት ካለ ከባሉ ጋር ተያይዞ
2: እንግዲህ እግዚአብሔር እስራኤል ሆይ እግዚአብሔር አምላክ ባረካቸው፣ እግዚአብሔር ጠብቃቸው። እንግዲህ ባላቱን በመልካም ይዘነዋል፣ የእግዚአብሔር መላከኛ ጋር ይሁን። ህብረተሰቡ እንግዲህ በመልካሙ መንገድ ይምራን፣ መልካሙ መንገድ እንያዝ፣ እንከባበር፣ ቃል ኪዳናችን አከብረን፣ ጓደኛውን አከብረን፣ ካህኑ ከከባብረን፣ ህዝቡ ከከባብረን። እንደገና ደግሞ በሚመጣው ያለ ብዙ ሩኩች አለ። መልካሙን ንጉስ አንግሶ በመልካም እንድንኖር እግዚአብሔር እንድንፈራ አምላክ እንድንጠብቅ መልሰመት እንድናከብር ይሄ የዳስ በዓል 7 ቀን በዳሶች ውስጥ እንድንቀመጥ እግዚአብሔር አዞናል። ስለዚህ ያው በመጨረሻ በመዝሙር ዘጋዋለሁ። እግዚአብሔር መላከኛ ጋር ይሁን።
1: አሜን። እሺ
2: ተቃቦ ወርጋ ግባሮ ባለ ባለ ዘበይታ ግባሮ ባለ ባለ ዘበይተ ግባሮ ባለ ባለ ዘበይታ ግባሮ ባለ ባለ መጸለት ዋነት ገዛ በባልከ አንተ ወኩሉ በቤትከ ወነዳየኒ ወገዮረኒ አንተ ወኩሉ በቤትከ ይትየሳ ያይቆብ ወይታሰዮ ሳየለ የትቤሳ ያይቆብ ወይታሰሩ ሳየለ ዋቦ መስዋይት ለእግዚአብሔር ዋቦ መስዋዕት ለአምላክነ ወመሮ ለወልድከ ومروا على والدك جبال رزقك نجا لذك نجا جبال رزقك نجا لذك إنها عون ملاذ يجيه نقل تناقروا عليك عون ملاذ راس حادرك إيها نجم صافي إيوالي زلالم باريون الله شو عون ماما قدامي دي تكون كمقدس عام سامة تكون كمقدس كبارو بعد بس بسيت يدس تعبالي والله شو سبا تكمد عصوش تكمد عدلا شو دهامونا ندائمونا دواويانمونا ملا تدسوا الله شو عالنالا يدس تعزمان يالقلنا የመልካም ዘመን ያርግልን ይሁን ግዲ በዚህ ሀገር የሚመጣው ክረምት ነው የመልካም ክረምት የመልካም ዝናብ የመልካም ቸርነት የምንባጅ ያርገን እግዚአብሔር እስራኤል ሆይ አምላክ ይባርካችሁ አምላክ ይቀድሳችሁ ሰላምን ያምጣልን ሰላምን ይበጀን ሰላምን ይዘልልን አገሯን ዳልደንበሯን ይጠብቅልን የእስራኤል አምላክ ጠባቂያችን ብቻ ያርገው አሎባይ አምላክ ያለው መልካም አመት ይሁንልን ሰላም ሰላም
1: አሜን እናመሰግናለን መልካም በዓል ሰላም ምሽት ይሁን ሰላም ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን ሊጠናቀቅ የተወሰኑ ደቂቃዎች ነው የቀሩን። አንዳንድ ያው ዘግይቶ ለሚወጡ መረጃዎች አሉ። ቆይ ያው ዘግይቶ ለከደረሱ መረጃዎች መካከል ሰሞኑን እንደሚታወቀው የተባበሩት የአረብ ኤሚሬት እና ግብጽ ትናንት በነበረው ዘገባ ደግሞ ዮርዳኖስ ብቻ አንዳንድ የአካባቢ የአረብ ሀገራት የጥቅምት ሰባቱ ጥቃት ከመድረሱ በፊት ጠቅላይ ሚኒስትር ቢንያሚን ኔታንያሁን አስጠንቅቀው ነበረ የእነዚህ ሀገራት መሪዎች የሚሉ መረጃዎች ይወጣሉ። ይህ መረጃ በመጀመሪያ ሀሬጽ በተባለው ጋዜጣ ነው የወጣ ከሳምንታት በፊት እንደምናስታውሰው። እንግዲህ ለማንኛውም ጠቅላይ ሚኒስትሩ ከሰዋል ያው በስም ማጥፋት ወንጀል ነገሩ ሁሉ የተላለፈው መረጃ ከእውነት የራቀ የተሳሳተ መረጃ ነው። ስለዚህ በስም ማጥፋት ወንጀል ብለው 2,600,000 ሸቀል ጠይቀዋል። እንግዲህ ክስ ሊያቀርቡ ነው በሀሬጽ ጋዜጣ ላይ። በሀሬጽ ጋዜጣ ዘገባውን ባቀረበው ሽሎሚ አልደር እና ሩት ዩቫል ያቀናበሩት ያው እንግዲህ ዘገባውን ያቀረቡ ናቸው በሀሬጽ ጋዜጣ። በኢዶት አሮኖት ጋዜጣም እንደዚሁ ኢዶት አሮኖት ጋዜጣም ከተከሰሱት አካላት መካከል አንዱ ነው። 12ኛው ቴሌቪዥን ጣቢያ ኦሪ ምስጋብ እና ባራክ ራቢድ የተባሉ ጋዜጠኞች እንግዲህ ሌሎችም አካላት አሉ በዚህ ማጥፋት ወንጀል የተከሰሱ። ግብጽም የተባበሩት የአረብ ኤሚሬትም እንዳልነበረ አስተባብለዋል ይሄን መልእክት እና ውሸት ነው ያልነበረ ያልተፈጠረ ነገር ነው በማለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ክስ አቅርበዋል። በስም ማጥፋት ወንጀል ስማቸው ስለጠፋ እንዲካሱ የሚል ዘገባ ቀርቧል። እንግዲህ አድማጮቻችን የምሽቱ ስርጭታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። የቴክኒክ ባለሙያችን ዛፈር ሳሊም ነበር። ለዛፈር ምስጋና ይድረሰው። ወርቅነሽ እሸቴ ነኝ። ነገ ጧት 6 ሰዓት ላይ እንደገና እንገናኛለን። በያላችሁበት ሰላም የሰፈነበት ጊዜ ይሁንላችሁ። ሙአዲን ለሲምካም